0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለት ሮቭ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱን ደብራን ዘመን አቆጣጥር ዮም ረቢ ዩድቤት በትሽሬ ታፍሽን ፔ ዛይን ሲዮን ዳውርፓን ዘመን አቆጣጥር ሴፕቴምበር 23 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር መስከረም 13 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤላድ ቪቫንቴ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: ሰጠኝ ዘመን አመሰግናለሁ። ጤና ይስጥልን እንደምናደራችሁ። በድጋሜም አርስተ ዜና ባለፈው ሳምንት የእስራኤል መከላከያ ኃይል መኮንኖች ልዑካን ቡድን በአሜሪካ ምድር ጦር ሰራዊት መሪነት በተካሄደ ዓለም አቀፋዊ ሰራዊት ጉባኤ ላይ መሳተፉን ተዘገበ። ግሪክ ውስጥ በኦሎምፒስ ተራራ ላይ የጠፋው አሚ ዮጌቭ የተባለው እስራኤላዊ ጎብኚ ለመፈለግ በግሪክ የፍለጋ ስራ ተጠናክሮ እንደቀጠለ ነው። የሶሪያ ፕሬዝዳንት አህመድ አልሻራም በደማስቆና በኢየሩሳሌም መካከል ቀደም ሲል የፖለቲካ ስምምነት ለማድረግ በጣም ተቃርበው እንደነበረ ገለጹ። ትራምፕ አሜሪካዎች የአማካሪዎቻቸው ዊትኮፍ እና ኩሽነር ከኢራን ተወካዮች ጋር ተገናኝተው መወያየታቸው ራሳቸው ፕሬዝዳንት ትራምፕ በይፋ አስታወቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የእስራኤልና የፍልስጤም ሁለት ሀገሮች መቋቋም ጉዳይ በአስቸኳይ መፍትሄ እንዲሰጠው ለዓለም ጥሪ አስተላለፉ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ባለፈው ሳምንት የእስራኤል መከላከያ ኃይል መኮንኖች ልዑካን ቡድን በአሜሪካ ምድር ጦር መሪነት በተካሄደ ዓለም አቀፋዊ ሰራዊት ጉባኤ ላይ መሳተፉን ተዘገበ። እስራኤል በአዛ ሰርጥና በሊባኖስ በአካሄደችው የምድር ውጊያ እንቅስቃሴዎችም የተጠቀመችበትን የውጊያ መርህና ስልት አቅርባለች። ይህ መረጃ ትናንት ምሽት በካን 11 ቴሌቪዥን ጣቢያ ተዘግቧል። የአሜሪካ የአውሮፓና የኔቶ የአባል ሀገራት መኮንኖች በተገኙበት በዚህ ስብሰባ ላይ የሲቪል ሰራዊት የምድር ጦር ከፍተኛ አመራሮች የህዝብ ማስለቀቅና ቅድመ የአየር ድብደባዎችን ጨምሮ በአዛ ሰርጥ የተካሄደውን የምድር ውጊያ እንቅስቃሴ ደረጃዎችም አቅርበዋል። አንድ የጦር መኮንን ለካን ሀዳሾት ዜና እንደገ ለጹት የውጭ ሀገር መኮንኖች ከጥቅም 7 ጥቃት በኋላ የተካሄደ የምድር ውጊያ አስፈላጊነት የተረዱ ቢሆንም በፍልስጤማውያን ተጎጂዎች ቁጥር መጠን ላይ ግን የሐሳብ ልዩነት ተመዝግቧል። የእስራኤል መከላከያ ኃይል ባልደረቦቻቸው በንጹሃን ዜጎች ላይ የሚደርሰው ጉዳት ለመቀነስ ወደር የሌለው ጥረት መደረጉን አብራርቷል። ዘጋቢያችን ይታይ ብሎምንታል እንደገለጸው በቬኒስ ፊልም ፌስቲቫል ላይ የታየውን ናዛ የተሰኘው ፊልም ተከትሎ የጉባኤው በርካታ ተሳታፊዎችም ለእስራኤል መከላከያ ተወካዮች ጥያቄዎች አቅርበዋል። የእስራኤል መከላከያ ኃይል በደቡብ ሊባኖስ ምስራቃዊ ቀጠና በሚገኘው አልኪያም በተባለችም ከተማ አካባቢ ትልቅ የተቆጣጠሩትን የቦምብ ፍንዳታ ማካሄዱን በሊባኖስ የሚገኙ ዘጋቢዎች አመልክቷል። ዘጋቢያችን ሊራን አህሮኒ እንዳመለከተው በሰሜን እስራኤል የሚገኙ ባለስልጣናት ቀደም ብለው ለነዋሪዎቹ በእስራኤል አየር ኃይል በሚካሄድ የታቀዱ ጥቃቶች ምክንያት በምዕራብ ጋሊል በራምቢም ሸንተሮች አካባቢና ምናልባትም በሰሜን ኮራን አካባቢዎች የፍንዳታ ድምፆች ሊሰሙ እንደሚችሉ አሳውቀው ነበረ። ግሪክ ውስጥ በኦሎምፒስ ተራራ ላይ የጠፋውን አሚ ዮጌቭ የተባለውን እስራኤላዊ ጎብኚ ለመፈለግ በግሪክ ፍለጋ ስራ እየተካሄደ ይገኛል። እድሜው 46 ዓመት የሆነው ዮጌቭ እሁድ ዕለት በተራራው አካባቢ ለሽርሽር ሳይወጣ እንዳልቀረና ከዛ ጊዜ ጀምሮ ግንኙነት መቋረጥ ተገልጿል። ቤተሰቡ ካሰራጨው በረጃ እንደተገለጸው ከእርሱ ጋር የተደረገ የመጨረሻ ግንኙነት ለእናቱ በላከው ፎቶ አማካኝነት የነበረ ሲሆን ፎቶውም በተራራ የእግር መንገድ ላይ ከሁለተኛ የማረፊያ ጣቢያ በኋላ ያሳያል። የውጭ ጉዳይ ሚኒስተር እንዳስታወቀው የእስራኤል የውጭ ጉዳይ ሚኒስተር እንዳስታወቀው በግሪክ የሚገኘው የእስራኤል ኮንስል እና በውጭ ሀገር ችግር ላይ ለወደቁ እስራኤላውያን የሚረዳ ክፍል ከግሪክ ባለስልጣናት ጋር በመገናኘት አሚ ዮጌብ ለማግኘት የሚቻለው ሁሉ እርዳታ በማድረግ ላይ ይገኛሉ። ዘጋቢው ኢታማር ቬንሽኔኮ ነው። ከኢየሩሳሌም የጠቅላይ ሚኒስትር ጽሕፈት ቤት የፈረንሳዩ ፕሬዝዳንት ማክሮን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሐማስ በይሁዳና ሰማሪያ ቀበሌዎች በፍጹም ንቁ እንቅስቃሴ አድርጎ አያውቅም ሲሉ ለተናገሩት ንግግር ምላሽ የሰጠ ሲሆን ከትናንት በስቲያ በዮም ኪፑር ዋዜማ በይሁዳና ሰማሪያ አንድ የፈረንሳይ ዜጋ የሆነ ናታንኤል ሹክረን በሐማስ አሸባሪ ተገሏል። የሐማስ አሸባሪዎች በየዕለቱ ማለት ይቻላል በይሁዳና ሰማሪያ ቀበሌዎች በይሁዶች ላይ የሽብር ጥቃቶችን ይፈጽማሉ፣ ቁጥር የሌላቸው የእስራኤል ዜጎችን ገለዋል። አለማወቅ በደማቸው የደማቸውን መፍሰስም ለመሸፈን ምክንያት ሊሆን አይችልም ሲሉ የጠቅላይ ሚኒስትር ጽሕፈት ቤትን ባወጣው መግለጫ ገልጿል። የሶሪያ ፕሬዝዳንት አህመድ አልሻራ በደማስቆና በኢየሩሳሌም መካከል ቀደም ሲል የፖለቲካ ስምምነት ለማድረግ በጣም ተቀራርበው እንደነበር ገለጹ። ነገር ግን እስራኤል ከስምምነት የራቀች መሆኗን ገልጿል። በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በአንድ የምርመራ ተቋም በተዘጋጀ መድረክ ላይ አልሻራ እንደተናገሩት ሁለቱ ወገኖች የነበረውን ስምምነት 90% ያህል ደርሰውበት የነበረውን ቢሆንም እስራኤል ግን እንቅፋቶችን በመፍጠር ቃሏን አጥፋለችም። የሶሪያው ፕሬዝዳንት አጽንኦት ሰጥተው እንደተናገሩት የጎላን ኮረብታ በተባበሩት መንግስታት ድርጅት የታወቀ የሶሪያ ግዛት በመሆኑ ጉዳዩ በፍጹም ለጥያቄ የሚቀርብ አይደለም። በጥቅምት 7ቱ ጥቃትም ባስመለከተ በሰጡት አስተያየትም አልሻራ ንጹሐን ዜጎች ላይ የደረሰውን ጉዳይ እንደሚረዱ ገልጸው፣ ነገር ግን አንድ ነጠላ ክስተቶች ሙሉን የእስራኤል ደህንነት ፖሊሲ ሊወስን እና ከሶሪያ ጋር ባላት ግንኙነት ላይ ተጽዕኖ ሊያሳድር አይገባም ብለዋል። ዘጋቢያችን ራምብራንድስ የትራምፕ አማካሪዎቻቸው ዊትኮፍና ኩሽነር ከኢራን ተወካዮች ጋር ተገናኝተው መወያየታቸውን ፕሬዝዳንት ትራምፕ በይፋ አስታወቁም። የፕሬዝዳንት አንዱ መልእክተኛ በስብሰባ ማብቂያ ላይ በጣም ጥሩ ስሜት ይሰማኛል ብለዋል። እንደ ኢራን ዘገባ በስብሰባ ላይ የኢራን የውጭ ጉዳይ ሚኒስትር አርጊቺም ተካፍለውበታል። አደራዳሪ ሀገራትም የአሜሪካ ፕሬዝዳንት ኢራን የማጥፋት ዛቻ ባሰሙበት ወቅት በሁለቱ ወገኖች መካከል ስምምነት ለማስገኘት እየሰሩ ይገኛሉ። የአሜሪካ ፕሬዝዳንት ትራምፕ አገራቸው ምናልባት በኢራን የሚገኘውን ሃራማ ኮሽ ተራራ ትደበድባለች ትችል ይሆናል አሉ። የኒውክለር ተቋሞችን ደብድበናል፣ ምናልባት ሌላ ቦታ ማለትም ሃራማ ኮሽን መደብደብ ያስፈልግን ይሆናል። አሁን እዛ ብዙ እንቅስቃሴን መለከትም፣ ነገር ግን በቦታ እንቅስቃሴ ካየን ምናልባት መደብደብ ሊያስፈልገን ይችላል ሲሉ ትራምፕ ከቱርኩ፣ ከኩዌት፣ ካታር፣ ሊባኖስ እና ኢራቅ፣ ሶሪያ የመጡ የአረብ ሙስሊም ሀገራት መሪዎች ጋር ባደረጉት ስብሰባ መጀመሪያ ላይ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎትሪጅ በጠቅላላ ጉባኤ ላይ ልዩ ጉባኤ ላይ በ1967 ዓ.ም የድንበር መስመር መሰረት የእስራኤልና ፍልስጤሞች የሁለቱ ሀገራት መፍትሄ ሙሉ በሙሉ በአስቸኳይ እንዲተገበር ጥሪ አቅርበዋል። እንዲሁም ጊዜው እያለቀ መሆኑን አስጠንቅቀዋል። አዛ ዮርዳኖስ፣ ሰማርያ ቀበሌዎች እና ምስራቅ ኢየሩሳሌም በአንድ የፍልስጤም መንግስት ስር መሆን አለባቸው። ዓላማው ግልጽ ነው። ጎን ለጎን የሚኖሩ ሁለት ነጻ ዲሞክራሲያዊ ሀገራት ሌላ አማራጭ የለም ሲሉ የድርጅቱ ዋና ጸሐፊ ተናግረዋል። በመጨረሻም የአየር ጸባይ ትንበያ፣ ዛሬና ነገ ሙቀቱ የተጠበቀ መደበኛ የሙቀት መጠን ይኖራል። አርብ ዕለት ጠዋት በባህር ዳርቻ አካባቢዎችና ቀላል አቧራማ ዝናብ ወይም አነስተኛ የአካባቢ ዝናብ ሊኖር ይችላል። የዛሬው ከፍተኛ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 30፣ ሃይፋና አካባቢዋ 29፣ በርሼባ ከተማና አካባቢዋ 31፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የጠዋት ዜና እስከዚሁ ነው።
2: ኢሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው ዘገባዎች መካከል ዋና ዋና ናቸውን እርሰ ጉዳዮች ባጭሩ እንመለከታለን። የኢትዮ ታህርኖት ጋዜጣ በፊት ገጹ ዛሬ የዘገበው እርሰ ጉዳይ የተቀናቃኝ ፓርቲ አባላት የፍታችን ቅዳሜ ማታ ተገናኝተው ለመወያየት መወሰናቸውንና ባለፉት ጊዜያት ከህዝብ ላይ የተካሄዱ ግምገማዎች በግምት የሚያገኙት ክንሴት መቀመጫ መቀነሱን ተከትሎ የተቀናቃኝ ፓርቲ አባላት ጫና ውስጥ በመግባታቸው የተፎካካሪ ፓርቲዎች አዲስ መስመር ለመዘርጋትና ነገሮችን እንደገና ለማጤን የፊታችን ቅዳሜ ማታ በያኤር ላፒድ ቤት ተገናኝተው ለመወያየት ቀጠሮ ይዘዋል። የአሻር ፓርቲ ሊቀመንበር ጋዳይ ዘንኮት፣ የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን፣ የአሃድ ፓርቲ ሊቀመንበር ናፍታሊ ቤኔትና ዲሞክራቶች የተሰኙ ፓርቲ ሊቀመንበር ያኢር ጎላን በአንድ ላይ ተገናኝተው ለመወያየት ቀጠሮ ይዘዋል። ምንም እንኳ በተቀናቃኝ ፓርቲ መሪዎች ጋዳይ ዘንኮትና አቪግዶር ሊበርማን መካከል ውጥረት ቢኖርም ሁለቱ አካላት ትላንት ምሽት ተገናኝተው ተወያይተዋል። ቅዳሜ ማታ ከያኢር ላፒድ ቤት ለመገናኘትም ቀጠሮ ይዘዋል፣ ተስማምተዋል። የአራቱ ፓርቲ መሪዎች በመካከላቸው ያለውን ልዩነት ለጊዜው ተውት በማድረግ በምርጫው ለውጥ ለማምጣትና ከመግባባት ላይ ለመድረስ ይሞክራሉ ተብሎ ይጠበቃል። ያም ሆኖ በተቀናቃኝ ፓርቲዎች በኩል ያሉ ከፍተኛ ባለስልጣናት ጋዳይ አይዘንኮትን አደገኛ የሆነ የምርጫ ዘመቻ አካሄድ እያከናወኑ ነው በማለት መተቸታቸውን የኢትዮ ታህርኖት ጋዜጣ ዘግቧል። በሌላ በኩል ደግሞ የኡስማይ ውዲት ፓርቲ ሊቀመንበር ሚኒስተር እንግዲህ የኡስማይ ውዲት ፓርቲ ሊቀመንበር ቤንግቪር በመጪው ጥቅምት ወር የክነሴት ምርጫ ከተካሄደ በኋላ ፓርቲያቸው መንግስት ከሚመሰረተው አካል ጋር ከተጣመረ የመከላከያ ሚኒስትር ስልጣንን ጠይቃለሁ ብሏል። በፓርቲው ሁለተኛ ቦታ ላሉት አሊ ጉትሌብ ደግሞ የህግና ፍትህ ሚኒስትር ስልጣን እንዲሰጣቸው ጠይቃለሁ ብሏል። ቤንግቪር በአጠቃላይ የተለያዩ ፓርቲዎች በጥምሩ መንግስት በኩል ያሉም ሆነ በተቀናቃኝ ፓርቲዎች በኩል የመረጡኝ ዘመቻቸውን ቀጥለዋል። በመጪው ጥቅምት ወር በሚካሄደው 26ኛው የክኔሴት ምርጫ ብዙ የፓርላማ መቀመጫዎችን ያስገኝልኛል ያሏቸውን የመረጡኝ ዘመቻዎችን እያካሄዱ የሚገኙ መሆኑን የኢትዮ ታህርኖት ጋዜጣ ዘግቧል። ከምርጫው ጋር በተያያዘ የኢትዮ ታህርኖት ጋዜጣም ሆነ ማሪብና ሐሪጽ የዘገቡት የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ በመጪው የክነሴት ምርጫ ከውድድር እንዲሰረዙ የኡስማ ዩዲት ፓርቲ ለማዕከላዊ አስመራጭ ኮሚቴ አቤቱታ አቅርቧል። የኡስማ ዩዲት ፓርቲ የባላድ ፓርቲ ሊቀመንበር ከምርጫ ውድድር እንዲሰረዙ የጠየቀው ሳሚ አቡ ሻህዳ ጥቅምት 7 ቀን 2023 ዓ.ም ባደረጉት ንግግር የእስራኤል የመረጃ ድርጅት ውድቀት የጥቅምት 7 የሽብር ጥቃት ከደረሰ በኋላ ጥቅምት 8 ቀን ባደረጉት ንግግር እስራኤል የመረጃ ድርጅት ውድቀት ሐማስ የሽብር ጥቃቱን እንዲፈጽም አድርጓል። በእስራኤል ተከበየ የምትገኘው ትንሹ አዛ ይህን ማድረግ ከቻለች ሌሎች ከዚህ የተሻለ መፈጸም ይችላሉ በማለት የሽብር ጥቃቱን ደግፈው ተናግረዋል በሚል ምክንያት ነው። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ በበኩላቸው በጉዳዩ ምላሽ ሰጥተዋል። ግጭትን የሚቃወሙ መሆኑንና በይሁዳንም ሆነ አረቦች ላይ ከወንጀል ነጻ በሆኑ አካላት ላይ የሚፈጸም ጥቃትን እንደማይደግፉ ገልጿል። የብሔራዊ ምርጫ ቦርድ የባላድ ፓርቲ ሊቀመንበር ከምርጫ ውድድር እንዲሰረዙ በቀረበው አቤቱታ ዙሪያ ዛሬ ውይይት ይጀምራል። የመንግስት አማካሪዋ የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ ከምርጫ ውድድሩ ቢሰረዙ የማይቃወሙ መሆኑን ገልጸዋል። የአሻር ፓርቲ ሊቀመንበር ጋዳይ ዘንኮትም የሳሚ አቡ ሻህዳን መሰረዝ የሚደግፉ መሆኑን ገልጸዋል ብሏል። ሶስቱም የእስራኤል ጋዜጦች በዛሬ ዘገባቸው። ሌላው 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት በይፋ ተጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በመክፈቻ ንግግራቸው እስራኤልን ወቅሰዋል። የተባበሩት መንግስታት ድርጅትን መምራት ከጀመሩ አንስቶ እስካሁን ድረስ እንደ እስራኤል በጋዛ ሰርጥ ግድያንና ውድመትን የፈጸመ አካል ሀገር የለም በማለት እንደተለመደው እስራኤልን ወቅሰዋል። እስራኤል በይሁዳና ሰማርያ ቀበሌዎች የያዘቻቸው ፖሊሲዎችን አውግዘዋል።
በአካባቢ ያሉ ግጭቶችና ሰፈራ ቀበሎችን ማስፋፋቱ ፍልስጤማውያንን ሀገርን ለመመስረትና ከእስራኤል ጎን ሀገር አቋቁመው እንዲኖሩ የተያዘውን ሁለት ሀገራት ለሁለት ህዝቦች የሚለውን መርህ የሚቃወም ነው። በይሁዳና ሰማርያ አዛና ምስራቅ ኢየሩሳሌም የያዘችና የ967 ዓመተ ምህረትን ድንበር መሰረት ያደረገች የፍልስጤም ሀገር እንድትመሰረት ዓለም አቀፉ ማህበረሰብ ጥረት እንዲያደርግ ጥሪ አቀረበዋል። በተባበሩት መንግስታት ድርጅት አመታዊ ጉባኤ ንግግር ካደረጉ የሀገራት መሪዎች መካከል አንዱ ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ በንግግራቸው ትኩረት ያደረጉት አንዱ የኢራን ጉዳይ ነው። በአሜሪካ ለኮንግረስና ሴናት አባላት ምርጫ ከተካሄደ በኋላ ኢራንን በመውደሙ ጥቃት በመፈጸሙ ዙሪያ ውሳኔ አስተላልፋለሁ ብለዋል። ትራምፕ ባንድ በኩል በኢራን ላይ ዝተዋል፣ በሌላ በኩል ጦርነቱን ለመጨረስ ድርድር እየተካሄደ ነው ብለዋል። ፕሬዝዳንት ትራምፕ የተለመደውን አካሄዳቸውን ቀጥለውበታል። በኢራን ጉዳይ ቁርጥ ያለ አቋም አልያዙም። ዛቻው እንዳለ ሆኖ ጥሩ ድርድርም እየተካሄደ ነው ብለዋል። የማሪብ ጋዜጣ የፕሬዝዳንት ዶናልድ ትራምፕን ፎቶግራፍ በፊት ገጹ በመለጠፍ ከኢራን ጋር ከስምምነት ላይ የሚደረስበት ድል አሁንም አለ ማለታቸውን ዘግቧል። ትራምፕ በተባበሩት መንግስታት ድርጅት አመታዊ ጉባኤ ንግግር ባሰሙበት ሰዓት በኢራን ላይ የሚወሰደውን እርምጃ በተመለከተ በሀገሪቱ ምርጫ ከተካሄደ በኋላ በሚል የጊዜ ገደብ አስቀምጠዋል። ጎን ለጎን ደግሞ ውይይት መኖሩን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ለማድረግ ዛሬ ወደ ኒውዮርክ ያቀናሉ። ነገ ሐሙስ ንግግር ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ የሚሄዱት በዋናነት በተባበሩት መንግስታት ድርጅት አመታዊ ጉባኤ ንግግር ለማድረግ ቢሆንም እግረ መንገዳቸውን ከፕሬዝዳንት ትራምፕ ጋር ይገናኙ ነበር። ይሁን እንጂ እስካሁን ቀጠሮ ያልተያዘላቸው መሆኑን የኢዶ ታህሮኖት ጋዜጣ ዘግቧል። ጠቅላይ ሚኒስትር ናታንያሁ ነገ በተባበሩት መንግስታት ድርጅት ጉባኤ ንግግር ሲያደርጉ ትኩረት የሚያደርጉት እና ይናገራሉ ተብሎ ከሚጠበቁ ጉዳዮች መካከል አንዱ የኢራን ሁኔታ፣ የኒውዮርክ ከተማ ከንቲባ ማምዳኒ ናታንያሁን የጦር ወንጀለኛ ናቸው በማለት ስለወቀሱበትና ስለ አብርሃም ስምምነት ይሆናል ተብሏል። የማሪቭ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል መከላከያ ሚኒስትር እስራኤል ካጽ በሐማስና ተባባሪዎቹ ላይ ትላንት ያሰሙትን ዛቻ ነው። ሐማስና ተባባሪዎቹ እስራኤልን ወታደር አልያም ዜጋ ቢጠልፉ ያዛ ከተማ 1 ሚሊዮን ነዋሪዎች እንደ ራፊያህና ቤት ኻኑን ከተሞች አካባቢያቸው ለቀው እንዲሄዱ እናደርጋለን። በመሆኑም ሐማስና ተባባሪዎቹ ከእንዲህ አይነት ድርጊት እንዲቆጠቡ እናስጠነቅቃለን በማለት ዝተዋል። የመከላከያ ሚኒስትሩ ንግግር አንዳንድ ፖለቲከኞች ተችተዋል። መረጃ ኖሯቸው ነውን እንዲህ አይነት ንግግር ያሰሙት? እኛ ወደ ነበርንበት ጦርነት መመለስ አንፈልግም ያሉም አሉ። ሌላው የመከላከያ ሰራዊቱን አመታዊ በጀት በመጨመሩ ዙሪያ ካሁን በፊት በመንግስት በኩል የተነሳው ሐሳብ በገንዘብ ሚኒስቴር ጽፈት ቤትና የመከላከያ የጋራ ኮሚቴ ቀርቦ ዛሬ ውይይት ይደረግበታል። ለመከላከያ 14.7 ቢሊዮን ሸቀል ተጨማሪ በጀት እንዲመደብ መጠየቁና ጉዳዩ አከራካሪ ሆኖ መቆየቱ ይታወሳል። በጦሩና ገንዘብ ሚኒስቴር መካከል ያለው ልዩነት ለማጥበብ ሙከራ ይደረጋል። የመከላከያ ሰራዊቱ በጀቱ ካልተጨመረ ኃይልን በመገንባቱ ዙሪያ ጉዳት ይደርሳል ብሏል። ገንዘብ ሚኒስቴር ሰዎች በበኩላቸው በጀት ጭማሪው አሁን ባለው በጀት ውስጥ እንዴት መሟላት ይችላል በሚለው ሐሳባቸው ላይ እንደጸኑ መሆኑን የማሪቭ ጋዜጣ ዘግቧል። የሐሪጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በሀገር አቀፉ ፖሊስ አዛዥ ዳኒ ሌቪ እና በብሔራዊ ደህንነት ሚኒስትር ቤን ግቪር መካከል ያለው አለመግባባት እየጨመረ መሄዱን ነው። የፖሊስ አዛዡ ዳኒ ሌቪ የተለያዩ የፖሊስ መኮንኖችን በመሾሙ ዙሪያ መረጃዎችን ለሚኒስትር ቤን ግቪር አላቀርብም ብለዋል። አንዳንድ የፖሊስ ሰራዊት ባለስልጣናት እንደገለጹት ባለፉት 2 ዓመታት የፖሊስ አዛዡ ስለሚሾሙ የፖሊስ መኮንኖች ሚኒስትር ቤን ግቪር መረጃዎችን ሲያስተላልፉ ነበር ብለዋል። ሆኖም ፖሊስ ከላይ የተጠቀሰው መረጃ አስተባብሏል። እኛ በመመሪያና ደንቡ መሰረት እየሰራ ነው ብሏል። የፖሊስ አዛዡ ከምርጫው በፊት እያሳዩ ያለው አቋም ራሳቸውን ችለው የሚንቀሳቀሱና በማንም ጫና የማይሄዱ መሆኑን ለመጪው ሚኒስትር ማሳየት ይፈልጋሉ ብሏል። ሚኒስትር ቤን ግቪር በበኩላቸው የፖሊስ አዛዡ ያቀረባቸው ንጹህ መኮንኖች ሹመት የማይፈቅዱ የማያጸድቁ መሆኑን አስተውቋል። ይህም በሁለቱ ከፍተኛ ባለስልጣናት መካከል ባለው አለመግባባት ምክንያት ነው ብሏል የሐሪጽ ጋዜጣ። ሌላው የሐሪጽ ጋዜጣ የዘገበው የእስራኤል
የአለርጂ ጉዳይ ድርጅት ትምህርት ሚኒስቴር ጽፈት ቤት እስከ 10 አመት እድሜ ላላቸው ልጆችና በአንዳንድ ምግቦችና ሌሎች ጉዳዮች አለርጂ ላለባቸው የሚሰጠው የሰው ድጋፍ እንዲሰረዝ ጥያቄ አቀርባል። አሁን ያለው አሰራር አለርጂ ላለባቸው ልጆች ውጤት ያመጣ አይደለም። ምክንያቱም እንክብካቤ የሚሰጡ አካላት በዘርፉ ተገቢውን ስልጠና አልወሰዱም። በመሆኑም ሌላ አማራጭ መኖር አለበት። የትምህርት ቡድኑን ማሰልጠን ወይም ሌላ አማራጭ መፈለግ ይገባል ብሏል። ባለሙያዎች በበኩላቸው አለርጂ ላለባቸው ልጆች በሕክምናው ዘርፍ የሚሰጠው እርዳታ ብዙ ያገዘ አይደለም። ሌሎች አማራጮች መፈተሽ የሚገባቸው መሆኑን ተናግረዋል ብሏል። የሐረጽ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች ዝግጅት ይህን ይመስላል።

0: ሲቀጥል ሰጠኝ ዘመነ ከዚህ ዜና እና ከዚህ ጋዜጦች አንድ ዘገባ ቀጥለን እንግዲህ ወደ ወቅታዊ ዘገባ ስናልፍ ደግሞ
1: ከዛ በፊት ግን ዘፈኑ ከወደድኩሽ ወዲያ ሌላ ምን አደርጋለሁ ይላል እጄን ሰጣለሁ ይላል
0: ፍቅር መቼም ያሸንፋል በጥሩ ከሆነ የተስተካከለ ፍቅር ሲሆን አዎ ያሸንፋል ፍቅር በጥሩ ሁኔታ ከሆነ ደስ ይላል አይደለም ምን ትርጓማ ያልስተው ብለ ነው ሰጠኝ ዘመን
1: ጥሩ ነው
0: እንግዲህ እንግዲህ ወቅታዊ ዘገባ ስንሸጋገር እንዲያው በእስራኤል የክነሴት ምርጫ ለማካሄድ 33 ቀናት ያህል ቀርተዋል ቀኑ ይወራል በተቀናቃይ ፓርቲዎች በኩልም ሆነ በጥምሩ መንግስት ፓርቲዎች በኩል ደግሞ ዝግጅቱ ተጧጥፎ እንደቀጠለ ነውና ጉሽ ሽኑይ የሚባል ጉሽ ቡድን እንደኔው ትርጎማ ለውጥ የሚያሳየው በጥምሩ መንግስትና በተቀናቃይ ፓርቲዎች መካከል ቡድን አለ እና ለዚህ ለውጥ የሚባል ሁኔታን ይቅ ለመመስረት እንደዚህ አይነት ስራዎች እየሰሩ ናቸውና የፍታችን ቅዳሜ ደግሞ ስብሰባ ይካሄዳል ለመሆኑ የአራት ፓርቲ መሪዎቹ ለምን ውይይት ያስፈልጋቸዋል ኮዲው እንዲያውም ተስማለ
1: አዎ በጋዜጦችም የቀረበው ሻያው እንግዲህ የአራቱ ፓርቲ መሪዎች ያው ናፍታሊ ቤኔት ጋዴ ዘንኮት ሊቨርማን እና ኤር ጎላን ናቸው በያኢር ላፒድ ቤት የሚገኙት ይህንም የሚያደርጉበት ባለፉት ጊዜያት በተካሄዱ የህዝብ ላይ ግምገማ ይሄ ጉሽ አሽኑ የሚባለው ወይም ደግሞ አሁን ያለውን የጥምር መንግስት ይቀይራል ተብሎ የሚታሰበው እና በተቀናቃኝ ፓርቲዎች በኩል እየሄዱበት ያለው ሁኔታ አንድነት ስላላመጣቸው በህዝብ ላይ የሚደረገው ግምገማ በመቀነሱ ምክንያት አንድ መስመር ይዘው በመጪው የክነሴት ምርጫ ውጤታማ ያደርገናል በሚለው ዙሪያ ለመወያየት ነው ተብሏል። እንግዲህ ምን ያክል በአንድ ላይ ሊጓዙ ነው ወይስ በተለይ ደግሞ አሁን ይሄኛው ፓርቲ የተቀናቃኝ ፓርቲ መሪ ነው የሚለውን ለጊዜው ያወጁ እንዳልሆነ ነው እስካሁን ነው እንደምናውቀው የተቀናቃኝ ፓርቲዎች መሪ የነበሩት ከፍተኛ ያው አባላትም ስለነበረ ያር ላፒድ ናቸው አሁን ግን በዚህ በህዝብ ግምገማ ላይ የሚታዩ የጋዴ አይዘንኮት ያሻር ፓርቲ ነው ከሊኩድ ጋር የአቻባቻ ይሄድ ያለውና ለኔ የሰጡኝ ኒንን እንደ ተቀናቃኝ ፓርቲ መሪ አድርጋችሁ ወክሉኝ የሚል ጋዴ አይዘንኮት ሐሳብ ያነሳሉ ይላሉ ሌሎች ደግሞ ለምንድነው እንደዚህ ብለው በመካከላቸው አለመግባባት ስላለ አሁን የኛ አለመግባባት በምርጫው ተሸናፊ ያደርግናል ስለዚህ ባንድነት ተባብረን እንሄድ የሚለውን ሳቤ ለማጠናከር ነው የሚሉ ዘገባዎች ወጥተዋል ምን ያክል ውጤት ሊያመጣላቸው ይችላል የሚለው እንግዲህ ቆይቶ የሚታይ ነው በሌላ በኩል ደግሞ በጥምር መንግስቱ አሁን ባሉትና የናታንያው ደጋፊዎች ናቸው የሊኩድ ፓርቲ ደጋፊዎች ነው በሚባሉት በኩል ብዙ የሐሳብ ልዩነት አታይም ምናልባት የኦዝማዮዲት ፓርቲ ነው ትንሽ

0: ሁለት ያልከው የቀኝ ወግ አጥባቂ ነበረ። የብሔራዊ ደህንነት ሚኒስተር መሪ ሆኖ በቤን ግቢር ያው በጣም ጠንካራ አቋም ነው ያለው። በዚህ ዙሪያ ላይ እንግዲህ እንዳልከው የመከላከያ ሚኒስተር እንግዲህ በመጩ መንግስት መከላከያ ሚኒስተር ብለው ከውዲሁ ስልጣናቸውን ሀሳብ አቅርበዋል። እንግዲህ ፖለቲካ አመራሮች እንግዲህ ወገኑ የግራ ክንፍ እና የቀኝ ክንፍ ልዩነት እንዲኖረው አሁን ቅድም ገልጸዋል። የሻቲድ ፓርቲ መሪ የሆኑት ያይር ላፒድ ነበረ የጥምር መንግስት የመንግስት ተቀናቃይ ፓርቲዎች ሲመሩ ነበረ እና አሁን ሳቸው ደግሞ ባለፉት ቅርብ ቀናት ናፍታሊ ቤኔት በሚመሩት ጋር ተቀላቅለው አንድ ያሻር የሰኙ ፓርቲ አቋቁመዋል እና አሁን ምናልባት የመንግስት ተቀናቃይ ፓርቲ መሪውን ለመቀየር የታሰበበት ነው የሚሆነው። አሁን አካሄዱ ይሄ የቡድኑ ምስረታ ላይ በዚህ ላይ እንግዲህ በአንድ ላይ አራት ዋና ዋና ፓርቲዎችን ጠቅሳቸዋል። ያሻር፣ በያሃድ፣ ዲሞክራት፣ እስራኤል ቤተኑ እነዚህ የይሁዳያንን ህብረተሰብ የሚወክሉ ናቸው በፖለቲካው። ከእነዚህ ወጣ ባለመልኩ ደግሞ ማን ነው የአረብ እስራኤላውያን ፓርቲዎች የት እንደሚፈረጁ
1: እነሱም በጎን ነው። አሁን ጉሽናታኒው እያሉ የሚከፋፍሉበት ሁኔታ እነዚህ ከአረብ ፓርቲዎች ውጭ ነው። የአረብ ፓርቲዎች ከማን ጋር ይሄዳሉ ለወደፊት? ከሄዱ ከተቀናቃኝ ፓርቲ ምናልባት ከውጭ። ግን ብዙዎች ከአረብ ፓርቲዎች ጋር በተለይ ጥቅምት ሰባት ከተፈጸመ የሽብር ጥቃት ጋር የፓርቲ መሪዎች ካሰሙት ንግግር ጋር ከአረብ ፓርቲዎች ጋር የመሄድ ሁኔታ አይኖርም እያሉ ነው ያሉ። ግን ምርጫው ተካሂዶ መንግስት ምስረታ ሲያስፈልጋቸው ማን ከማን ጋር ይሄዳል የሚለውን ቆይተን የምናየው ነው። አሁን ይህኛው ጉሽ የሚባለውም ሊነጣጠል ይችላል። የፖለቲካን ነገር ማወቅ አይቻልም።
0: ጉሽ የሚለው ቡድን ያው አይደለ?
1: አዎ፣ በኢብራይስጥ አጠራር እንግዲህ ለነሱ የበለጠ ይመቻል። ቡድን ነው። በዚህኛው እንግዲህ የቀኝ የማዕከላዊ የምንም ቢኖርም ይሄኛው ጉሽናታ ነው። አሁን ያለውን የጥምር መንግስት አባላትን የያዘ ነው። ጉሽኑ የሚባለው ደግሞ በዋናነት ቅድም ያልናቸው ነው። እንግዲህ እናየዋለን
0: ካለን በእነዚህ ዋና ዋና ፓርቲዎቹ አራቱ ፊታችን ቅዳሜ ያልከን መሪዎቹ በሞጼ ሻባት ከእሳቸው ተገናኝተው ከተወያዩ በኋላ ስምምነት የሆነ የሚፈራረሙበት ነገር ካለ በጥምር መንግስት ማለት የተቀናቃኝ መንግስት ተቀናቃኝ ወይም የጥምር መንግስት መሪ ሊሆኑ ይችላል አይታወቅም። በምርጫው ነው የሚወሰነው። እንዳዛ
1: ውይይቱ በኋላ እናየዋለን ምን ውሳኔ እንደሚደርሱ።
0: ይህ ተገናኝተው ስብሰባ መሪዎቹ የፓርቲ መሪዎቹ ተገናኝተው ከተወያዩ በኋላ ደግሞ ምንድን ነው የሚሆነው? ግምገማ ሴቀር ያደርጋሉ አደለ? ደግሞ ታየዋለህ ለውጡ ምን ያህል ወንበር በክነሴት ያገኛሉ የሚል ደግሞ ትንበያ ነው። ይህን ደግሞ እናየዋለን።
1: ወደ ቀጣይ ዘገባችን ስናልፍ የተባበሩት መንግስታት ድርጅት 81ኛውን ዓመታዊ ጉባኤ ትላንት በይፋ ጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም ደግሞ ፕሬዚዳንት ትራምፕ ሌሎችም ንግግር አድርገዋል። እንዴት ነው ያለው ሁኔታ? ምን ተነሱ? ቀጣይስ?
0: እንግዲህ የዓለም መሪዎች ናቸው በየዓመቱ ጠቅላላ ጉባኤ ኒውዮርክ ላይ ዋናው ጽህፈት ቤቱ የተባበሩት መንግስታት ድርጅት ስብሰባ ያደርጋሉ። መሪዎቹ ንግግር ያደርጋሉ። ለእያንዳንዳቸው የተወሰነ ጊዜ ንግግር እንዲያደርጉ በተራ በተራ አድ መድረክ ላይ እየወጡ ንግግር ያደርጋሉ እና በዋናነት በዓለም ትኩረት የሚደረገው ሰላም፣ ደህንነትና ግጭት በተመለከተ ነው። ውይይታቸው ላይ አሁን በዚህ ውይይት እየተካሄደ ባለው በዋናነት ንግግርና ትኩረት ያደረጉ በመካከለኛው ምስራቅ ያለው ጦርነት በአዛ ቀበሌ የተካሄደውን ጦርነት በተመለከተ እንዲሁም በሊባኖስ በኩል በሂዝቦላ ሽብር ፈጣሪ ድርጅት እና በእስራኤል መካከል ያለው ውጊያ እንዲሁም የጀምላ ጨራሽ የኒውክለር ቦምብ አሳሳቢነትን በተመለከተ የኢራን የቦምብን በተመለከተ ይህም ደግሞ ውይይት ላይ የተነሱ ዋና ዋና ርዕሰ ጉዳዮች ናቸው።

0: በዛም ደግሞ በሩሲያና በዩክሬን መካከል እየተካሄደ ባለው ከአራት አመት በላይ የዘለቀ ጦርነትና መዘዙ ሁለቱ በዩክሬንና በሩሲያ መካከል እየተካሄደ ባለው ጦርነት በዋናነት ለአውሮፓ ሀገራት መዘዝ አለው ጎጂ ይሆናል የሚል ስጋት አለ ባለም እንዲሁም ደግሞ በሰብአዊ ቀውስ በተመለከተ በአፍሪቃ ምድር ያለ የሰብአዊ ቀውስ አለ። ይሄ ደግሞ በተለይ በሱዳን በሰሜን ሱዳንና በደቡብ ሱዳን መካከል ያለ ጭቅጭቅ እስካሁን መፍትሄ ያልተሰጠው ሁኔታ ነው። በሌሎችም በአካባቢ የአየር ጸባይ ሁኔታ የመሬት እየተቀየረ ነው። የአየር ጸባይ ሁኔታ መሬት እየሞቀች ነው። ይህ ሁኔታ ደግሞ ለዓለም አሳሳቢነቱን በተመለከተና በሌሎችም ርዕሰ ጉዳዮች ላይ ንግግር ያደርጋሉ። የእስራኤልና የፍልስጤማውያን ጭቅጭቅ እንግዲህ ዋናው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እሳቸው ደም ንግግር አስተላለፈ። ህዝብ በንግግራቸው በአስቸኳይ እስራኤልና የፍልስጤም ሀገር መፍትሄ ይሰጠው ብለዋል። ሌሎችም
1: እነኔ የተባበሩት መንግስታት ድርጅት ከሁለተኛው የዓለም ጦርነት በኋላ የተቋቋመበት በዓለም ላይ ሰላምን መረጋጋትን ለመፍጠር ነበረ። ግን እኔ በበኩሌ በግሌ በጠየቀኝ የተባበሩት መንግስታት ድርጅት የተቋቋመበትን መሰረታዊ ሐሳብ ያከናወነ ነው የሚል ሐሳብ የለኝም። በየአመቱ አመታዊ ጉባኤ ይደረጋል። መንግስታት መሪዎች ይናገራሉ። ከዛው እጪ በተግባር ያያየን አይደለም። በተለይ ደግሞ በአለም ላይ ትልልቅ ጦርነቶችን ማስቆም ካልቻለ፣ ሰላም ማስፈን ካልተቻለ እንደው በፊት የነበረው የተባበሩት መንግስታት ድርጅት የሚናፈቅ አሁን ዝም ብሎ ጥርስ የሌለው አንበሳ አይነት ነገር ነው። ንግግር ምን ይሰራል? አሁን በአለም ላይ የዩክሬንና የሩሲያን ጦርነት ማስቆም ያልቻለ የተባበሩት መንግስታት ምን ሊሰራ ይችላል? ሌሎችንም በዚህ በአካባቢያችን ያሉ ጦርነቶችን ለማስቆም አሁን ለምሳሌ በኢራን በሰላማዊ ዜጎች ላይ ስትተኩስ እንኳን በአግባቡ ማውገዝ ያልቻለ ነው የተባበሩት መንግስታት ድርጅት። እና አመታዊ ጉባኤው ጥሩ ነው፣ ግን ከውጤት ጋር ከርምጃ ጋር ቢሆን መልካም ነው። ሌላው ደግሞ ገለልተኛ ሆኖ አይደለም እርምጃዎችን ወይም ውግዘቶችን የሚያቀርቡ። ለምሳሌ እስራኤልን ለማውገዝ የተባበሩት መንግስታት ድርጅት ዋና ጸሐፊ ወይም አባል ሀገራት ይቀናቸዋል። ሌሎችን ግን ሰብአዊ መብቶችን የሚጥሱ ብዙ አለመረጋጋትን ያመጡ መሪዎችን ደግሞ በጸጥታ ያልፋቸዋል። እና የተባበሩት መንግስታት ድርጅት ከቆመበት መርህ አንጻር ራሱን መፈተሽ ያለበት መስሎ ነው የሚታየኝ። እንግዲህ ጠቅላይ ሚኒስትር ናታንያሁም ዛሬ ወደ ኒውዮርክ ያቀናሉ፣ ነገ ንግግር ያደርጋሉ ተብሎ ይጠበቃል። ዋና ንግግራቸው ትኩረት የሚያደርገው በተለይ የኒውዮርክ ከተማ ከንቲባ የጦር ወንጀለኛ ናቸው ላሉት ምላሽ ሊሰጡ ይችላሉ ተብሏል። እንዲሁም በአብርሃም ስምምነት ዙሪያ በእስራኤልና በኢራን ጉዳይም የተለያዩ ሀሳቦችን ያነሳሉ ተብሏል። ነገ እንግዲህ የምንጠብቀው ይሆናል። እና በአጠቃላይ የተባበሩት መንግስታት ድርጅት መቋቋሙ መኖሩ አመታዊ ጉባኤው ጥሩ ነው፣ ውጤት ግን እያየን አይደለም ለማለት ነው።
0: ሰላም እንዲያሰፍን ነበር እንግዲህ ታሪክ ነው መለስ ስንመለከተው ለመጀመሪያ ጊዜ የተባበሩት መንግስታት ድርጅት የተቋቋመው እንዴት ነው? እንደ አውሮፓ ዘመን አቆጣጠር በሁለተኛው ዓለም ጦርነት በ1945 ዓመተ ምህረት አበቃ ተፈጸመ። አምስት ዓመት ያስቆጠረው የዓለም የሁለተኛው ዓለም ጦርነት ሲያበቃ በ1947 ዓመተ ምህረት እስራኤል ልትቋቋም አንድ ዓመት ምናምን ሲቀራት ነበረ የተባበሩት መንግስታት ድርጅት የተቋቋመው። የተቋቋሙ መሰረቱ ዋናው መሰረቱ ምንድነው? ሰላም እንዲሰፍን የዓለም ህዝብን ውብ ድንቅ ለማድረግ ተብሎ የተቋቋመ ድርጅት ነበረ። ግን እንዳልከው ኃላፊነቱን እየተወጣ አይደለም። ሰላም በዓለም ላይ ያሉትን ጦርነቶች ግጭቶች እንኳን ለማግባባትም አልቻለም። የተጣለበትን ኃላፊነት እየተወጣ አይደለም። አሁን ባሳለፍነው ቅርብ ጊዜያት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአብዛኛው ለተባበሩት መንግስታት ድርጅት የበጀት እርዳታ ድጋፍ የሚሰጥ ዩናይትድ ስቴትስ አሜሪካ ስለሆነች ትራምፕ እንዲያውም ይሄን በድርጅቱ የሚሰጠውን ገንዘብ ደግሞ ቀንሳለሁ ብለው ተናግረው ነበር። እንግዲህ ቀጣዩ ነው ያለው
1: የተባበሩት መንግስታት ድርጅት የተቋቋመው ወደውኑ ያለም ጦርነት ሁለተኛ ዓለም ጦርነት እንዳለቀ በዛውን በ1945 ዓመተ ምህረት ነው። አሁን 81 ዓመታትን አስቆጥሯል። 81ኛውንም ጉባኤ የሚያካሄደው በየአመቱ አንዳንድ ጉባኤ ስለሚያካሄድ ነውና ከተቋቋመበት ብዙ ሲሰራ ነበር። አሁን ግን ብዙ የሚያንሰው ነገር አለ። ለማንኛውም እናያለን ወደ ቀጣይ ዝግጅት እንላለን።
0: ወደ ቀጣዩ ስናልፍ ደግሞ በአሜሪካና ኢራን መካከል ያለው አለመግባባት እንደቀጠለ ነው። ትራምፕ ከዛቻ በየጊዜው ኢራንን እንደበድባለን ድባቅ እናደርጋለን፣ ዛቻ ጎን ለጎን ደግሞ በዋሽንግተንና ቴህራን መካከል ውይይት ቀጥሏል ብለዋል። ሳቸው ትራምፕ አማካሪዎቻቸው ከኢራን ከፍተኛ ባለስልጣኖች ጋር ደግሞ ተገናኝተው ተወያይተዋል ብለዋል። ፍሬነ ይገኝበት ይሆን ከቶ?
1: አንዳንድ ጊዜ እንደውም የሆነ ጨዋታ ነገር ነው መሰል አሜሪካ ያዘችው በኢራን በኩል እውነት ምንድነው የምትፈልግ ከኢራን አሜሪካ የሚለው ግራም ያጋባ ነው። ባንድ በኩል ዛቻ ያሰማሉ እና ወድማታለን የኢራን መሪዎችን እናንበረክካቸዋለን ይላሉ። በሌላ በኩል ደግሞ ድርድር እየተካሄደ ነው ይላሉ። ቁርጥ ያለ አንዱ መለየት ያስፈልጋል። ይሄ ሁሉ ቀስ በቀስ አሁን የኢራን ጉዳይ መዘዙ የበለጠ እየተጠናከረች ስትመጣ ለእስራኤል ነው የሚተርፈው ችግሩና ለአካባቢው ሀገራት። አሁን ኢራን ባለችበት ሁኔታ የምትተው ከሆነ ባለችበት ሁኔታ የምትቀጥል ከሆነና ጦርነቱ አሁን እሳቸው የሴናትና የኮንግረስ አባላት ምርጫ ከተካሄደ በኋላ አንድ ውሳኔ ላይ ደርሳሉ። እስከዛስ ኢራኖች እየተጠናከሩ ይሄዳሉ፣ ራሳቸውን እያጠናከሩ ይሄዳሉ። ጎን ለጎን የሚፈራውን የኒውክሌር ጦር መሳሪያ ሊይዙ ይችላሉና የትራምፕ አካሄድ ለኢራኖች ያመቸ ነው የሚመስል። ዙሮ ዙሮ በአካባቢው ውጥረትን የሚፈጥር ነው። ወይ ዝተህ እርምጃ መውሰድ አለብህ፣ አሊያም ደግሞ ዝቅ ብለህ ክብ ጠረጴዛ ላይ ቁጭ ብለህ በድርድር መጨረስ አለብህ እንጂ በአንድ በኩል እያስፈራራህ በአንድ በኩል ደግሞ እንደራደር ውጤት ምን እንደሚያመጣ እስካሁን ያየነው የተጨባጭ ነገር የለም። ጦርነቱ ከታደሰ የካቲት 28 2006 ዓመተ ምህረት ጀምሮ እስካሁን ድረስ በውጥረት ነው ያለንና አንድ ቀን መፈንዳቱ አይቀርም የሚል ሐሳብ ነው ያለኝ እኔ። ለማንኛውም እስራኤል ራሷን ማዘጋጀት ነው ያለባት። ሻየው
0: ማው እንግዲህ ትራምፕ በየጊዜው ዛቻ ኢራን እንደመሳለን በኢኮኖሚ በርግጥ ጦርነቱ ወታደራዊ ተኩስ ልውውጡን ተወት አድርገው በኢኮኖሚ ጦርነት ላይ ነው ያሉ። በኢራን ላይ የኢኮኖሚ ማዕቀብ ተጥሎባታል። ግን በየጊዜው የእሳቸው ዛቻ ምንድን ነው? በውስጥ በአሜሪካ ውስጥ በህዝብ ጫና አለባቸው። ዛና አጠቃለሁ ይበሉ እንጂ በሌላ በኩል ደግሞ የአሜሪካ ጦርነት አይፈልግም ገብቷል። በዚህ ምክንያት ነው ዛቻ የሚያሰሙ እንደው ለይስሙላ ያህል ነው እንጂ በእውነት አይደለም።
1: እኔ እንደ የትራምፕን አካሄድ እንደ ማራቶን ሩጫ ነው ማየው። የማራቶን ሩጫ 42 ኪሎ ሜትርን ለመሮጥ ነው መነሳት ያለብና 42 ኪሎ ሜትር ከሁለት ሰዓት በላይ እሮጣለሁ ብለህ ስትነሳ አሸንፋለሁ ብለህ ነው። እና ቢያንስ እንኳን በዚህ በስፖርቱ ዓለም መመሪያ መሰረት ሩጫውን መጨረስ አለብህ ዳግመኛ እንድትወዳደር እና አንደኛ ሁለተኛ እንኳን ባትወጣና ትራምፕ ኔ ሩጠው ግማሹን ከ20 ኪሎ ሜትር ላይ ያቆሙ ነው የሚመስለኝ። እና ሩጫው ገና ነው በኢራን ጉዳይ 42 ኪሎ ሜትሮ አላለቀም፣ አሁንም በሩጫ ላይ ናቸው። ይሄ ደግሞ ዋጋ የሚያስከፍል ነው ብዬ ነው ማስበው።
0: ጥሩ፣ በዚህ እንዳለው ወደ ቀጣዩ ለማለፍ
1: ሙዚቃ

0: ሻየው አሁን ደግሞ ቃለ ምልልስ ምናደርግበት ጊዜ ነው። አቶ ስጦታው ፈረደ በስልክ መስመራችን ይገኛል። እንደምናደርክ አቶ ስጦታው?
1: እግዚአብሔር መስገን ደህና ነኝ። እንደምናደራችሁ እንደም አድማጮች ደህና ነኝ?
0: ደህና ነን። በጣም ነው እናመሰግነው።
1: አልካም
0: ካንተ ጋር እንግዲህ ቃለ ምልልስ እናደርገው። በተለይ ደግሞ አንዳንድ እንግዲህ በጤናም ሆነ በተፈጥሮም ሆነ በዚህ ሰው ሰራሽ አደጋዎች ወይም የተለያዩ ችግሮች አቅም በሚያንስበት ጊዜ እነሱን በወኪልነት የሚያስተዳድሩ አካላት አሉ፣ እንዲሁም እንክብካቤ የሚያደርጉ ሰዎች አሉ። ከዛ ጋርም በተያያዘ ገንዘብ ይኖራል፣ አላግባብ የመጠቀም በቤተሰብ መካከልም ችግር የመፈጠር ሁኔታ አለና እንደው በዚህ ዙሪያ ሀሳብ አለኝ ብለህናል። እስኪ ሀሳብ ክን አካፍለን።
1: በቅድሚያ አመሰግናለሁ፣ በትክክል አስቀምጠኸዋል። እንግዲህ ያው እንዳልከው በተለያዩ ምክንያት ጉዳት የደረሰብን ህብረተሰብ ጋር ተቀላቅለን የምንኖር ሰዎች አለን እና እንግዲህ ከአንድ እስከ ሁለት ይመደባል ጉዳዩ። አንደኛው ያው ሽማግሌዎችን በተመለከተ ድሮ በቪክቶሪያ በኩል ተብሎ ረዳት ይሰጡ ነበር፣ ቀደም ሲል ከውጭ የሚመጡ ሰዎች። አሁን እነሱ ይሄን ሁለት አመት ወደ አራት አመት አካባቢ የሆነ ነው ያ ድርጅቱ ሰራተኛ በማጣት በተለይ ወደኛ የኛና አበሾችን በተመለከተ የአበሻ ሴቶችም ወንዶችም ሊሆኑ ይችላሉ በቤቱ ዓለም ሄደው መስራት ትተዋል። የተውበት ምክንያት እንግዲህ በዛ ብንገባ ጊዜ አይበቃ ምክንያት አላቸው። አንዳንዴ ያኛ ሰራተኞች በታማኝነት አገልግሎት አያሰጡም። ሁለተኛ የኛ ሰዎች ደግሞ ያልተረዱት ሁኔታ አለ። ልክ ያው ኢትዮጵያ ገጠር በነበር ነው ጊዜ ተቀጥራ መታ እንደምትሰራ የሚያዋቸው ማሉ ያላግባብ ስራ። ለምሳሌ በእርግጥ አሁን አድማጮች ሲሰሙ ይቆጣሉ፣ ግን የሚያደርጉትን ደግሞ ያወቁ እንደ ደረጨት ቁሉልነ የሽሎ ቂጣ ጋግሩልነ ብዙ ሮሮች እየተሰማ አሁን አይሰሩም። ይህ ሲሆን ቢቷለም ከመጨነቅ የተነሳ ምን አደረገ? ቤተሰቡን ክብካቤ እንዲያደርግ ልጅም የልጅ ልጅም። በዛ ላይ ደግሞ ነገሩ ጥሩ እያለ አንዳንድ ቦታ ከዛ ፊተኛው የበለጠ ችግር ያገኛቸዋል። እንክብካቤ የሚሰጡት ያው በተለምዶ አይ ብትናገራትሳ ቢከፋትሳ በማለት እንዲያው እንበል 20%ም ሆነ እንደ 30 ብልም አላፍርም ሩሮ ትሰማለህ በየቦታ የኔማ የልጅ ክብካቤ የምሰጠኝ ግን እንዳልናገር ደግሞ እናቷን ይከፋታል ብዬ ይሉልሃል። ይሄ ከሂሳብ መወሰድ አለበት በትልቁ። እንግዲያ እርዳታው ጥሩ ነው፣ ባር ከሚበላው ቤተሰብ ገንዘብ መሰጠቱ አይጎዳም። በአንጣሩ ግን አንዳንዴ በሉምታ ይጎዳሉ። ይሄ ያው አንደኛ ያልኩ ነው። ወደ ሁለተኛው ስንገባ ደግሞ በተፈጥሮም ይሆን አካል ጉዳት ያለባቸው ምሳሌ እንሰድ፣ የማየት ችግርም ያለባቸው ነው በክብካቤም ያስፈልጋል። ሌላም ጉዳት በዛ ምክንያት ቤተሰብ ይመረጣል ክብካቤ እንዲሰጥ። ገንዘቡም ራሱ በቤተሰብ ቁጥጥር ይሆናል። ራሱ ከቢቷል የሚቀል ማንኛውም እርዳታ ያ በሚሆን ጊዜ አንዳንድ ቤተሰቦች ይሄ በተጨባጭ የታየ ነው አይቆጥቡላቸውም። የሚያስፈልጋቸው ማድረግ ግዴታ ነው፣ ገንዘብ ይሰጡም ለዛ። ነገር ግን እኛ ሰዎች የሚከበክቡ ወይም ትልቅ ወንድም አባት እህትም ይሆናል ሲያልፉ እኛ አካል ጉዳት የደረሰባቸው ገንዘብ አልባ የተገኙ ቦታ እናቃቸዋለን። እዛ በኋላ ምን ይደረጋል? ወደ መንግስት ክብካቤ ቦታ ይሄዳሉ። እዛ በሚሄዱ ጊዜ ደግሞ ራሳቸውን የማይቆጣጠሩ ስለሆነ የህይወታቸውን እና ንብረታቸውን ኃላፊ የማይወስድ ማን ነው ተብሎ ጥያቄ ይቀርባል። ያ ጥያቄ በሚቀርብ ጊዜ ድሮ እነዛ ሰዎች ወደዛ ቦታ ወደ መኖሪያ ቦታ ወደ እንክብካቤ ቦታ ሲተላለፉ ሂሳባቸው ሲፈተሽ ገንዘብ ስላልነበረ ምን ያደርጋሉ? ያ ድርጅት በመንግስት ሆኖ ነው ይሄ እንዲያውም ደግን ስራ ማውሳት ጥሩ ነው። ዶክተር ጸጋ ፈንታሁን እኮ በክነሴት ህግ እንዳስደነገገች ነው አቦትሮቡስ የሚባለው መብት እንዲሰጠው። በዛ መልኩ ነው የሚታየው በፈረንጆቹ ቋንቋ። በዛን ጊዜ ያ ሲሆን ገንዘቡን ምን ያደርጋሉ? ላሙታ ይሰጡታል። ላሙታ ይሰጡና ህይወታቸውን ግን አንቺ ኃላፊ ሁኝ ወይም አንተ ኃላፊ ሁኝ ይላሉ። ኃላፊነት ሲሆን ምንድን ነው? ታመው ሐኪም ቤት ግበው እንዲፈርሙ ግን በአንድ በኩል ገንዘቡን ሰጥተውታል ለመንግስት፣ በሁለተኛ በኩል ደግሞ ይወታቸው እንት አላፍነቱ ሰልስሉ የመኪና መንጃ መመኪና ፍቃድ ገንዘብ ተራስ በራሳቸው ወጭ ነው የሚሆነው። ይሄንም አላፍነት የሚቀበሉ ሰዎች ማስገንዘብ አለባቸው ከመፈረማቸው በፊት እና አስተያየት ካለ እናንተን
2: አቶ ስጦታው
1: አቤት
2: በጣም ገንቢ ሆነ ነው መቼም ሰው ብረቱን አይኖርም በህይወታችን እንወለዳለን እናድጋለን እንሸመግማለን እድሜ ሲገፋ ደግሞ ጉልበት የለም አሁን እግዚአብሔር ተመሰገነ ይሁን ወደ እስራኤል ወደ ተስፋይቱ ምድር መጥተን እንደ ቢቷህሎሚ የመሳሰሉ እንደዚህ አይነት የድጎማ የመስጠት ማለት በጣም ያስደስት ሆኖ ያለ ግን እንዳልከው በቤተሰብ መካከል በልጆችና በአዛውንቶች በአቅመ ደካሞች መካከል እንዴት ለነሱ አስፈላጊውን ድጋፍ ለመስጠት ልጆች ተነጋግረው ተዋይተው በስምምነት ተዋይተው አንዱ ኃላፊነቱን ወስዶ ሁሉም የተስማሙበት ሆኖ በስምምነት ካደረጉት እንግዲህ በዛው ወላጆችን እንዲንከባከብ ጊዜ ያለው ሰው ተመርጦ ሲሆን በስምምነት ሲሆን አይሻልም ወይ?
1: ያን እኮ ነው ያልን ያለን እኛ አሁን እኮ ለምናስበዝለው ለአድማጮቻችን ያንን ነው ምንለው ያለን በስምምነት የሆነ ነገር በተሰቡ በተለይ በርከት ምንም የፈረንጅ አባባል አለ ሁለት ወላጆች 10 ልጅ ያሳድጋሉ 10 ወላጆች 10 ልጆች ግና ሁለት ወላጅ አይከበክም ይባላል የዛ ነገር እየደረሰ ስለሆነ አንዳንዴ መቤት ተዘግተው የሚውሉት አሉ ያለ መተባበር ጉዳይ ማለት በነገሩ በዚህ ላይ የኛን ማህበረሰብ ስናይ ወላጆቻቸውን ቤት አወጥ አይሰዱም ጥሩ ነገር ነው ምክንያቱም አንደኛ ከዛ ገንዘብ አይቻልም ሁለተኛ ደግሞ እዛ ሄደው ደግሞ የፈረንጆች ምግብ አይመገቡ ይሄ ጥሩ ያለ ግን ባንታሩ ግን እየተጎድ ነው ከቤት ብቻቸውን የሚያድሩም አሉ የቤተሰብ ያው አለ መኮሃድ ነው ሌላው ደግሞ አንዳንድ ደግሞ የኔ ቤት የወልጅ ልላቸው ወይም ደግሞ ባልታደለው ቅድም ያልኩት ወደ መንከባከቢያ ቦታ የሚሄዱት የነሱም ያው አንዳንድ ሰዎች እየዘለቁ ሳይአለም ግን ይቀራዋል ነው እንጂ የኛ ሰው ጥሩ ነው
0: አገልግሎትንስ በቤተሰብ ደረጃ አሁን ለምሳሌ ስንንከባከብ አንዳንድ ጊዜ ገንዘቡን ብቻ መፈለግ ሳይሆን እንይዛቸዋለን ብለን ቤት ስንንከባከብ እነተ ተገቢውን እንክብካቤ እናደርግላቸዋለን ወይ ገንዘቡን ከመቀበል ባሻገር አስፈላጊውን እርዳታ አስፈላጊውን ስራ በተባለው ጊዜ ደርሰን ቤተሰቦቻችን እንንከባከባለን ወይ ብዙ ጥያቄ የሚነሳበት ነውና ኃላፊነታችን በአግባቡ የመወጣቱ ሁኔታንስ እንዴት ታየዋለ?
1: እኔ ሰጠኝ መቶ መፍረዱ ሳይሆን እንክብካቤ ይጎላል ለምሳሌ ይወስዳታለው ብላ የምትወስድ ልጅ ወይም ወንድም ልጅ አብዛኛው ያው ወደ ሴቶች ነው የሚሄዱ እናቶች በተፈጥሮ ባለው ሁኔታ አንዳንዴ ማህበራት እጅም ይደርሳሉ ያ እንግዲህ በተሰው ባንድ ላይ ሆኖ ባሉ እናቴን ስለምትከበክቢኔም በጎኔ ረዳሻለሁ የሁላችን እናት እኮ ናት ሁላችን አሳድጋ እኮ ነው እናቴ ማጠን ከወጣው የቁም የስከር እኮ ለዛ ያበቃች እኮ እናቴ ማባቴ ነው ብሎ ሐሳብ ካልተወሰደ እንክብካቤ አሁንም ይጎላል ምክንያቱም ሆን ብለው ሳይሆን አኑሮ መጨነቅ የተነሳ መተባበር ግዴታ ነው ስንሞት ግን በጣም ውድ ነን
2: በስስቶታው እንደው አንድ የግል ጥያቄ እንደው ፍቃድ ይሁንና አንተ በእውነት በማህበራዊ ጉዳይ ያላነሰው እውቀት ነው ያለ በዚህ ዘርፉና እንደው አንተ ቅድም እንዳልከው ልጅ የለኝም ብለሃል ገና ወጣት መሰልከኝ እንዴት ነው አታስብም ወይ
1: ልጅ አለችኝ እሷን ቤዘለግ ያርግልኝ ያልኩ አለው አንዳንድ
0: ሰዎች ልጅ ከሌላቸው በሚለው እናስተካክለው መታደል አለ መታደል አይደለም እንግዲህ ፈጣሪ
2: የግል ጥያቄ ይቅርታ የንክፖር አልፈን አንዳንዴ
1: ዋላ ቀራ ጠራር ነው አላደለኝም ልጅ የለኝም ከብለ የተወሰደ ለዛ ነው
0: አዎ የነበረው አንዳንድ ጊዜ ታውቃለህ ካሁን በፊትም ተነጋግረንባቸዋል አንዳንድ ኢትዮጵያ ውስጥ የሚነገሩ ነገሮች ሞራልን የሚነካ ነገር አላቸው እና እንደዚህ አይነት ነገሮችን ለማስተካከል ነው ለማንኛውም ግን በንክብካቤ ደረጃም ጥሩ የሚሰሩ አሉ የራሳቸውን ገንዘብ ማውጣተው ለቤተሰብ የሚያደርጉ አሉ እና ወደ መልካም ወደ ጥሩ ነገር እናምጣው ጥሩ ስራ ይሰራል ጉድለቶች ይኖራሉ ሰውነንና እንግዲህ እናመሰግናለን መጨረሻ መጣጣቃል ነው
1: በመጨረሻ ይሄ ሁኔታ ካድማጮች ከሰዎች በደባባ የሚነገር ለመናገር ያቃታቸው እነሱ የሰማነው ነው እናሰማ እንጂ ወይም ፈጥሬ አይደለም ግን በማህበራዊ ሲሰማ ይሄ ይወራል የሚወራው ደግሞ ሲሰማ ደግሞ ለካስተት አለ ተብሎ እንድናስተካክል ነው ከዛ በተረፈ አመሰግናለሁ
2: እናም ግሩ ስቷት ወስቶታ ፈረደ እናመሰግናለን
0: ሰላም ቀን ሰላም
2: ቀን እንግዲህ ያበቃ አይደል
0: ያበቃ ነው መሰናበት ነው ያለብን በፕሮግራማችን እንግዲህ ቆይታ ከኛ ጋር ለነበሩ አድማጮቻችን በሙሉ ለአቶ ስጦታው ፈረደም እንዲሁም ለቴክኒክ ባለሙያችን ኤላድ ቪቫንቲ እናመሰግናለን ሻየው ተገና ደግሞ አንድ ሰዓት ላይ እንገናኛለን
2: አዎ ደሳው መረጃዎችን አሰባስበን እንገና በሰላም እንገናኛለን ከቀኑ አንድ ሰዓት ላይ
0: እሺ ሰላም ቀን ይሁንላችሁ እንግዲህ በጀመርነው ዜማ እናሰናበታለን አድማጮቻችን ካሁኑ በደውሉልን ለውይይት ፕሮግራም እንመዘግባለን ኮምፒውተራችን ይመዘግባልና ባንዳነሳ እንኳን ዘይተን እናቀርባለን መልካም ቀን

0: ክብራትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተረስተልን ክብራትና ክብራን አድማጮች እንደምን አላችሁ? እለቱ በብራን ዘመን አቆጣጣሪ ዮምርብ ኢዩድ ቤት በቲሽሬ ታፍሽን በይዛይን እንደ አውሮፓ ዘመን አቆጣጣሪ ሰፕተምበር 23 ቀን 2026 ዓ.ም ተመረጠ። እንደ ኢትዮጵያውያን ዘመን አቆጣጣሪ ደግሞ መስከረም 13 ቀን 2019 ዓ.ም ተመረጠ ነው። የቴክኒክ ባለሙያችን ኤላድ ሌቫንት ሲሆን የፕሮግራሙ አጠናቃሪ ሃና ስፈራው፣ የስቱዲዮ ተረኛ ተናጋጆች ኢሻያው ደጉ፣ ወርቅነሽ ሸቴና ሰጤ ዘመነ እንዲሁም እኔ ራካብ ማለጋር ነኝ። በቅድሚያ መርሰይ ነው። ረሽማ መሾተፌት የሚባለው የአረቦች ፖለቲካ ፓርቲ በሚያሳየው ጸረ እስራኤል መመሪያ ምክንያት በክነሴት ለምርጫ ውድድር አይችልም ብለው ብሔራዊ አስመራጭ ኮሚቴ ወይም ቦርድ ውሳኔ ያስተላለፈ። የእስራኤል ብሔራዊ መከላከያ ሰራዊት ጦር መኮንኖች ወደ አሜሪካ ሄደው የጋራ ጦር ልምምድ ማድረጋቸው ተገለጸ። ግሪክ ውስጥ ለጉብኝት ሄዶ መዳረሻው የጠፋው እስራኤላዊ ዮጌቭ ማታን እየተፈለገ ነው። የሱሪያው ፕሬዚደንት አህመድ አሻራ በተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ባደረጉበት ሰዓት ካሁን ቀደም እስራኤልና ሀገራቸው ስምምነት ለመድረስ ተቀራርበው እንደነበረ ገለጹ። ስለ ኢራን ጉዳይ የፕሬዚደንት ትራምፕ ልዩ መልእክተኛ የሆኑት ዊትኮፍና ኩሽነር ከኢራን ተወካዮች ጋር በሚስጥር ተገናኝተው ተነጋገሩ መሆናቸው ታወቀ። ፍልስጤሞች ራሳቸው ሀገር እንዲኖራቸው እስራኤል መቀበል አለባት ብለው በተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬሽ አስተያየት ሰጡ። የሚሉት ለሰዓቱ ካለን ዜና መካከል ዋና ዋናዎቹ ናቸው። ዘርዘሩን በሸያው ደጉ
1: ራሜ ማላዘር አመሰግናለሁ። አርዕስተ ዜና፣ የማዕከላዊ የክነሴት የምርጫ ኮሚቴም የአረብ ማህበረሰብ የሚወክለው በርሽማ ምሹተፌት ፓርቲ እጩ የክነሴት አባል ኦፊር ካሲፍን ከውድድሩ ሰረዛቸው። ባለፈው ሳምንት የእስራኤል መከላከያ ኃይል ከፍተኛ መኮንኖች ልዑካን ቡድን በአሜሪካ ምድር ጦር መሪነት በተካሄደ ዓለም አቀፍ የሰራዊት ጉባኤ ላይ ተሳተፉ። ግሪክ ውስጥ በኦሊምፒየስ ተራራ ላይ የጠፋውን አሚ ዮጌቭ የተባለውን እስራኤላዊ ጎብኝ ለመፈለግ በግሪክ የፍለጋ ሥራ እየተካሄደ ቀጥሏል። የሶሪያው ፕሬዝዳንት አህመድ አልሻራም በደማስቆና በኢየሩሳሌም መካከል ቀደም ሲል የፖለቲካ ስምምነት ለማድረግ በጣም ተቃርበው እንደነበር ገለጹ። የአሜሪካ ፕሬዝዳንት ትራምፕ አማካሪዎቻቸው ዊትኮፍና ኩሽነር ከኢራን ተወካዮች ጋር ተገናኝተው መወያየታቸውን ፕሬዝዳንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር መድረክ ላይ በይፋ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የእስራኤልና ፍልስጤም ሁለት ሀገሮች መቋቋም ጉዳይ በአስቸኳይ መፍትሄ እንዲሰጥ ለዓለም ጥሪ አስተላለፉ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የማዕከላዊ የክነሴት የምርጫ ኮሚቴ በርሽማ ምሹተፌት ፓርቲ እጩ የክነሴት አባል ኦፊር ካሲፍ ከውድድሩ ሰረዛቸው። ከውድድሩ የተሰረዙት ካሲፍ መልሳቸው ይህ የተሸጠ የቁማር ጨዋታ ነው ካሉ በኋላ የኮሚቴውን ውሳኔ የጠቅላይ ፍርድ ቤት ውድቅ ያደርገዋል የሚል ተስፋ እንዳላቸው ገልጸዋል። ባለፈው ሳምንት የእስራኤል መከላከያ ኃይል ከፍተኛ መኮንኖች ልዑካን ቡድን በአሜሪካ ምድር ጦር መሪነት በተካሄደ ዓለም አቀፍ የሰራዊት ጉባኤ ላይ መሳተፉን ተዘገበ። እስራኤል በጋዛ ሰርጥና በሊባኖስ በካሄደችው የምድር ውጊያ እንቅስቃሴዎች የተጠቀሙበትን የውጊያ መርህ ስልትን አቅርበዋል። ይህ መረጃ ትናንት ምሽት በካን 11 ቴሌቪዥን ጣቢያ ላይ ተዘግቧል።
3: የአሜሪካ የአውሮፓና የኔቶ አባል ሀገራት መኮንኖች በተገኙበት በዚህ ስብሰባ ላይ የሲቪል ሰራዊት የምድር ጦር ከፍተኛ አመራሮች የህዝብ የማስለቀቅና ቅድመ የአየር ድብደባዎች ጨምሮ በአዛ ሰርጥ የተካሄዱትን የምድር ውጊያ እንቅስቃሴ ደረጃዎች አቅርበዋል። አንድ የጦር መኮንን ለካን ሀዳሾት ዜና አውታር እንደገለጹት የውጭ ሀገር መኮንኖች ከጥቅምት 7 ጥቃት በኋላ የተካሄደውን የምድር ውጊያ አስፈላጊነት የተረዱ ቢሆንም በፍልስጤማውያን ተጎጂዎች ቁጥር መጠን ላይ ግን የሐሳብ ልዩነት ተመዝግቧል። የእስራኤል መከላከያ ኃይል ባልደረቦቻቸው በንጹሃን ዜጎች ላይ የሚደርሰውን ጉዳት ለመቀነስ ወደር የሌለው ጥረት መደረጉን አብራርቷል። ዘጋቢያችን ኢታይ ብሉመንታል እንደገለጸው በቬኒስ ፊልም ፌስቲቫል ላይ የታየውን የናዛ የተሰኘው ፊልም ተከትሎም የጉባኤ በርካታ ተሳታፊዎች ለእስራኤል መከላከያ ሰራዊት ወታደሮች በርካታ ጥያቄዎችን አቅርበዋል። የእስራኤል መከላከያ ኃይል በደቡብ ሊባኖስ ምስራቃዊ ቀጠና በሚገኝ አልኪያም በተባለው ከተማ አካባቢ ትልቅ የተቆጣጠረው ቦምብ ፍንዳታ ማካሄዱ በሊባኖስ የሚገኙ ዘጋቢዎች አመልክተዋል። ዘጋቢያችን ሊራን እንደመለከተው ከሆነ በሰሜን እስራኤል የሚገኙ ባለስልጣናት ቀደም ብለውም ለነዋሪዎቹ በእስራኤል አየር ኃይል በሚካሄዱ የታቀዱ ጥቃቶችን ምክንያት በምዕራብ ጋሊላ በራሚም ሸንተረር አካባቢና ምናልባትም በሰሜን ጎላን አካባቢዎችም የፍንዳታ ድምጾች ሊሰሙ እንደሚችሉ አሳውቀዋል። ግሪክ ውስጥ በኦሊምፒስ ተራራ ላይ የጠፋውን አሚ ዮጌቭ የተባለ እስራኤላዊ ጎብኚ ለመፈለግ በግሪክ የፍለጋ ስራ እየተካሄደ ይገኛል። እድሜው 46 ዓመት የሆነው ዮጌቭ እሁድ ዕለት በተራራው አካባቢ ለሽርሽር ሳይወጣ እንዳልቀረና ከዛ ጊዜ ጀምሮ ግንኙነቱ መቋረጡ ተገልጿል። ቤተሰቡ ከአሰራጨው መረጃ እንደሚያሳየው ከእርሱ ጋር የተደረገው የመጨረሻ ግንኙነት ለእናቱ በላከው ፎቶ አማካኝነት የነበረ ሲሆን ፎቶውም በተራራው የእግር መንገድ ላይ ከሁለተኛው ማረፊያ ጣቢያ በኋላ ያሳያል። የውጭ ጉዳይ የእስራኤሉ የውጭ ጉዳይ ሚኒስተር እንዳስታወቀው በግሪክ የሚገኘው የእስራኤል ኮንስልና በውጭ ሀገር ችግር ላይ ለወደቁ እስራኤላውያን ዜጎች የሚረዳ ክፍልም ከግሪክ ባለስልጣናት ጋር በመገናኘት አሚ ዮጌቭ ለማግኘት የሚቻለውን ሁሉ እርዳታ በማድረግ ላይ ይገኛሉ። ከኢየሩሳሌም ጠቅላይ ሚኒስትር ጽህፈት ቤት የፈረንሳይ ፕሬዝዳንት ማክሮን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሐማስ በይሁዳና ሰማርያ ቀበሎች በፍጹም ንቁ እንቅስቃሴ አድርጎ አያውቅም ሲሉ ለተናገሩት ንግግር ምላሽ የሰጠው ሲሆን ከትናንት በስቲያ በዮም ኪፑር ዋዜማ በይሁዳና ሰማርያ የፈረንሳይ ዜጋ የሆነ ናታንኤል ሹክሬን በሐማስ አሸባሪ ተገሏል ብሏል። ሐማስ አሸባሪዎቹ በየለቱ ማለት ይቻላል በይሁዳና በሰማርያ እና ይሁዳ ቀበሌ ላይ የሽብር ጥቃቶችን ይፈጽማሉ፣ ቁጥጥር የሌላቸው የእስራኤል ዜጎችንም ገሏል ይላል። የሶሪያው ፕሬዝዳንት አህመድ አልሻራ በደማስቆና በኢየሩሳሌም መካከል ቀደም ሲል የፖለቲካ ስምምነት ለማድረግ በጣም ተቃርበው እንደነበረ ገለጹ። ነገር ግን እስራኤል ከስምምነት የራቀች መሆኗንም አክሏል። በኒውዮርክ በተካሄደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በአንድ የምርምር ተቋም በተዘጋጀ መድረክ ላይ አልሻራ እንደተናገሩት ሁለቱ ወገኖች የነበረውን ስምምነት 90% ያህል ደርሰውበት የነበረ ቢሆንም እስራኤል እንቅፋቶችን በመፍጠር ቃሏን አጥፋለች። የትራምፕ አማካሪዎቻቸው ዊትኮፍና ክሽነር ከኢራን ተወካዮች ጋር ተገናኝተው መወያየታቸውን ፕሬዚዳንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ መድረክ ላይ በይፋ አስታወቁም። የፕሬዚዳንት አንዱ የፕሬዝዳንቱ አማካሪ መልክተኛ በስብሰባ ማብቂያ ላይ በጣም ጥሩ ስሜት ይሰማኛል ብሏል። እንደ ኢራን ዘገባ በስብሰባ ላይ የኢራን የውጭ ጉዳይ ሚኒስተር አርጋቺም ተካፍለውበታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በጠቅላላ ጉባኤ ልዩ ጉባኤ ላይ በ1967 ዓ.ም የድንበር መስመር መሰረት የእስራኤልና የፍልስጤም ሁለት ሀገራት መፍትሄ ሙሉ በሙሉ በአስቸኳይ እንዲተገበር ጥሪ አቅርቧል። እንዲሁም ጊዜው እያለቀ መሆኑን አስጠንቅቀው አዛ ይሁዳና ሰማርያ ቀበሌዎችም በምስራቅ ኢየሩሳሌም ባንድ የፍልስጤም መንግስት ስር ሆኖ መቋቋም አለበት ብለዋል። በስተመጨረሻም የአየር ጸባይ ትንበያ ዛሬና ነገ ሙቀቱ እንደተጠበቀው መደበኛ የሙቀት መጠን ይሆናል። አርብ ዕለት ጧት በባህር ዳርቻዎችም አካባቢዎች ቀላል አቧራማ ዝናብ ወይም አነስተኛ ከባቢ ዝናብ ሊኖር ይችላል። የዛሬው ከፍተኛ ሙቀት መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢ 27፣ ተላይና አካባቢ 30፣ ሃይፋና አካባቢ 29፣ በርሼባ ከተማና አካባቢ 31፣ በኢላት ከተማና አካባቢ 37 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው። ስራሜ
2: የሻየው ደግሞ

ክቡራትና ክቡራን አድማጮቻችን ከውይይቱ በኋላ በመቀጠል እንግዲህ እንደተለመደው በየሳምንቱ ሮብ እንደምናቀርበው የአድማጮች ስልክ በመቀበል አስተያየታቸውን እንቀበላለን፣ እናስተናግዳለን። የስልክ ቁጥራችንም 0739405555 ነው። ደግሞ አለው 0739405555 ነው። ደውሉ።

0: ስርጭታችን እንደቀጠለ ነው። ጋሽራን በድጋሚ እንደምን ዋልክ?
1: ከሙዚቃው
0: በኋላ አው ሙዚቃው ቆንጆ ነበር።
1: ያ
0: ጉጫምኛ እንግዲህ ጋሽራሚም የተለያዩ ርዕሰ ጉዳዮችን ተመለከታለህ በዛሬው ፕሮግራማችን። እንደው በዋነኛነት መቼስ አሜሪካ ያለም ተጽዕኖ ፈጣሪ ሀገር አይደለች። በአሜሪካ እየተካሄደ ያለው የተባበሩት መንግስታት ድርጅት ጉባኤ ላይ አሁን ማን ተናገረ ንግግሩ ምንድነው ብለው ነገር ትኩረት የሳበ ጉዳይ ነው። ያው እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደው በዚህ ጉባኤ ላይ ምን አሉ ምን ሊሉ ነው የሚባለው ነገር ትኩረት ስቦ የሰነበተ ነበር። እንዴት ነው ምን ይመስላል?
1: እንግዲህ በአመት አንዴ የሚካሄደው በተባበሩት መንግስታት ድርጅት የሚካሄደው ጉባኤ ነው። ይሄ ጉባኤ እንግዲህ የዓለም መንግስታት የሚገኙበት የሚሳተፉበት የመጀመሪያውን ንግግር ወይም ንግግር ዝርዝር በቅደም ተከተል የመጀመሪያ የሚከፍቱት ፕሬዚደንት ትራምፕ ናቸው። አሜሪካ አስተናጋጁ ሀገር የተባበሩት መንግስታት ድርጅት ሆነ ጽህፈት ቤት የሚገኘው አሜሪካ ውስጥ ነው፣ ኒውዮርክ ውስጥ ነው። ስለዚህ እሳቸው ናቸው የመጀመሪያውን ንግግር መክፈቻ ንግግር የሚያደርጉት። ከዚያ በመቀጠል እያንዳንዱ ሀገር በየተራው እያንዳንዱ ሀገር መሪ በየተራው ይናገራል። እና ትላንት ምሽት ላይ ፕሬዚደንት ትራምፕ ካሏቸው ነገሮች መካከል አንደኛ እሳቸው ምን ያህል ለመላው ዓለም ጥሩ ስራ እየሰሩ እንደሆን፣ ጥሩ ውጤት እያስገኙ እንደሆን መከበር መመስገን የሚገባቸው መሆኑ ራሳቸው ነው ጥቂት የተካካቡ። ከዚያ በማያያዝ ስለ ኢራን ጉዳይ ጠንከር ያለ ንግግር እናሰሙት። እርግጥ እሳቸው አንድ የሚናገሩት ዛሬ ነገ ደግሞ ሌላም ስለሚሆን፣ ለማንኛውም ትላንት ያሉትን ብቻ ተመልክተን ስንነጋገር ኢራን አሁን እንግዲህ አሜሪካ በሚቀጥለው ወር አጋማሽ ላይ ሚድተርም ይሉታል በእንግሊዝኛ። እንግዲህ ይሄ የግማሽ ጊዜ ምርጫ ነው የኮንግሬስ እና ያን ምርጫ ስናበቃ ከዚያ በኋላ በኢራን ላይ ሁለት አማራጭ ነው ያለን አሉ። አንደኛው ኢራኖቹ አምነው ተቀብለው የእኛን አቋም ተቀብለው በአካባቢ ሰላም እንዲፈጠር መስማማት መሆን ማድረግ፣ ካልሆነ ግን ኢራን እናጠፋታለን አሉ በግልጽ። እና ትጠፋለች። እኛ የምንፈልገው ኢራን እንደ ድሮዋ የድሮዋ ኢራን ታሪኳ ረዥም የሆነው ኢራን የዚህ አይነት ኢራን እንድትሆን ነው የምንፈልገው። ግን አሁን ያሉት መሪዎች እንድጠፋ ፈልገው ከሆነ ግን እንተባበራቸዋለን ለማጥፋት። እንደዚያ ነው እንግዲህ የተላለፉት መልእክትና ይህም ባስመለከተ የኢራን እንግዲህ አምባሳደር ይሆናል ለይቻላወቁትም ግን እዚያው ከአዳራሹ ከተባበሩት መንግስታት ድርጅት ጉባኤ ተገኝቶ የኢራንን ዛቻ ማነት ፕሬዚደንት ትራምፕ ዛቻቸውን ሰነዝሩ ፊታቸው ግንባሩን ሲያጨማድን ያየሁትኝ እኔ እንደዚህ እሱ መሆኑን ለየሁት ያኔ የኢራን ሰው መሆኑን። እና እንደዚህ ያለ ሁኔታ ነው የነበረው። እንግዲህ በተያያዘ ሁኔታ ይኛው የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁም ያው እንደተለመደው በየአመቱ ወደዚያ እየሄዱ ንግግር ያደርጋሉ። ዛሬም እንደዚሁ ማለት ነገ ሐሙስ ነው አይደል?
0: ነገ ሐሙስ
1: ማታ በዘጠኝ ሰዓት አካባቢ ምናምን ነው እንግዲህ እሳቸው ንግግር ያደርጋሉ ተብሎ የሚጠበቀው። የቤንያሚን ነታንያሁ በአሁኑ ጊዜ ባይገርምሽ አጭር ጊዜ ነው ይሄ የተባበሩት መንግስታት ድርጅት አመታዊ ጉባኤ ጥሩ አጋጣሚ የሚፈጠርበት የተለያዩ የዓለም መንግስታት የዓለም መሪዎች የሚገኙበት ስለሆነ በዚያው በአጋጣሚ በርካታ መሪዎች ስለሚገኙ በቅርቡ የመነጋገር እንትን ነበር፣ ልምድ ነበር። አሁን ቤንያሚን ነታንያሁ እንደውም ሌሎችንም ይቅርና ከፕሬዚደንት ትራምፕ ጋር የማይገናኙም የጊዜ ማጠር ችግር አለ። አንደኛ ፕሬዚደንት ትራምፕ ነገ ወደ ዋሽንግተን ዲሲ ይመለሱና ከዚያ ሌላ እንግዳ አለ የሚቀበሉት የቻይና መሪ ይገናኛሉ። ስለዚህ ኒውዮርክ ውለው የሚያድሩበት ጊዜ አጭር ነው። በተጓዳኝ ሁኔታ ደግሞ ጠቅላይ ሚኒስትር ነታንያሁም የእሳቸው ሁኔታ የአሁኑ ጉዞ ምስጢር ድብዝዝ ያለ ነገር ነው ያለው። እንዴት ነው ብትይኝ የደህንነት ጉዳይ ባስመለከተ መሰለኝ ኢራኖቹ እንግዲህ ያው ቃለ መሃላ ገብተዋል፣ ለማጭሰን በቀል አንቀረም የሚል እንትን አላቸው። እና ያንን ሁኔታ ባስመለከተ የተለያየ ጥንቃቄ ስለሚያስፈልገው እንደው ወደ ኒውዮርክ የሚሄዱ አውሮፕላኖች የሚያርፉት በአብዛኛው ጄኤፍኬ ባይ ጆን ኤፍ ኬኔዲ የሚባል ትልቁ አውሮፕላን ማረፊያ አለ። የጠቅላይ ሚኒስትር ናታንያሁ ምክናፍ ጽዮን የሚባል የሚል ስም የተሰየመው ልዩ አውሮፕላን የሚያርፈው ኒውዮርክ የሚባል ኤርፖርት አለ። ኒውጀርሲ ነው፣ ማዶ ነው፣ ከወንዙ ማዶ። ከዚያ እንዲያውም ከሲቪል ማለት ከወታደራዊ አውሮፕላን ማረፊያ ከዚያ ነው እንጂ ከዚህ ሌሎቹ የመንገዶችን የሚያሳፍሩ አውሮፕላኖች አርፉን ከዚያ የሚባል ነገር አለ። ከዚያ እንግዲህ ወደ ኒውዮርክ ለመሄድ በመኪና ነው የሚሄዱት እና እንደዚያ ነገር አለ ይባላልና እሳቸው ትላንት ሄደው ማለት ነገ ሄደው ነገ ማታ ነው የሚመለሱ ወደዚህ ይባላል። እና እንደዚህ ያለ ፍጥነት ያለበት ሁኔታ ምንድን ነው የሚባለው ነገር እስካሁን ድረስ እንቋቅልሽ ሆኖ አለው። ለማንኛውም ይሄን ነው የሚመስለው እንግዲህ።
0: አዎ እንግዲህ ጠቅላይ ሚኒስትሩ ጉብኝት እንዳልከው ብዙ ነገር እየተነሳበት ነው። የኒውዮርኩ ከንቲባም ያው ፈክረው ነበር ማይቻል እንደሆነ መጨረሻ ላይ አስተዋቁ እንጂ ከትራምፕ ጋርም ተገናኝተው ያያሉ ቀጠሮ ይዛሉ ሚል ተስፋ ነበር እስከ ቅርብ ጊዜ። እንደሌለ ደግሞ አሁን እየተነገረ ነው። እንደው አሁንም ድረስ ተስፋ የለውም ትራምፕና ናታንያሁ ላይገናኙ ይችላሉ በዚህ ጉባኤ ግንኙነት ንግግር ላይ
1: ይችላል ነው ላይታወቅም። እና አንዳንዴ የማወናበር የማሳሳት የማስመሰል መልእክትም አለ። እና ያን የተሳሳተ መልእክት ሁሉ ማትኩሮ ያን ሲመለከት ታሽታችሁን ሌላ የሚሰራ ነገር አለ።
0: ያልተጠበቀ ነገር
1: ይሆናል። እና እንደዚህ ሊሆን የሚችል ይሆናል አይታወቅም።
0: አው ወደ ሀገራችን ፖለቲካ ስንመለስ ጋሽ ራህሚም ፖለቲካው እንግዲህ ብዙ ነገር እየተባለ ነው። ከዚህ ከምርጫ በኋላ መንግስት እናቋቁማለን ብለው ተስፋ የሚያደርጉ ፓርቲዎች የሚኒስተርነት ስልጣን ለኔ ይሄን ይገባኛል ምን ነገር እየሰማን ነው። እንዴት ነው
1: ምን ይባላል ተረት አለ ያገር ወጥረት ድኩላው ታድኖ ሳይገደል ቆዳው እኔ ነው ይሄን ነው ተባብሎ ተጣሉ ይባል ነገር አለ። ይሄ ደግሞ እንደዚያ ነው። ገና ምርጫው ተካሄዶ ውጤቱ ተገኝቶ ማንኛው መንግስት መዋቀር እድል እንዳገኘ ሲታወቅ ነው እንግዲህ እኔም የስልጣን ይገባኛል ብሎ መከራከርና እንትን ሚለው። አሁን ግን ገና ባሻገር ነው በይሆናል ነው እንግዲህ። እና እንደዛ ነገር ነው ያለው የምናየው። ለምሳሌ አሁን የወፅባይ ውዲት የሚባለው ፓርቲ ሊቀመንበር ማነስማቸው ጀሊ
0: ኢታማር ቤንግቪር
1: ሳጭውት ምንድነው አሁን እስካሁን ድረስ የነበረው ስልጣን የሀገር ውስጥ ደህንነት ሚኒስትር ጥበቃ ሚኒስትር ናቸው ነበሩ። አሁን ከዚህ አልፈው እንግዲህ የመከላከያ ሚኒስትር መሆን አለብኝ ነው ያሉ ያስተውቁ አሉት። ከዚያም አልፎ ደግሞ አንዴት ታሊ ጎትሊብ የሊኩድ ፓርቲ አባል የነበረችው ወደዚያኛው ገብታለች። እሷ ደግሞ
0: የፍርድ ቤት ሰላም ሽፋት
1: የፍርድና ፍትህ ሚኒስትር መሆን አለባት። አሁን እንግዲህ ቅድም ያልኩት የድኩላውን መሰል የመጣሉት ለዛ ነው።
0: ገና ዳኞች ሳይገሉት ድኩላውን
1: ገና በቆዳው ተጣሉ
0: እየተጣሉ ነው። ያው ከዚህ ጋር ተያይዞ እንዳልከው ደግሞ እንግዲህ የአዳኙ ጉዳይ ነው። አሁን እዚህ ላይም ይህን መንግስት አሁን ስልጣን ላይ ያለውን መንግስት ቀኝ ዘመሙን እንግዲህ የቀኝ ርዕዮተ ዓለም ተከታዩን እንለውጣለን የሚል ደግሞ ሌላ ቡድን አለ። እንግዲህ አሁን ባለው ሁኔታ አይዘንኩት ናቸው እየመሩት ያለ መንግስት ያቋቁማሉ ተብሎ የሚጠበቀውና እሳቸው ደግሞ ለውጥ ይህን ስርዓት ይህን መንግስት ይለውጣል ተብሎ የሚታሰበውን ፓርቲ መሪዎች በተለይ ሰብስበው ይወያያሉ ተብሎ ይጠበቃል። እንደው ምን ሊወያዩ ይሆን?
1: እኒህ ሰውዬ እንግዲህ ምናልባት መንግስት ያዋቅሩ ይሆናል የሚል ግምት ያለ እንግዲህ ያው በጣም የሚደረገው ህዝባዊ ጥያቄ አብላጫ ድምፅ እያገኙ ያሉ የተያያለው እሳቸው ነው እንግዲህ። እና አሁን የሚሉት ምንድን ነው? እነዚህ የተለያዩ አራት ፓርቲዎች ናቸው እንግዲህ ባይዘንቆት የሚመራው መጀመሪያ መሪው ሲሆን ከዚያ ቀጥሎ የእስራኤል ቤተኖ አለ አቢጎር ሊበርማን፣ ከዚያም ዲሞክራት የሚባለው ደግሞ አለ የያይር ጎላን፣ ከዚያም በያሀድ የሚለው ደግሞ በናፍታሊ ቤኖትና በያይር ላፒድ የሚመራው እና እነሱ ናቸው እንግዲህ። አሁን እነሱ ከአንድ ላይ ሆነን ነው ተደማምረን አንተ የምታገኘውን እኔ የማገኘውን ያና ያንደምረን ከስልሳ አንድ በላይ ወንበር ካገኘን መንግስት የማዋቀር እድል ይኖረናል ነው እንግዲህ እምነታቸው። አሁን የሚሉት ምንድን ነው እንግዲህ እያንዳንዱ የተለያየ የፖለቲካ ቅስቀሳ አመራር አለው። አሁን አይዘንኮት እያሏቸው ያሉት ምንድን ነው እሶ እስካሁን ድረስ በሚካሄደው በምንመለከተው የግምገማዊ ውጤት እየመሩ ነው አሉት። አሁን ግን የቅስቀሳ ሂደቱ እየተበላሸ ነው ያለው እና ኤምባሲ መለከተ እንትሮ ይቀይሱ ማለት ያስተካክሉ የሚል ወቀሳ ቀርቦባቸው ነበር። አሁን ይሄን ነገር ለማመቻቸት ካንደረው ነው ለመምከርና አንድ አቋም ይዘው ህብረተሰቡ ለመቅረብ ሲሉ ቅዳሜ ማታ ተላቪቭ ከያላፒል መኖሪያ ቤት አራቱ ፓርቲዎች መሪዎች ተገናኝተው ለመምከር ወስነዋል። ቀጠሮ ይዘዋል። እና በዚህ አይነት እንግዲህ አንድ አቋም ለመያዝ ነው መስሎ የሚታየው። ያንዳንዱ እንግዲህ እዚያም سنመለከተው አሁን ያብዶር ሊበርማን እኔ በስተዳደር በኩል በአመራር በኩል ብዙ ሚኒስትርነት ደረጃ የነበረኝ ሰው ነኝ። ታዲያ ሚስተር መሆን የምችል እኔ ነኝ ችሎታው ወቀቱ ልምዱ አለኝ ነው ያሉት። አይዘንኳት ተማጆር ሹም ነበሩ ከዛዎች ምን ነበሩ ምን ያውቁት ነገር አለ። ስለዚህ
0: እነሱም እየተጣሉ ነው ገና
1: እነሱም ደግሞ ውስጣቸው መበሻሸቃለው ማለት ፎካከር አለ። እና ይሄንን ነገር ለማመቻቸት ወይም ደግሞ ውስጣቸው ያንዳንዱ ያዘውን ይዞ ላይ ላይውን ለህብረተሰቡ አንድ ሆነው የጠየቁ እንደሆነ ድጋፍ የሚልንት ለማውጣት መግለጫ ለማውጣት ነው እንግዲህ ሐሳባቸው መሰለኝ።
0: አሁን እንግዲህ የፖለቲካው ጉዳይ ግን ያነጋግረናል 30 ቀን ቀረ መሰለኝ ምርጫው እና መሰግናለን ጋሽራሚ ያው አድማጮች ምን ይቀበልበት ቀን ስለሆነ ውይይቱን በዚህ ሄና ቆመውና አድማጭ መስመር ላይ እንዳለ ምልክት ይታየናል አና የነገረች ነው።
1: ሄሎ
2: ሄሎ
1: ያነስተልኝ
2: እንደምን አላችሁ? አስተሚያ
1: ሀክሰማያ
2: ካናቶባ የከርሞ ፈረበለን ካለዚ ያደረሰነ
1: አሜን።
2: ሰላም ናችሁ ጋሽራሚ አንጋፎ ጋዜጠኛ?
1: ሰላም ነን ማለበል።
2: አይ እንደው የደንበኛችሁ ልጅ የወይዘሮ መረፍ ጌጤ ልጅ እንደው ልጅ የማለበል
1: በድምጽ እኮ አለየው ድምጽ ተለያየ ስለሚሆን
2: አረ
1: በድምጽ በለየ ተከብዳል።
2: እሺ ማና አልባዩ አገደራ ከተማ ሰላም ናችሁ?
1: ሰላም ነን እኛ እግዚአብሔር ይመስገን።
2: ያገሮቱ መብራቶች እናንተ እንደው ሰሚውን አዳማጮም እናንተ የምታቀርቡት በየተራ በየመስመሩ ጤናችሁ እንደው በርከት ይበልላችሁ ዘመዶች።
1: እናመሰግናለን እግዚአብሔር ይስጥልን።
2: አዚ ደሞ ወንድም የሻያ ደጉን ደሞ ሰምቻለሁ ደሞ የገንታባው ባላባት አሁን ቆቆልሽ መጫወቱን ትቶናል።
1: ምን መጫወቱን?
2: እንቆቅልሽ እየተጫወተን እንደው እንደው ደስ ብሎ እናስቀንደተን ነበር በዛ መረዋ ድምጡ። አሁን ጣፋ በይተም እንደውም ስራ በስቶበት ነው መሰል።
1: አለ አለ ይመጣል አለ።
2: እሺ እሺ በቸርም ሰማማ በቸርም ደማመጥ።
1: እሺ ነጥ
2: እና እንኳን ለዚህ ያደረሰን እንግዲህ እንደው በቃ ከሰማችሁላችሁ ሰማችሁ ቢያሏት ተጠገውምና ሁለዚህ ደስታ አይለየን በሚያስ ጥሩ ጥሩን ያስመኘን።
1: እሺ እናመሰግናለን።
2: ጥሩን ጊዜ እናቀት ያምጣልን። እኔ እንደው አሁን ልናገር ተሰለፍኩት ማልዳ አንድ አድማጭ ወይ ስሙን ዘነጋውትና ሽማግሌዎች ፕላዛውን ፈት ሲናገር በጣም በጣም እንደውን ያሰብኩት ነገር ቀድሞ ስለተናገረብ ጤናውን ይስጠው የጤና ማህበውን ያልብሰው እና አዛውንቶቻችን ትልቆቻችን እናቶች አባቶች እኔ እንኳን በእነና ቀን ሸኝቻቸዋለሁ ሄሉይም ላለው እናት አባት ላሉት ግን መላእክቱ በጣም ደስ ይላል። በእምነት አሁንም እናት አባት መንከብከብ አለበት ምንድነው ሲባል የነበረ እናት አባት መከራውን አይቶ አሳድጎ ኋላ ደግሞ ለአንበሬ ማጫ ይሰጣል ልጅ አጓት ይነሳል። የእናት አባት ገንዘብ ቁልቁለት ነው ጨረሩ ነው የሚደርስ የልጅ ገንዘብ ግን አቀበት ነው እያሉ ሲታሩት ነበር ምፈቻችን እናቶቻችን። አሁን ደግሞ እናት አባት በእኛው ድል በሚያት ይሄን አላገኘ ነው ምን እናት እንተብላለሁ ባልኩ ጊዜ አላገኘሁትም ይሄን እድል አላገኘሁትም።
1: የየቱን እድል ነው?
2: አሁን እናት አባቱን ልጅ ተብል ወንድሙን እንኳን ባሉን ሽማግሌ ባልታለው ምሽቱ ተብል እየተባለ ገንዘብ እየተቀበለ አዲስ ጎጥቷለኝ። በእኛ ጊዜ ይን ጥያቄ ባቀረብነ ሰዓት አላገኘንም። እና አሁን ደግሞ እናት አባቶቻቸውን እንተብላለን ለሚይዙ ልጆች በደንብ አርገው ይንከባከቧቸው በደንብ አርገው ይተብሏቸው ለከህ ሌላው እንደምንሰራው አርገን ወይም እናቴ ስለሆነሽ ምንም አትለይ ወይም አባቴ ስለሆነ ምንም አይለይ ሳንል በህጉ መሰረት መቆጣጠር አለብን። አንደኛ ምርቃኑ ትርፍ ነው። ሁለተኛ ደግሞ እናት አባት ናቸው ያቆራሉ። እና የኛ ሰዎች በጣም ደስታ ቦታ ሄዱን በሚባለው ቃንጫ አው አይሄዱም።
1: እኛ
2: ለሄድም የለባቸው።
1: እኛ ልጆችን ወልደው ተንከባክበው አሳድገው ቁም ነገር አድርሰው ካሉ በኋላ እነሰው ሲያረጁ እኛ ደግሞ ብድራችን መመለስ ግዴታ እንዳለብን ነው አይደል?
2: አሁን በይበልጥ አርገን መመለስ አለብን። እመትን የእውነቴን ነው። እናትና አባቱን የሚጠላ ሰው የለም። ሁሉ ይወዳል እናት አባቱን። እኔ በተለይ ሀናቴ ጋር በጣም ፍቅር ነበረኝ። ዛሬ አትወደደኝ እንጂ አሁን እኔ እንደው ትንሽ ነቀው ብዬ እነሳለሁ። ከተማ ነው መድጃ ፍታራራት ነበር። ስለዚህ እንደው የገጠር ፈጭካለ ሆነ መሰለሽ። ደሞ ተከተማው እኮ ምመኘው አዲስ አበባና አስመራን ነው ወይ ጎንደርን ወይ ዳባትን ወይ አምባጆርጊስን አልመኝም። አንድ አስላት ምን ትላለሽ እንዴ ብዬ ሄጀ ከምስታመቴ ነው የምመጣልሽ። እዛን ግን ስመጣ ወርቅ ጥላ ይዤልሽ እመጣለሁ፣ ወርቅ ድሪ ይዤልሽ እመጣለሁ። ለማን ትሰጪውን የቆሙቼ ነው መቆይሽ ትለያለሽ። እኔ ሙቼ ቆይሻ ለማን ትሰጪውን ጋርግ ስለሽ ደስታ በጂ ሙቼ ነው መቆይሽ ስትለይ አዛዲያን የናሳ አንገት ላንገት ተናንቀን እየተላቀስነ ያንን ያሰብኩትን በትኛው ቀራለሁ። በጣም እንትን ነበርኩ እንዴው ሙሃር ነበርኩ ለናቴ። እና አሁን ደግሞ እንዲያርገው ላሳደጉን እንዲያርገው ለከበከቡን ወላጆች በእምነት ያንሳቸዋል። እንኳን በገንዘብ ነው እና ዝም ብለን ብንይዛቸው መርቃናቸው ትርፍ ነው። አሁን ባሮካሽ መንግስትን እየተንከባከባቸው ነው ያለ። ከብክቧቸው ሽማግሎቻችሁን ተቆጣጠሯቸው እየተባለ ነው ያለና አሁን ሽማግሌና አባት ላለው ቤተሰብ አይዟችሁ ጠንክሩ መረቃኑ ይተርፋችኋል። ምንም ነገር ምትወዱት የለም ነው ምላቸው።
1: ጥሩ አስተያየት ነው።
2: ደግሞ በእያመቱ ቸር ያድርሰን። ለሃይማኖት ካሳው ማታባስ ደግሞ ዛሬ ሽቢጣ ብለው አለይ የእስራኤል አምላክ ሽቢጣው የተሰማ ሆኖ ምትታሳባቸው ስኬታ ሆኖላቸው ልጃቸውን ተስጃቸው ያድርንላቸው እላለሁኝ።
1: እናመሰግናለን።
2: መልካም አመት። በሰላም በደስታ እንገናኝ። ሰላም ቀን። ሰላም ሰላም ሰላም
1: ሰላም
3: ሰላም
1: ሰላም ሰላም
3: ሰላም ሰላም ሰላም
1: ሰላም ሰላም
3: ሰላም ሰላም ሰላም ሰላም
1: ሰላም ሰላም ሰላም ሰላም
3: በመጀመሪያ ድሉ ስለተሰጠ ያመሰግናለሁ። እንደምን አላችሁ የሬዲዮ ሰራተኞች፣ እንደዚሁም አድማጮቻችን እንኳን እዚህ አዲሱ አመት በዓል አደረሰን። መጀመሪያ ብርሃን ተረቀ፣ በኋላም ከትልቁ የአመቱን ኃጢአት የምናስወርድበት አሰረ። ይኸው እንግዲህ ደግሞ የደስታ በዓል ይሁንላችሁ ወደሚባለው ወደ ባለመጠለት እየተቃረነ ነው። እግዚአብሔር በሰላም አስጀምሩ በሰላም ያስፈጽመን እያልኩኝ እንግዲህ ያው ብዙዎቹ እንደምትነጋገሩት አንዳንዴ የእግዚአብሔርን ሕግም ጭምር አዘን ብንናገር ሕዝቡ ቢማረው ቢያጠናው ለኑሮ ሆነ ለዓላማችን ለሀሳባችን ያስተካክላል፣ ስኬታማ ይሆናል የሚል ስላለ እንግዲህ ባለመጸለት የደስታ በዓል ይሁንላችሁ ሲባል ያው ስድስቱን ቀን በዳስ እንቀመጣለን። ሰባተኛው ደግሞ በጣም የተቀደሰ በዓል ነው የሚለው በአማርኛችን፣ በዕብራይስጥ ደግሞ ስሚሐት ቶራ ይላሉ። ይሄ በዓል የሚከበረው በጸሎት መልካም መልካም በመልበስ በንጽህና በጸሎት ቤት ሆኖ ነው የሚያልፈው እና ያለፈውን ደግሞ ያው እስከሁን ጊዜ ምልክት ይሆንናል። በረሃ በመሄድ ሀብን ቦታ የእግዚአብሔርን ቃልና ቅርብሞ ባለባበሱም ባረማመዱም ባካሃዱም በቦታውም በስፍራውም ያመጣው መዘዝ የወሳውን ሁላ ለእርጥ ማልበጣ ብሎ ሞቱ ማላቋርጥ ብሎ ጦርነቱ ማላቋርጥ ያለ ስለሆነ ይችን መልካሚቱን ሀገራችን እያመሰገነ የእናት አባቶቻችን ቡራኬ ጸሎት ስለ ኢየሩሳሌም የነበራቸውን ፍቅር በመግለጽ በማስተዋል ወሪቱ ዶሪቱ ካህናቱም ይናገረውን በማዳመት በዓላቱም በእንደዚህ ያለ እንድናከብረው ህዝባችን ይህን ልብ እንዲል የሚል አስተያየት ስላለኝ ነው በሽራ ነው።
1: ጥሩ

0: ደግሞ በሰላም ነው በሰዓቱ የተከፈተ ለልጆቻችን ደግሞ እውቀትን የሚሸምቱበት ተምረው አውቀው ልቀው ለሀገሪቱና ለእናት አባታቸው ለራሳቸውም ሰርተው የሚበሉበት አመት ያርግልን እያል እግዚአብሔር ተርሞ ትንሽ ትልቅ ሀገራችን ሰላም አድርጎ ያደርሰን እያልኩ በዚህ ይጨርሳለሁ።
1: እናመሰግናለን አቶ ሰሎሞን።
0: እኔም አመሰግናለሁ። ቻው ቻው።
1: ሰላም ሰላም። ሄሎ
2: ሄሎ።
1: ጤና ይስጥልኝ።
2: ጤና ይስጥልኝ። ራህን ማላዘር
1: ከቤት ከቤት።
2: ጤና ይስጥልኝ አንጋፋው። እንግዲህ እሱ ያላችሁት ሻቢያው አህና አስፈራው አተላለፈሽና ወርቅነሽ ሁላችሁ አጠቃላይ ነሰጠ ዘመነን እንኳን አደረሰነ ባሉ ሁላ አሳልፎ
1: እንኳን አብሮ አደረሰ። እናመሰግናለን። ማለበል
2: ሁላችን ነው እንግዲህ ይሄ ባላት ብርሃን ሰረቀ አሁን ተናግሮታል ወንድሜ። ብርሃን ሰረቀን አስተራየም ትላንት ሰኞ ውለናል። ባለም በደስታ ካህናቶች ከካህኑ ጋራ ሆነን ውለን ገብተን አብረን በሰለን ስራ ቁመን
1: የት ነው ያላችሁ? የት ናችሁ እናንተ?
2: ናታንያ ከተማ ነው። ቄስ ብሸቱ ያለው ይባላል ቄሳችን። በደንብ በሰነ ስርዓት በተለመደው ህግና ስርዓት ሚዋለ በዚህ ወር ራይም አላዛር መቼም ለአንተ መናገሩ ሳይሆን በእርግጥ ይቾር አዝመራ እኮ አዝምረን እሸቱን ማንም ዝም ብሎ የገዛ አዝመራ ብትሆን ማንም ቀንጥቦ ማንም ሰርቆ እንደበላ ነው የሚቆጠር። ለካህኑ ቆርጦ ሳያስመርቅ ማንም አይነቅፋትም፣ ማንም አይነቅፋትም። እሸቱን ማለት ነው። እሸቱ ሲያልፍ ደግሞ ደረቅ ምርቱ ይመጣል። ያንን ደግሞ በረህንታውን ደግሞ እያነሳን አስራት በኩራት የሚባለውን ያን ሁላ ለካህናቶችን እያቀረብን አሁን እንግዲህ የውልህ ቅድም ተናግሮታል። ትላንትና ሰኞ አስተራኘዋለ ነገ ቅዳሜ ደግሞ ባለመቀደስ ይመጣልና እነዚህ ባላቶች የመከር ባላቶች ናቸው። የተከበሩ አዝመራው እንግዲህ ማሽላሸቱላ ያንን ወስደን ለካህን እያስመረቅነ ከዛ ወዲያ ነው የምንበላ የምንጠጣ ማለት ነው። ይሄ እና ሌላ ሌላው ደግሞ አምላክ የሚመረጠውን ሁላ እግዚአብሔር ድሃ ተበደለ ፍርድ ጎደለ የሚለውን ዳኛ ይስጠነ። መቼም ቅድምም ተናግራችኋል፣ ሽርቁጫ እኔ ወጣ እኔ ወጣ ነው የሚወጣውን የሚመረጠውን አምላክ ነው የሚያውቀው። ከእኛም ደግሞ ያሉት ደግሞ ያው የብቻ ተፈናቅለው ከሚሄዱ በአንድ ላይ ነው ቢሄዱ ሰው እናወጣለን ብዬ አስባለሁ። ግን እንደማያቸው ግን መቼም እዚህ ቀደም ተናግሬያለሁ። እግዚአብሔር የሚበጀውን ይስጠነ። እድል ያለው ግንባር ያለው አዝመራይቱ ደግሞ ማነው ወራቱ ደግሞ አዲስ ወራት አዲስ ዘመን አሮጌ ልብስ ለብሰህ አውልቀህ ስትጥለው ሌላ አዲስ ስትለብስ አዲስ ደስ ይላል። አዲሱን ልብስ እንደምንለብሰው እንደሱ ጤናውን ያለብሰነ በፍቅር ያኖርነ በሰላም ያኖርነ። እናንተንም ደግሞ እንዲሁ እየተቀበላችሁ ሀሳባችሁ የምትቀበሉትም ደግሞ ጤናችሁን ይስጣችሁ። ተመርቃችኋል። አሁን የገባ ሁላን የመረቃችሁ
1: እናመሰግናለን።
2: በሰላም ያኖርን እላችኋለሁ ወንድሞች።
1: በጣም እናመሰግናለን። ስሟን ግን አልነገሩኝም።
2: ያዕቆብ ከፍቴ እያወቀ እያወቁ ራመረዘ ሰላም ሰላም። የከርሞ ሰበልና የተናገሩት ሁላ እግዚአብሔር ይስጣቸው።
1: አሜን አሜን። አታውቋ
2: በሰላም ያኖርና።
1: እሺ ሰላም ሰላም። እናመሰግናለን
2: ወንድም።
1: ሰላም ሰላም። አታውቋ። ሄሎ
0: ሄሎ።
1: ደህና ይስጥልኝ።
0: ደህና ይስጥልኝ። አብረሽጠን እንደምን አድርጋ ሽራ? አሜን
1: አለን አለን። ማን ልበል?
0: ወሰን እባላለሁ። ከያምን
1: ወሰን
0: ወሰን።
1: እሺ አቶ ወሰን
0: በመጀመሪያ ደረጃ እድሜና ጤና ይስጥህ። ተባረክ ብሩክን ለሁላችሁ ለራዲዮ አስተላላፊዎች በሙሉ ጤናችሁ የከርሞ ሰው ይበላችሁ።
1: ሁላችንም እናመሰግናለን። በጣም
0: አመት ባሉ ጥሩ አመት ባል ይሆንላችሁ። የምትደሰቱም የምታስደስቱ አመት ባል ይሆንላችሁ።
1: እናመሰግናለን።
0: ከፍ ከፍ ያድርጋችሁ። የምታስተላልፉትና የምትናገሩት ትምህርት የምትሰጡት ትምህርት በሙሉ በጣም ተጨባጭና በጣም ብስልነት የሚሰጥ ትምህርት ስለሆነ በጣም እከታተላችኋለሁ። ትምህርታችሁን ሁላ እከታተላለሁ። አንተም አስተማሪያችንን ቀጥልበት።
1: አስተማሪ የህዝቡ ነው የኔ

0: እድሜ እና ጤና ይስጥህ።
1: እናመሰግናለሁ። አመሰግናለሁ በጣም
0: በጣም መወድ ማከብረ
1: አመሰግናለሁ በጣም ወንድሜ።
0: እሺ እና በመናገር የፈለኩት ስለ ጦርነቱ ነው። እዚህ ሁቲም የሚባል የመን በየመን አለ የሆነ ሁቲም የሚባሉ እነሱ ተነስተዋል። ስለ ተነሱ አሁን የእስራኤል አምላክ የማያንቀላፈው የማይተኛው እኛን ስለሚጠበቀን ግን ወደኛ ሳይመጡ አይቆሩም ግን እግዚአብሔር ስለሚጠብቀን አንድነት ተሆነ በአንድነት ተያዝነ ማንም ጠላት አይገባበንም። ከጦለት ጋር ሆኖ እስራኤልን ይረዷል። ስለዚህ ትንሽ አማርኛ ስለሚከብደ በአብዛኛውን ጊዜ በኤብራይስጥ ስለማወራ ይቅርታ አድርግልኝ።
1: ችግር የለም። ከዚህ በመቀጠል አቶ ወሰን እንትን እስቲ ነው ስለ ፖለቲካው ምርጫው ጊዜ እየተቃረበ ነው እንግዲህ በሀገሪቱ አጠቃላይ ብሔራዊ የክነሰት ምርጫ እና እዚያም ቀጥሎ የመንግስት ምርጫ ነው እንግዲህ እየተቃረበ ያለው እና እንዴት ነው የእኛ ህብረተሰብ በአንድነት ስለማይቀርቡ የመመረጥ እድል አንዳንዴ ሲያገኙ አንዳንዴ ደግሞ ያጡታል የሚባል ነገር አለ። እንዴት ታየዋለህ አንተ?
0: እሱ ምርጫው እንግዲህ በሂደት ስላለ እድል ያለው ይመረጣል፣ እድል የሌለው አይመረጥም ይላል መጽሐፍ ቅዱሱ። አሁን ህዝቡ ደግሞ እያንዳንዱን ፖለቲካ ያውቀዋል። ምን አይነት ሂደት እንዳለውና ምን አይነት እውቀት እንዳለው ያውቃል ህዝቡ። ህዝቡ በሙሉ ብስን ነው። አሁን ፖለቲካው የፖለቲካው ነገር ገብቶታል በደንብ አልኩ ነው። እና መሆን ያለበት ህዝቡ በአንድነት መሆንና አንድ መርጠው ከኛ መካከል አንድ መርጠው ያንን የሌላን የመረጡትን መከታተልና መገደፍ አለባቸው። ብዙ ፖለቲካ ቢበዛ ያው እኛ ምንም ዝም ብለን ነው ባዷችን ምንቀረ ክነት ሳንገባ ሳናስገባ እንቀራለን።
1: ተወዳዳሪው ከበዛ ማለት ነው እንግዲህ
0: ስለሚከፋፈል ድምፁ።
1: ስለዚህ በአንድነት ብንቀርብ ነበር ውጤታማ የሚሆነው ነው የምትለን?
0: አዎ።
1: እናንተ እንዴት ነው? እዚህ ያብኔ ነው ያልከኝ አይደል?
0: ያብኔ ነው ያለሁት ወንድም ራሚ።
1: የእናንተ እዚያውን ያብኔ ለምሳሌ የከተማ የማዘጋጃ ቤት ምክር ቤት አለ እና ከዚያ አላችሁ አይደል ወኪል? ሻኸር የሚባለው?
0: አዎ ሻኸር ይባላል። በጣም ወንድማችን ነው፣ እናከብረዋለን፣ እንወደዋለን።
1: እና በሀገር አቀፍ ደረጃ ግን እስካሁን ድረስ ያው ብቃት ያለው ሰው ቀርቦ እኔም ይገባኛል ብሎ እድል ለማግኘት የሞከረ የለም። ማለት ቢሞክርም ያን ያህል ድጋፍ ያለው መሆኑ ስላልተረጋገጠ ሊያገኙ አልቻሉም ነው እንግዲህ።
0: አዎ ትክክል። አዎ
1: ገባኝ። አንተ አሁን ምንድን ነው መሰራ? በስራ
0: እኔም ሰራው ስራ አስኪያጅ ነኝ። ሰራተኞች አሉ።
1: ጥሩ። እሺ ወንድሜ በርታ። አቶ ወሰን አመሰግናለሁ። ሰላም ሰላም።
0: ጤና ንስት ወንድማ፣ በጣም ነው የምናከብር። የከርሞ ሰው የክለነ አመት በዓሉ ደምጡ አመት በዓል ያርግለን። ረዲዮን በሙሉ የረዲዮ አስተላላፎች በሙሉ እድሜና ጤና ይስጣቸው። በጣም ነው የምናከብራቸው፣ ምንወዳቸው።
1: እናመሰግናለን። እኛም እንወዳቸዋለን። እናመሰግናለን። ሰላም ሰላም
0: ሰላም።
2: ሄሎ
1: ጤና ይስጥልኝ።
2: ጤና ይስጥልኝ ጋሽ ራሜም።
1: ጤና ይስጥልኝ። ማን ልበል?
2: ስሜና ነኝ።
1: ማን?
2: ስሜነ። አዎ።
1: እሺ አቶ ስሜነ፣
2: በመጀመሪያ ደረጃ ለአንተ እንዲሁም ለግብረ አበሮች ሬዲዮን ሰራተኞች በሙሉ እንዲሁም ለአድማጮች ለዚህ አዲስ አመት በሰላም እንኳን አደረሰነ። እግዚአብሔር የተባረከ የተቀደሰ አመት ይሁንልን። አሁን ደግሞ ይሄ ስኮት ደግሞ ደርሷል እና በሰላም በደስታ እናሳልፍ ያድርገነ። ይህ ምርጫ ደግሞ ይኸው መጥቷል። እሺ ሽኩቻ ሆኗል። ቅድም እንዳልከው በድኩላ ቆዳ ተጣሉ እንዳልከው። ከኛ ሀገር ደግሞ አንድ ሊቀመንበር ምን አለ? አሞራው ፍሪዳው ሳይወድቅ አሞራው ዞራል። እና በእውነት እንኳን እኛ ህዝቡ ቀርቶ መንግስት እንኳን ራሱ ተደራጅቶ ጠላትን አንድ ሆኖ ማሸነፍና መከላከል ሲገባ ኔሎጣ እየተባለ እኩል ደሞ ይወጣሉ። ደሞ እንደገና ምርጫ ገንዘብ መበዝበዝ አለ፣ የሰው ድካም አለ፣ ብዙ ችግር አለና ስለዚህ በእውነት ተመሳስሎ ለሀገሪቱ ብሎ ለህዝቡ ብሎ በአንድ ላይ ሆነው ተስማምተው እኛንን ቢያስተዳድሩ እንዲያው ትልቅ ምኞቴ ነው እና እግዚአብሔር በእውነት ያው ባለፈውም ተናግሬ ያለው አንድ እንሆን ይባላል። አንድን ምን ሆነው አንዱ ግሩብ ሄዶ ገብቷል፣ አንዱ ባገቡ ይሄዳል፣ አንዱ ባበል ይሄዳል፣ አንዱ ባጎቱ ልጅ ባክሱ ልጅ ይሄዳል። እንደዚህ ሆነ ተከፋፍለን እንዴት አድርገን ነው ሰው የምናወጣውና በእውነት በጣም ላይ ነው። አሁን ችግሩ አለ ላይ ነው፣ ህዝቡ ላይ ብቻ አይደለም ያለ እና እግዚአብሔር ከእኛም ሰው ወጦ እነሱም ደግሞ አንድ ሆነው ደግሞ አንድ መንግስት ወጦ ደግሞ የሚረዳን ያደርገንን እግዚአብሔር በእውነት ሰው አንድ እንኳን አንድ የእኛን አብራክ የወጣውን ልጅ እየወሰዱ 43 38 52 እያደረጉ እያራራቁ እንደዚህ አድርገው እኛ የኛ ልፋት ደክሞ የጠራና ለምን 15 18 12 ቢሆን እንኳን እንደው ያንን ሰው ሄደን ተረባረን እንመርጠው ነበር፣ ይሄ ይገባልናል ብለን እንል ነበር። አሁን ያደረጉት ምንድን ነው? ከ30 በላይ እያደረጉ ነው ዛሬ እና ደካማው ግሩብ እየገቡ ይሁን አልወጣም አሉና ለዚህ እንደው እነሱ እንገባለንና እናስተዳድራለን የሚሉት ወንድሞቻችንና እህቶቻችን ይህን ነገር ቢያስቡልን በጣም ጥሩ ነው እያልሁ ይህንን ሀሳብ አቀርባለሁኝ።
1: ጥሩ አስተያየት ነው። እና
2: እሺ እሺ
1: እና ምን
2: ምትናገር
1: ጠይቀኝ ላይ መጠይቅ ሳይሆን አሁን ያልከውን ለማጠናከር ብዬ ነው። በአንዳንድ በኩል ለምሳሌ የሀሳብ መለያየትም ያስፈልጋል እኮ ሁሉ አንድ አይነት ከሆነ ሌላ የማሰብ ከዚያ ለይቶ የማሰብ ሌላ አማራጭ የማየት ነገር ላይኖር ይችላል እና ሁሉ አንድ አይነት ሆኖ ካሰበ ሁሌ በዚያው ነው የሚቀረው። ግን የተለያየ ከሆነ የተለያየ ሀሳብ ስለሚመጣ ያንን ያን ደማምሮ ጥሩ ውጤት ሊያስገኝ ይችላል ብዬ ነው የምገምተው እኔ።
2: ይኸውልህ በማለት ጥሩ ነው፣ ግን ሆኖም ግና ተበታትኖ መሄዱ ጥሩ አይደለም ነው። አንድ አቋም የያዘ እንደሆነ አንድ ውጤት ሊኖረው ይችላል። ግን አንዱ ያኔና ሲሄድ፣ አንዱ ስሞላ ሲሄድ፣ አንዱ ወደፊት ሲሄድ፣ አንዱ ወደኋላ ሲቀር ግን ከመሀል ላይ ባዶውን እየቀረብኩ ነው። ይሄ ከሰላሳ ከአርባ ዓመት ጀምረን የምናየው እና ምን እንትን የምንለው እንኳን ሌላ በኤሪያው እንኳን የሚወጣው እንኳን ስንት ነው እየከሰረ የሚቀር ሳይሟላ የሚቀር እና ይህንን አንድ ብናደርግ ጥሩ ነው የነበረ የኔ አስተሳሰብ።
1: ጥሩ አስተያየት ነው። አቶ ስሜን አመሰግናለሁ።
2: እሺ፣ እኔም አመሰግናለሁ። መልካም ውሎ። መልካም።
1: ሄሎ
3: ሄሎ።
1: ጤና ይስጥልኝ።
3: ጤና ይስጥልኝ ራሚ።
1: ጤና ይስጥልኝ።
3: እንዴት ናችሁ? ሰጠኝ ሳያው ሀና ወርቅነሽ ሁላቸው አጠቃላይ አግሳሚያ ብያለሁ። ደግት ነው መስል
1: ሀግሳሚያ በሁላቸው ስም ነው ደግሞ ሀግሳሚያ ብያለሁ።
3: ጋምላክ መልካ ዘበን።
1: እሺ፣
3: ደህና ናችሁ?
1: ሰላም ነን እኛ።
3: እንዴት ነበር ጦሙ? አቲማጦባ
1: ከቲማጦባ ማን ነው ስሞ?
3: ደግት ነው አጉማስ ነኝ።
1: ሰላም ነዎት?
3: ደህና ደህና ነህ ራሚ?
1: አለን አለን።
3: መልካም።
1: እሺ፣ ጊዜያችን እያጠረ
3: ውይይቱ ትወያያላችሁ፣ በፖለቲካውም በሽማግሌውም በምንግን ጊዜው አንገብጋቢ አሁን የፖለቲካ ሰዓት ስለሆነ እናንተም እዚህ ጋር ያለም መብራት ናችሁ። ይኸው ህዝቡን እያቀረባችሁ ታነጋግራላችሁ፣ ህዝቡም ያለውን ስሜቱን ይናገራል። እንግዲህ እዚህ ጋር ያለው አለ። በእርግጥ አንድነት ይባላል አንድነት መፍጠሩ ጥሩ ነበር። ሆኖም ግን አይሟላም። ባለም ደግሞ አጠቃሉ ህዶ አይሆንም። ሲጠናና ነው ተኔኔ ሲል እንጂ አንድ ላይ መሄዱም ከብዳን። ግን ባለድል ለወገን የሚል ለዘመድ የሚል ሰው ይምረጥልን። በተለይ በተለይ ሁልጊዜ በቸምታ ሀሳብ የመስመር ተዘርግቶ የሚኖር የጎንደር አዲስ አበባ የቀሩ ወገኖቻችን ናቸው። ለእነሱ የሚያስብ እንደው አምላክ እንዳርባጫን ጉዳይ እንደው ፈንቀልቦ ለወገኔ ብሎ የሚያስብ እንባም ያደርቅናትና ልጅ አባትና ልጅ ወገናይበትን ባሁን ወጣ አርጎ የሚበላ ህዝብ ራሚ አንድ ቀን እንኳን ተሰው የትሮ ማደሪ ከብዳር ወይም ስንት ቤቱ በዚህት ነው ከደሩ በዚህት ነው ይባላል። 30 አመት ሙሉ 27 አመት ሙሉ ወንደር አዲስ አበባ በክራይ ቤት መቀመጥ በጣም ከባድ ነው። በጣም ከባድ ነው እና እዚያር ነፍሱም ነን በተናቸዋለሁ ተሰባቸዋለሁ ባለው መሰረት እዚያር ደግሞ ቃሉ ደርሶ ንባም ይደርቅበት ዛሬ ጥሩ ሞልቶ ጥሩ ተርፎ ሰው ከሬና ነው ራስ መሳው ለምን በስስት በልስስት በእናት ስስት እናት ተዚያ ልጅ ተዚህ ልጅ ተዚህ እናት ተዚያ አባት ተዚህ ልጅ ተዚያ ነው እና እዚያር ይላን የሚለው ዳኛ እነዚህ ሰዎች የሚያይ ለመመረጥ ያብቃ። የኛ ሰው ቢመጣ ደግሞ የምታውቀው አፋናክን አስተካክሎ መርጦ ተወንበር አስቀምጦ ጣባ አገልግሎ ዳር ደንበሩን አስከብሮ ነሚል ግን ተኛ ለምን ተጭሮ እንዳለ በየአገሩ ስንት ሰው ይመጣል ኑሮ አራት አመት ሙሉ አንድ ሰው አራት አመት ሳይመጣ መቀመጥ ማለት በጣም ይገርማል። በጣም ያምማል። በጣም ነው የሚያምራም።
1: በጣም
3: አዎ እዚህ ያለነሱ የዘንድሮ የተወርክ ደግሞ ለነሱ ብሎ እንዳመጣው እኛም እናርፍበት። ዛሬ እኮ እነሱ ብቻ አይደሉም በሽተኛው እኛ ሁላን በሽተኛው ሆነ እኛ ሁላን ምን በሉ ምን ጠጡ እንጀራው ሲቀርብ እጃቸው አብሮ ከተፍላል ውሃውን ስንጠጣ እነሱም ጊዜ ምን ይጠጡ እንላለን በጀሪካ ተሰፍራን ያቸው ውሃ የሚቀበሉ እና ለአንተ ምን እነግርሃለሁ ጎንደር አዲስ አበባን ችግር ያው ታውቀዋለህ
1: ያውቀዋለሁ
3: እናቴ።
1: እስቲ እንግዲህ አዲስ አመት እና አዲስ መረጠው መንግስት ልብ ይስጥ እና ምናልባት እንግዲህ ለውጥ ይመጣናል የሚል ተስፋ ነው ያለ እና ለማንኛውም ወደ ደጅጥሉ ጊዜያችን ያው እየገሰገሰ ስለሆነ እንደተለመደው በጣም አመሰግናለሁ። ሻናጦባ
3: አመሰግናለሁ። መልካም ዘዳስባል መልካም አዲስ ዘመን ተውሉን በላይ ሀገራችን ሰላም ትሁን። አመሰግናለሁ። ተዳረባ
1: ወቀሽ ሰላም ሰላም
3: ባይ
1: ክብራትና ክብራና አድማጮች ፕሮግራማችን ለማጠቃለል እየተቃረበ ነው። በመጨረሻም አርስተ ዜናው ረሽማ መሾተ ፈት የሚባለው የአረቦች ፖለቲካ ፓርቲ በሚያሳየው ጸረ እስራኤል መመሪያ ምክንያት በከነሰት ለምርጫ መወዳደር አይችልም ብለው ብሔራዊ አስመራጭ ቡርዱ ዛሬ ወሰነ ተላለፈ። የእስራኤል ብሔራዊ መከላከያ ሰራዊት በጦር መኮንኖች ወደ አሜሪካ ሄደው የጋራ ጦር ለመመድ ማድረጋቸው ተገለጸ። ግሪክ ውስጥ ለጉብኝት ሄዶ መዳረሻው የጠፋው እስራኤላዊ ዮጌቭ ናታን እንዴ የተፈለገ ነው። የሶሪያው ፕሬዝዳንት አህመድ ሻራ በተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ባደረጉበት ሰዓት ካሁን ቀደም እስራኤልና ሀገራቸው ስምምነት ለማድረስ ተቃርበው እንደነበረ ገለጹ። ስለ እስራኤል ጉዳይ የፕሬዝዳንት ትራምፕ ልዩ መልእክተኛ ስለ ኢራን ጉዳይ ቅርታ ልዩ መልእክተኛ ዊትኮፍና ኩሽነር ከኢራን ተወካዮች ጋር በሚስጥር ተገናኝቶ መነጋገራቸው ተገለጸ። ፍልስጤሞች ራሳቸው ሀገር እንዲኖራቸው እስራኤል መቀበል አለባት ብለው የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተረሽ ትናንት አስተያየት ሰጡ። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናዎቹ ናቸው።

ክብራትና ክብራን ማጮች ቆንን ክፍለ ግዛችን ማጠናቀቃችን ነው። ለዝግጅቱ መሰካ ለተባበሩኝ ለጣነቃሪው ከና ስፈራው እንዲሁም ለቴክኒክ ባለሙያችን ኤልዳድ ለባንቴምስ ጋር ያደረሳቸው ለባልደረቦቼ የሻየው ደግ ወርቅነሽቴና ሰጠይ ዘለቆንም ሰጠይ ዘመነምስ ጋር ያደረሳቸው አብራያቸው ቆየው ተራካሚ መላዛር ነኝ። በመሸቶ ክፍለ ግዜ ባልደረቦቼ ተበቋቸው አለስከዚያ ድረስ ሁላችሁም ያላችሁ በተሰላሙ ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ዩድ ቤት በቲሽሬ ታፍሺን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 23 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 13 ቀን 2019 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኢር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስፖርት ፕሮግራም ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። በጎዳና ቁጥር 443 ሆን ተብሎ በተፈጸመ የመኪና ግጭት አንድ እስራኤላዊ በከባድ ሁኔታ መቁሰሉ ታወቀ። ማዕከላዊ የምርጫ ቦርድ ኮሚቴ ዛሬ ባካሄደው ውይይት የተወሰኑ ፓርቲዎችና የፓርቲ አባላትን በ2026 ዓ ም በሚካሄደው ብሔራዊ ምርጫ እንዳይወዳደሩ ወሰነ። የእስራኤል የባህር ኃይል ከጀርመን የገዛት ድራጎን የተሰኘችው አዲስ የባህር ሰርጓጅ መርከብ ከ25 ቀናት ጉዞ በኋላ ዛሬ ወደ እስራኤል የባህር ክልል መግባቷ ታወቀ። የሶሪያው ፕሬዝዳንት መሐመድ አሻራአ በተባበሩት መንግስታት ድርጅት ጉባኤ ላይ ባሰሙት ንግግር ሀገራቸው የጎላንን ኮረብታ እንደማትለቅ ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጎዳና ቁጥር 44 ሻሎሽ ወይም 443 ሆን ተብሎ በተፈጸመ የመኪና ግጭት አንድ እስራኤላዊ በከባድ ሁኔታ መቁሰሉ ታወቀ። ቁስለኛው በኢየሩሳሌም ከተማ ወደሚገኘው ሻረ ጼዴቅ ሆስፒታል ሕክምና እርዳታ ተወስዷል። ጥቃቱን ያደረሰው ተጠርጣሪ አሸባሪ ቤል በተባለው መተላለፊያ ኬላ ወደ ነበሩ የፖሊስ ተሽከርካሪዎች በፍጥነት በማሽከርከር ከፖሊሶች ጋር የነበረን የጸጥታ ጥበቃ አባል ማቁሰሉ ታውቋል። በቦታው የነበሩ የጸጥታ ጥበቃ አባላት ወደ አሸባሪው በከፈቱት ተኩስ እርምጃ የወሰዱበት መሆኑን ከደረሰን ዘገባ መረዳት ችለናል። ማዕከላዊ ምርጫ ቦርድ ኮሚቴ ዛሬ ባካሄደው ውይይት የተወሰኑ ፓርቲዎችንና የፓርቲ አባላትን በ2026 ዓ ም በሚካሄደው ብሔራዊ የምርጫ ውድድር እንዳይወዳደሩ ወሰነም። ይቅርታ። የምርጫ ቦርዱ በቫላድ ፓርቲ ሊቀመንበር ሳሚ አቡ ሻሃድ በ2026 ዓ ም በሚካሄደው ብሔራዊ ምርጫ እንዳይወዳደሩ የከለከላቸው ሲሆን የምርጫ ቦርዱ ሊቀመንበር ዳኛ ኖአም ሶልበርግ ማዕከላዊነታቸውን ሳይጠብቁ ባልተለመደ ሁኔታ አቡ ሻሃድን ከውድድሩ ውጭ እንዲሆኑ ለቀረበው ሀሳብ የድጋፍ ድምፅ መስጠታቸው ታውቋል። የምርጫ ቦርድ የአቡ ሻሃዱ እጩ ተወዳዳሪነት ውድቅ ያደረገባቸው ሁለት ምክንያቶች እስራኤል ዲሞክራሲያዊት የይሁዳውያን ሀገር መሆኗን ባለመቀበላቸውና የጠላት ሀገር ወይም የታጠቀ አሸባሪ ድርጅት በእስራኤል ላይ ለሚያካሄደው ጥቃት ድጋፍ መስጠት በሚሉ ሀሳቦች መሆኑ ተገልጿል። በምርጫ ኮሚቴው አባል የሚገኙት የሊኩድ ፓርቲ ተወካይ የክነሴት አባል አሚት ሀለቪ አቡ ሻሃዲን የሐማስ አባል እንደሆኑና እድሉን ቢያገኙ ኖሮ በጥቅምት ሰባቱ የሽብር ጥቃት ላይ የሚሳተፉ እንደነበር ተናግረዋል። አንዳንዴ የፖለቲካዊ ማስተካከያ ለማድረግ ተብሎ የሚደረግ የማስተካከያ ሽፋን በጣም የወረደ ይሆናል። እንደዚህ አይነቱ አጋጣሚ ከሽፋኑ በስተጀርባ ያለውን እውነት ለመረዳት የሚያስችል እድል ይፈጥራል። ስለሆነም ከአቡ ሻሃዴ ማንነት በስተጀርባ ጨካኝ ቅኝ ገዥነት ማግኘት ወይም ማየት ችለናል ብለዋል የክነሴት አባል አሚት ለቢ። ማዕከላዊ ምርጫ ቦርድ ኮሚቴው በተመሳሳይ የራአም ፓርቲ ከምርጫ ውድድሩ ውጭ እንዲሆን የወሰነ ሲሆን የረሽማ ምሹተፊት ፓርቲ አባል የሆኑትን ኦፈር ካሲፊንም ከውድድር ውጭ እንዲሆኑ መወሰኑ ታውቋል። የምርጫ ቦርዱ በፓርቲዎችና በአባላቱ በምርጫው እንዳይወዳደሩ ያስተላለፈው ውሳኔ በሕጉ መሰረት ከፍተኛው ፍርድ ቤት ውሳኔ እንዲሰጥበት ወደ ፍርድ ቤቱ ይተላለፋል ተብሏል። የእስራኤል የባህር ኃይል ከጀርመን የገዛት ድራጎን የተሰኘችው አዲስ የባህር ሰርጓጅ መርከብ ከ25 ቀናት ጉዞ በኋላ ወደ እስራኤል የባህር ክልል መግባቷ ተገለጸ። አንዳንድ ሀገራት ለአዲሷ ዘመናዊ የጦር መርከብ መረጃ ለመሰብሰብ ይሞክራሉ በሚል ስጋት ከጂብራልታር የባህር ወሽመጥ ወደ ሃይፋ የባህር ክልል የተጓዘችው በጥልቅ ባህር ውስጥ መሆኑ ታውቋል። የኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገራት የሆኑት ኖርዌይ እና ዴንማርክ የእስራኤል የባህር ኃይል የተረከባት የባህር ሰርጓጅ መርከባ ምንም እንኳን በጊዜው የጀርመንን ሰንደቅ ዓላማ እያውለበለበች የነበረ ቢሆንም በወደቦቻቸው እንድታልፍ አለመፍቀዳቸው ተገልጿል። ካናዳንና ፈረንሳይን ጨምሮ ሌሎች ሀገራትም ለጀርመን የጦር መርከብ ፋብሪካ ካምፓኒዎች የመከላከያ ትጥቆችንና መለዋወጫ እቃዎችን ለማቅረብ ፈቃደኛ እንዳልነበር ታውቋል። የእስራኤል መከላከያ ሰራዊት እንደገለጸው ሀገራቱ ለጀርመን የመርከብ ግንባታ የመሳሪያ እቃ አቅርቦት መከልከላቸው መርከቧን ወደ እስራኤል በታሰበው ጊዜ እንዳትደርስና ለበርካታ ወራት እንዲዘገይ ያደረገ ሲሆን ይህም በአጠቃላይ በመከላከያ ሰራዊቱና በተለይም በባህር ኃይሉ አቅም ግንባታ ላይ ተጽዕኖ የፈጠረ መሆኑ ታውቋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር የሆኑት ዳኒ ዳኖን ጠቅላይ ሚኒስትር ቢንያሚን ናታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ በሚያደርጉት ንግግር በኢራን ዛቻ ላይ ትኩረት የሚያደርጉ መሆናቸውን ገለጹ። ዳኖን በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ናታንያሁ ከነገ ወዲያ በጉባኤው በሚያሰሙት ንግግር በኢራን ዛቻ ላይ ትኩረት እንደሚያደርጉ ገልጸው የኢራን ጉዳይ ከሌሎች ጉዳዮች በበለጠ ሁኔታ ትኩረት የሚሰጠው ነው። ከኢራን ጋር በተያያዘ ታላቅ ስኬት አስመዝግበናል፣ ነገር ግን ተጨማሪ ስራዎችን ልንሰራ ይገባል በማለት ተናግረዋል። ዳኒ ዳኖን በተጨማሪም ጠቅላይ ሚኒስትሩ ለእስራኤል ብቻ ሳይሆን ለመካከለኛው ምስራቅና ለመላው ዓለም እርግጠኛ በሚሆኑበት ነገር ላይ ትኩረት እንደሚያደርጉና ጉባኤው ላይ የሚያሰሙት ንግግርም የፖለቲካና የዲፕሎማሲ ስራዎች አካል ነው ማለታቸው ታውቋል። የሶሪያው ፕሬዝዳንት ሞሐመድ አሻራአ በተባበሩት መንግስታት ድርጅት ጉባኤ ላይ ባሰሙት ንግግር ሀገራቸው የጎላንን ኮረብታ እንደማትለቅ ገለጹ። አሻራ የጎላንን ኮረብታዎች የሶሪያ መሬት ሆኖ እንደሚቀጥልና በህጋዊነት ለማመሳሰል የተወሰዱ ግዛቶች ሁሉ በተባበሩት መንግስታት ድርጅት በጸጥታው ምክር ቤት ውሳኔ መሰረት ውሳኔው ይሰረዛል ብለዋል። በተጨማሪም በሀገሩ ለሚፈጠሩ የሰላም አለመረጋጋት እስራኤልን ተጠያቂ በማድረግ የባሻር አላሳድ አስተዳደር ከወደቀ በኋላ እስራኤል ከተቆጣጠረችው ደቡብ ሶሪያ ለቃ እንድትወጣ መጠየቃቸው ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ46 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ03 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ከሰነበተው ምንም ለውጥ የለውም። አርብ ጧት በባህር ዳርቻዎች አካባቢ ቀላል ዝናብ እንደሚኖርና ቅዳሜ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳችንናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴል አቪቭ 30፣ በሃይፋ 29፣ በቤርሸባ 31፣ በኢላት እና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ በምርጫው ሂደት በፖለቲካ ፓርቲዎች ዙሪያ ነው ትኩረት የምናደርገው። የፖለቲካ ጉዳይ ዘገባችን ባልደረባችን ምህረት ታከለ ስልክ መስመር ላይ ነው። ወደ ምህረት እናልፋለን። ጤና ይስጥልን ምህረት፣ እንደምናመሸ።
1: ጤና ይስጥልኝ ወርቅነሽ፣ እንዲሁም ክቡራትና ክቡራን አድማጮቻችን እንደምናለሽ።
0: እግዚአብሔር ይመስገን፣ እናመሰግናለን። ፖለቲካ እንዴት ነው እንግዲህ? ፖለቲካ ቀላል አይደለም፣ ሰፊ ያው እንትን ነው። ያው በቅርቡ የሚካሄደውን ምርጫ ተከትሎ በፓርቲዎች መካከል ያለው ሁኔታ ቀላል አይደለም። ምህረት፣ ዛሬ ማዕከላዊ ምርጫ ቦርዱ ባካሄደው ውይይት የተለያዩ ፓርቲዎች በምርጫው ያላቸውን ተሳትፎ በሚመለከት ውሳኔ ያስተላልፏል። ውሳኔውም ከባድ ውዝግብን እየፈጠረ ነው እና እንደው ያለው ሁኔታ ምን ይመስላል?
1: አዎ፣ በተለይ ያው ቅድም እንዳልሽው ምርጫውም ወር ከሰላሳ አራት ቀኖች ነው ዛሬ የቀሩት። አንድ ወር ከሳምንት ያነሰ ጊዜ ነው ያለው። የምርጫው እየተቃረበ ቢሄድ ሁኔታዎች ወደ ውጥረት እየተቀየሩ የሚሄዱበት ጊዜ ነው። አሁን በዚህ ሳምንት ትልቅ ቦታ ሰጥቶት እየተንቀሳቀሰ ያለ የመራጭ የምርጫው ኮሚቴ ህጋዊ ያልሆኑ የፖለቲካ እጩዎችንና ህጋዊ ያልሆኑ የፖለቲካ ፓርቲዎችን በተመለከተ ገምግሞ ህጋዊ ናቸው አይደሉም የሚለውን ውሳኔ ለማሳለፍ ነው በችሎት ላይ ያለው። በዛሬው ላይ ባስተላለፈው ውሳኔው ላይ እንደምናውቀው በጣም አነጋጋሪ ሆኖ ነው የዋለው። ከሰዓት ጀምሮ ዛሬ ከቀትር በኋላ ጀምሮ ያለው ሁኔታ፣ በተለይ ደግሞ የምርጫ ኮሚቴው ባለፉት ሶስት አመት በፊት የነበረውን ወይም በኦክቶበር ሰባት የነበረውን የጋዛ የሐማስ ጥቃትን በተመለከተ እሱን ደግፏል ያሉትን ሳሚ የተባለው የባላድ የሚባለው የአረብ ፓርቲ ሊቀመንበርን ለምርጫው እንዳይወዳደር በብዙ ድምፅ ወስኗል። ይህም የሆነው በዛውን ዕለት በበነገተው በኦክቶበር ስምንት ቀን ማለት ነው። ይህ ድርጊት ከተፈጸመ ከአንድ ቀን በኋላ ባወጣው አንድ ጽሁፍ፣ በአረበኛ ቋንቋ ባወጣው ጽሁፍ ይህ ድርጊት ታሪካዊና ፖለቲካዊ ትልቅ ቦታ ያለው ድርጊት ነው ብሎ ይህንን ድርጊት እንደመደገፍ የሚያሳይ ጽሁፍ በመጽሐፉ ነው። ይህንን በመጽሐፉ በርካታ የፖለቲካ ፓርቲዎች ከምርጫው እንዲወገድ ክስ ያቀረቡ ስለሆነ በዚህ ሁኔታ ከምርጫው ውጭ እንዲሆን የኮሚቴው ሊቀመንበር እንኳን አድርጎትን ማውቀው እስከዛሬ ከሀያ አመት ድረስ ይመስለኛል እጅ በማውጣቱ ሂደት ላይ እንኳን አይሳተፉም የኮሚቴው ሊቀመንበር። በአሁኑ ጊዜ ግን የከፍተኛው ፍርድ ቤት ዳኛ ኖአም ሶልበርግ የሚባሉት እሳቸውም ይህን ግለሰብ የፖለቲካ እጩ ለክኔሴት ለሀያ ስድስተኛው ክኔሴት ምርጫ እንዳይቀርብ ሲሉ እጃቸውን በማውጣት ድጋፋቸውን ሰጥተዋል። ይህ ደግሞ በጣም አነጋጋሪ ሁኔታ ነው። ይህ ማለት ግን አሁን አለቀ ተደመደመ ማለት አይደለም። ይህ ጉዳይ ነገ ተነገ ወዲያ ወደ ከፍተኛው ፍርድ ቤት ያልፋል። ወደ ከፍተኛው ፍርድ ቤት የሚያልፍበት ምክንያት ደግሞ ያ በአንድ ዲሞክራሲ ሀገር ወይም ዲሞክራሲ ሀገር መምረጥና መመረጥ ትልቁ የሰው ልጅ መብት ነው። በብዙ አጥር ሊታጠርና በብዙ ሊገመገም ሊታይ የሚችል ስለሆነ የከፍተኛው ፍርድ ቤት ከሳሾች ያመጡት ማስረጃ እውነት ነው ወይ፣ በእስራኤል የክኔሴት ህግ መሰረት ሰባት አሌፍ ይባላል። በዛ ህግ መሰረት አንድ ሰው ወይም አንድ የፖለቲካ ፓርቲ የእስራኤልን ህልውና የማይቀበል ከሆነና የእስራኤልን በመሳሪያ የሚዋጉ አጥፍቶ ጠፊዎችን የሚዋጉ ድርጅቶችን የሚደግፍ ከሆነ ከእስራኤል ፖለቲካ ወይም ከመምረጥና ከመመረጡ ውጭ እንዲሆን የተደነገገ ህግ አለ። እሱን ተመርኩዞ ነው እንግዲህ ይህ ሁኔታ የአስመራጭ ወይም የመራጭ ኮሚቴው ውይይቱን እያደረገ ይሄ ያልፋል ይሄ አያልፍም እያለ እየወሰነ ያለው። ስለዚህ ይህንን በተመለከተ አሁን ከፍተኛው ፍርድ ቤት ያህል አዲስ አይደለም። ከአሁን በፊት እንደሚመስለኝ በ19ኛውና በ20ኛው የክኔሴት ምርጫ እርግጠኛ ነኝ አንቺ ታስታውሻታለሽ፣ ሀኒን ዘዋቢ የተባለች እንዲሁ የፖለቲካ የአረብ ፖለቲካ ፓርቲ የሆነች በጣም የምትናገራቸው ንግግሮች በሙሉ በቃ በመሳሪያ የሚታገሉትን የምትደግፍ ከአረቦች ጋር በመሆን ከተለያዩ እስራኤል እንትኖች ጋር ጠበኞች ጋር ሰላማዊ ሰልፍ የምትወጣ ስለነበረች ከአንዴም ሁለቴ የምርጫው ኮሚቴ ቢጥላትም እንዳታልፍ ቢልም ከፍተኛው ፍርድ ቤት ግን አሳማኝ አይደለም የወሰናችሁበት ውሳኔ ይሄንን መሰረታዊ መብት ሊቃረን የሚችል ሊሰረዝ የሚችል አሳማኝ ውሳኔ አይደለም እያለ አንዴ ሙለቴ ወደ ፖለቲካው እንድትመለስ አድርጓታል። ስለዚህ ይህ ውሳኔ ወደ ከፍተኛው ፍርድ ቤት ያው ከፍተኛው ፍርድ ቤት ክሎት ይቀመጥና ውሳኔውን የምንከታተለው ይሆናል ማለት ነው። ይህ በግለሰብ ጉዳይ ነው።
0: አዎ በጣም ይገርም ነው። እንግዲህ ሌሎች የፖለቲካ ፓርቲዎችም የፖለቲካ አባላትም አሉ።
1: አሉ ገና ችሎቱ ገና ይቀጥላል። የፖለቲካ ፓርቲ እንደውም አሁን ራምም ቢሆን ተውሳኔ ውጭ ነች። ራም ይባለው እንግዲህ እንደምናውቀው ባለፈው በያህድ የፖለቲካ ወይም የፓርቲ ሊቀመንበር ናፍታሊ ቤኔት እና የተለያዩ ፓርቲዎች አንድ ላይ ሆነው መንግስት የመሰረቱበት የማንሱር አባስ ያለው አቋም የእስራኤል ህልውና የሚደግፍ አጥፍቶ ጠፊዎችን የሚቃረን ምንም ቢሆንም ግን የፖለቲካ ፓርቲው እንደ አመሰራረቱና እንዳለው አላማ ወይም ከአሁን በፊት በዚህ የፖለቲካ ፓርቲዎች ትልቅ ሚና የነበራቸው ግለሰቦች የተለያዩ በመሳሪያ የሚደረጉ ትግሎችን የሚደግፉ ናቸው በሚል ክሶች ላይ ነው ከሰው። ይህም አሁን የመራጭ ኮሚቴው ወይም የምርጫ ኮሚቴው አሁንም ቢሆን ራምን በዛሬው ውሳኔው ከምርጫ ውጭ አድርጓል ማለት ነው፣ እንዳይወዳደር ጥሏል። ግን ብዙዎቹ አውቃሉ ከፍተኛው ፍርድ ቤት በቀላሉ የማይፈቅድ መሆኑን። ስለዚህ ቀጣዩ እንትናችን የሚሆነው ከፍተኛው ፍርድ ቤት ነው ማለት ነው።
0: አዎ በረሽማ ምሽተፊት ፓርቲ ኦፈር ካሲፍም እንደዚሁ በግል በፖለቲካ ፓርቲ አባል ደረጃ አውሳቸውም እንግዲህ አይወዳደሩም ተብሏል። እንዳልከው ቀጣዩ ውሳኔ የሚሆነው ከፍተኛው ፍርድ ቤት ነው ጉዳዩ የሚመለከተው። አዎ እንደው ከዚህ ጋር ተያይዞ ምህረት በመራጩ ህዝብ ላይ የሚፈጥረው ተጽዕኖ ይኖር ይሆን እንደዚህ የፓርቲዎች ከውድድር መወገድ?
1: አዎ ብዙውን ጊዜ በአሁኑ ወቅት እንደዚህ በምርጫ ወቅት በተለይ ባለው በሀገራችን በጣም ውስብስብ ፖለቲካ ምናልባት እንደዚህ አይነት ነገሮችን የአረብ ፓርቲዎች ለጥሩ ነገር ይጠቀሙባቸዋል በእነሱ በኩል ማለት ነው። ይህም ልሽ ጥሩ ነገር ስልሽ የምርጫዎች የመራጮች መጠን እንዲበዛ እዩት ምን እንደሚያደርጉን። ያው መቼም እኛን እንትን አይደግፉንም፣ እኛን እዚህ እንድንሆኑ አይፈልጉም፣ አረቦችን ይጠሉናል ምናምን። ብዙም ጊዜ አሁን እነዚህን የሚከሱ ፓርቲዎች ያው የሚታወቁት እነ ሊኩድ እነ አክሲዮኑታ ዳቴት እነ ውጥነ ይሁዲት ናቸው። እነዚህ በተለይ በቀኙ ክንፍ በዛኛው በኩል የሚገኙ ስለሆኑ ማለት ነው። ስለዚህ ይህንን ህዝባቸው የበለጠ እንዲመርጣቸው በአረብ ዜጎች ላይ በርካታ የሚባሉት ወደ ምርጫ እንትኖች አይመጡም፣ ብዙውን ጊዜ ለመምረጥ እድሉን አይጠቀሙም። ስለዚህ ይህንን እድል እንዲጠቀሙ ሌላ የምርጫ መቀስቀሻ እንትን ይጠቀሙበታል የሚል አመለካከትም አለ። ስለዚህ በእኛ በኩል ሌሎች ፓርቲዎች ላይ ምንም አይነት ተጽዕኖ ሊያሳድር አይችልም። አብዛኛው ፓርቲ የፖለቲካ ፓርቲም ይደግፋል ይህንን፣ እነዚህ አሁን የተወሰኑትን ውሳኔዎች ይደግፋሉ።
0: አዎ እንግዲህ መቼ ምርጫው እስኪካሄድ ድረስ የምርጫው ማግስት ነው አሸናፊው ፓርቲ የሚታወቀው። ግን ከዛ በፊት አንዳንዴ በስካሪም ከህዝብ ላይ አስቀድሞ በሚወሰድ ቅድመ ግምገማም ብዙ ነገር ይባላል እና እንዲያው በፓርቲዎች መካከል ስላለው ነገር ባጭሩ የምትለው ካለ?
1: አዎ በትናንትናው ዕለት የተለያዩ የብዙሀን መገናኛ አካላቶች ቅድመ ግምገማውን ወይም የቅድመ ትንበያ ብለነዋል በእነሱ ላይ እንደዚህ አድርገዋል። በአሁኑ ጊዜ ያለው ሁኔታ ያው ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር የሚሄዱት የፖለቲካ ፓርቲዎች የወንበር ብዛትና ከእሳቸውን የሚቃረኑ የፖለቲካ ፓርቲዎች ውድድር ሲመዛዘን አሁንም ቢሆን በአጋድ የዘንኮት በኩል የሚመራው ያሻር የመጀመሪያ ቦታውን ወይም ከፍተኛውን መቀመጫ ተቀብሏል። ከ21 እስከ 23 የተለያዩ ብዙሀን መገናኛ አካላቶች እንዳደረጉት ጥናት ማለት ነው። በአጠቃላይ ደግሞ ሲካሄድ ከቢቢ ጋር የሚሄዱት ወደ 50 ከቢቢ ጋር ነድም የሚሉ የፖለቲካ ፓርቲዎች ደግሞ ከ52 እስከ 53 የሚሆኑበት ቅድመ ጥናት አለ። ይህን ስንል እንግዲህ የአረብ የፖለቲካ ፓርቲዎችን ከመሀል ላይ በማስቀመጥ ነው ማለት ነው። ከእነሱ ጋር ሁለቱም አካላቶች አነድም እንዳለን ብሎ የወሰነ በግልጽ የለም። ያው አብዛኛው አነድም ነው የሚለው ከእነሱ ጋር ወይም እነሱን ተመርጉዘን መንግስት አንመሰረትም ነው የሚሉት። ብቻ በአሁኑ ደረጃ ጨዋታው እኮ ነው ማለት ይችላል መሃል ላይ ነው ምንም ይሄ ነው የሚባል ነገር የለውም።
0: አው እንግዲህ ብዙ ይጣበቀናል እስከ ምርጫው ድረስ ለማጠቃለያ የምትለው ነገር ካለ?
1: ያው ለማጠቃለያ እኔም ምለው ነገር ቢኖር ሁሌም ቢሆን ምርጫው ሁልጊዜም ቢሆን በጣም ወሳኝና አስፈላጊ ነው። ድምጻችን መጠቀም ደግሞ ካንድ ዲሞክራሲ ሀገር ትልቅ መብት ነው። የሁላችን ድምጽ ተደምሮ ነው ምን አይነት መንግስት እንደሚኖርን ውሳኔው ላይ የምንደርሰው ማለት ነው። ስለዚህ የምንመርጠውን አካል ይዘትና ሁኔታ በሚገባ ማጤን መከታተል ማወቅ ነገሮችን መገንዘብ ያስፈልጋል። በተለይ ደግሞ ይህ ሰው ሰራሽ አምሮ ባለበት ወይ አይ ባለበት ወቅት ብዙ የሚያሳስቱና ብዙ ግራ የሚያገቡ ነገሮች ስላሉ ተረጋግተን ነገሮችን እያጤንን የፖለቲካውን ቅስቀሳ መከታተል ይኖርብናል ማለት ነው።
0: አዎ እነት ነው። እንግዲህ መምረጥ መፍት ስላለው ለእያንዳንዱ ሰው እድሜ ወደረሰ ዜጋ የሆነ መከታተሉ ወሳኝ ነው። እንግዲህ ማን ይጠቅመናል ማን ይሆናል ሚለው ነገር ይኖራል ለዚህ ጋር ተያይዞ እንዳልከው። ምህረት በጣም እናመሰግናለን። መልካም ምሽት። እናመሰግናለን። ወደሚቀጥለው ሳምንታዊ ስፖርት ፕሮግራም እናልፋለን። አድማጮቻችን አብራችሁን ቆዩ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን ከባልና ሚስት ስፖርተኞች አትሌት ማሩ ተፈሪና አትሌት ሰላማዊት ተፈሪ ጋር ቃለ ምልልስ እናካሄዳለን። ሁለቱ አትሌቶችም በእስራኤል የአትሌቲክስ ዘርፍ ጥሩ ውጤቶችን ያመጡ ናቸው። የህይወት ልምዳቸውን እንዲያካፍሉን በዛሬው ስፖርት ፕሮግራም እንግዳ አድርገን ጋብዘናቸዋል። እንድትከታተሉን አስቀድመን እንጋብዛለን። ጤና ይስጥልን፣ እንደምን አላችሁ?
1: ጤና ይስጥልኝ ሰጠኝ፣ እንዴት ናችሁ?
2: ጤና ይስጥልኝ፣ እንዴት ናችሁ?
0: እኛ ደህና ነን። እንዴት ናችሁ?
2: ደህና ነን።
0: በጣም እናመሰግናለን። እንግዲህ ለልምምድ ኢትዮጵያ ሄዳችሁ ነው ያገኘናችሁ እና በአጋጣሚ በስልክ መስመር። እንዴት ነው ኢትዮጵያ?
1: ኢትዮጵያ ጥሩ ነው። እዚህ ነው ትሬኒንግ ምንሰራ አብዛኛውን ጊዜ። የተመላለስነ የመጣ ነውን ከሁለት ሳምንት በፊት ነው። ሁለት ወር አንድ ወር እዚህ እንቆያለን፣ ለዛ እንሄዳለን። እንደዚህ ነው የኛ አመቱ ሙሉ። ኢትዮጵያ ጥሩ ነው።
0: ልምምዱ እንዴት ነው ሰላማዊት?
2: ልምምዱ ቆንጆ ነው። ያው ኢትዮጵያ እዚህ ከልጆች ጋር ምናምን ስለሚመቸን እዚህ መርጠን እየሰራን ነው ያለ ነው። አሁን ለጊዜው
0: ልጆችም አብረው ሄደዋል?
2: አዎ ልጆችም አብረውን ስለሆኑ እዚህ ለልጆችም ስለሚመች ለመያዝ እኛም ወተን ለመግባት ስለሚመችን እዚህ ነው አብረውን ያሉት።
0: በጣም ጥሩ ነው። ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ለዚህ ነው። ሁለታችሁ እንግዲህ በአንድ ዘርፍ በመሰማራታችሁ የመግባባት ሁኔታ በጣም ደስ የሚል ነው። እጅግ በጣም እናመሰግናለን። እስኪ የስፖርት ጅማሬያችሁ መች እንደነበር አጫውቱን ንገሩን። ከማሩን ጀምር።
1: እኔ ስፖርት የጀመርኩኝ በ2009 ነው። አዳር ትምህርት ቤት እያለሁ ቤንሻሜን በአጋጣሚ ነው የጀመርኩኝ። ወደ 17 ዓመት ማለት ነው። ምሮት ብዙ ነው።
0: በጣም አጋጣሚውን ታስታውሳለህ? እንደው ትምህርት ቤት እያለ
1: አጋጣሚው የትምህርት ቤት ውድድር ነበረ። እኔ ለሩጫ አልሄድኩም ወደዛ ትምህርት ቤት። ቤንሻሚን ብዙ ሯጮች የወጡበት ነው ከዛ እና የአንድ ሰው ጎሏቸው አሟላልን ብለውኝ ነው እንደዚህ ነው የጀመሩ።
0: ዋው! እዛ በኋላ የሁሉ ድል ተገኘ።
1: አዎ
0: በጣም ጥሩ ነው። ሰላማዊት፣ ያንቺስ የስፖርት ጅማሮ ምን ይመስላል?
2: የእኔም የስፖርት ጅማሮ ያው እንደ ማሩ ተመሳሳይ ነው። ያው ከትምህርት ቤት ነው። 9ኛ ክፍል ያለው ነው ሩጫ የጀመርኩት 14-15 ዓመት የአካባቢ። ያው በትምህርት ቤት ነው። ፕሮጀክት ኢትዮጵያ ነው የጀመርኩት።
0: በጣም ጥሩ። ብዙ ውጤቶችን አምጥታችኋል፣ በየጊዜውም እንዘግባለን። እስኪ ማሩ፣ እስካሁን ካስመዘገብካቸው ውጤቶች ዋና ዋና የምትላቸውን ጥቀስልን።
1: ዋና ዋና የምላቸው ውጤቶች ለምሳሌ የእስራኤል ሪከርድ በማራቶን የኔ ነው። በዓለም ሻምፒዮና፣ በአውሮፓ ሻምፒዮና ሜዳሊያዎችን ወስጃለሁ። በ2023 ሁለተኛ የብር ሜዳሊያ ወስጃለሁ በዓለም። በአውሮፓም ሁለተኛ ወስጃለሁ፣ ሶስተኛም ወስጃለሁ። በቡድን ደግሞ አሁን ባለፈው እንዳያችሁት ሶስት ጊዜ ተከታታይ የአውሮፓ ሻምፒዮኖች ሆነናል፣ ወርቅ ወስደናል። እነዚህ ጥቂቶቹ ናቸው።
0: በጣም ጥሩ ነው። ሰላማዊት፣ ያንቺስ?
2: የኔም ያው እንደ ማሩ ጠንካራ ባይሆንም ያው ወደፊት እቅዳለኝ እንደሱ ውጤት ለማምጣት። ግን ያው በ5000 የኔ ነው የእስራኤል ሪከርድ። እንደሱ ኦሎምፒክም ተሳትፍ ያለው፣ አለም ሻምፒዮናም ተሳትፍ ያለው፣ አውሮፓ ሻምፒዮናም ተሳትፍ ያለው። በዛም ጥሩ ፉክክር አሳይቼ ጥሩ ደረጃ አግኝቻለሁ።
0: ደስ የሚል ነው። እንደው ከወሊድ መልስ ራሱ ወደ ስፖርት ተመልሰሽ ጥሩ አቋም እንደነበረሽ ነው የሰማነው እና እንዴት ነው እስኪ ስለዚህ ነገር?
2: አዎ ከወሊድ በኋላ ያው 3 ዓመት አቋርጬ ነው የጀመርኩትኝ። ያው እየተመለስኩኝ ገና ነኝ፣ ግን እየተመለስኩ ነው። እንደገና ደግሞ በፊት ከምሮጥበት አሁን ማራቶን ገብቻለሁ። ገና አዲስ ነው ለእኔ። ያው እየሰራሁ ነው፣ እየሞከርኩኝ ነው።
0: ጥሩ ነው። እንግዲህ የሰራ ሰው ውጤታማ ይሆናል። እንዲያው እንደ ባልና ሚስት እንግዲህ ቤተሰብ መምራት አለ፣ ልጆች አሉ። ስፖርቱን እና ትዳሩን አጣጥሞ መጓዙ እንዴት ነው ማሩ?
1: ጥሩ ነው፣ ደስ ይላል። ብዙ ተግዳሮቶች አሉ፣ ግን ያን ሁሉ ገና እየተማር ነው። እስከ ዛሬ ድረስ ልጅ ሳይኖረን ነው ስንሮጥ የነበረ። የዛን ጊዜ ያው ውጤቱ ምንም ያው ከሰራ ሁሉም ነገር እና በራስ ከተማመን ውጤቱ ይመጣል። አምጥተነዋል። አሁን ግን በልምምድ ለማለት ይህን እንትን ለማለት አብሮ ለማስሄድ እየሞከርን ነው።
0: ጥሩ። ሰላማዊትስ የምትጨምሪው ካለ?
2: ያው ጨምሮ ብዙ ነገር የለም እሱ እንዳለክ ነው አዲስ ህይወት ነው ካልጅ በኋላና ካልጅ በፊት አንድ አይደለም በፊት ደስ እንዳለክ ተወጣለህ ስትመጣ ታርፋለህ ትተኛለህ ምናምን አሁን ግን ልጅ ሲመጣ የእናት እንክብካቤ የአባት እንክብካቤ ይፈልጋሉ ያው ትሬኒንግ ሰርተህ ስትመጣ ትንሽ ጊዜ ለነሱ መስጠት ያስፈልጋል ያው እሱን ለማመቻቸት የሞከርን ስራችንንም በማይረብሽ መልኩ ያረግን እየተለማመድን ነው ገና በሙከራ ላይ ነን እስካሁን ጥሩ ነው እንግዲህ
1: ያው ምንም አይደለም
0: ጥሩ ነው ማሩ ያግዛል ወይ ልጅ በመንከባከብ ቤት በመስራት ያግዛል ወይ ስሩጦ ማረፍ ነው እንዴት ነው
1: ታጥዋሽ ተናለ ይሳታ አግዝም እንዴ
2: እኩል ነው ያ ትንሽ የእናት ጫና ቢኖርም ያግዛል በጣም እንዳባት እኩል ያግዛል የሚያለበትን ድርሻ ሁሉ ይወጣል የአባትነቱን ድርሻ ይወጣል በደም
1: ስለመሰከርሽልኝ አመሰግናለሁ
0: ጥሩ ነው
1: ሌላ ጥያቄ ያለሽ
0: ይነበር ደስ ይላል ጥሩ ነው እንደው ለመሆኑ የት ነው የተዋወቃችሁ እስኪ እንደው የተዋወቃችሁበትን አጋጣሚ ግለጹልን
1: የተዋወቅነው እኔ ለትሬኒንግ ካምፕ ኢትዮጵያ ስመጣ ለመጀመሪያ ጊዜ በ2012 የዛን ጊዜ ነው እዚህ የምሰራበት ግሩፕ ቡድን አሰልጣኝ አጋጣሚ ሰላም መዘው ነበረች አብረን ትሬኒንግ ተቀላቀልን ከነሱ ግሩፕ እዛ ተዋወቅነ ጓደኛ ሆነ ይሄው እስከዛሬ አብረን አለ በደስታ ከሁለት ልጆች ጋር
0: ስለዚህ አንተ ስፖርቱንም ፍቅርህንም ነው ይዘህ የመጣው ደዚህ ማለት ነው
1: አዎ ጠቅልዬ
0: ሰላም እንዴት ያለሽ?
2: ያው እሱ እንዳለው ነው ተዋወቀን ይሄው እስካሁን አለን ወደፊትም እንቀጥላለን በእግዚአብሔር እርዳታ ብለን እናስባለን እንግዲህ
0: አዎ እስከመጨረሻው ነው ስፖርቱ ቢቆም እንኳን ህይወት እስከመጨረሻው በጋራ መቀጠል አለበት ደስ የሚል ነው በጣም ትብብራችሁም ካሁን በፊትም ቃለ ምልልስ አድርገንላችሁ ነበር እንዲሁ በጋራ ባይሆንም ለየብቻና ጥሩ ነው ያላችሁ ፍቅርም ደስ የሚል ነውና
2: እናመሰግናለን
0: ሌላው በስፖርቱ ዓለም የተለያዩ ፈተናዎች ይኖራሉና እንደው እስኪ ከመጠቅሷቸው ነገሮች
1: በስፖርቱ ዓለም ብዙ ነገር ይገጥማል አሁን ትልትሰራለህ እንደማንኛውም ስፖርት እንደማንኛውም ስራ ነው ስራን አክብረህ ከሰራህ ውጤታማ ትሆናለህ አክብረህ ካልሰራህ ደግሞ ያው ውጤታማ አትሆንም አንዳንድ ጊዜ ሰርተህም ደግሞ ውጤትም ላይመጣ ይችላል ይሄ የምታሳልፈው ነገር ነው
0: ሰላማዊትስ እንዴት ነው መለማመዱ ቀላል አይደለም አሁን ደግሞ ልጆች ሲጨመሩ በጧት ተነስቶ ብዙ ነገር አለ ልጆችንም ሙያ ለህፃናት ማድረስ ሊኖር ይችላል ብዙ አለና እንዴት ነው የምትገልጨው
2: ያው ትንሽ ከበፊቱ ከበድ ቢልም ለምን አዲስ ህይወትም ስለሆነ በፊት ብድግ ብለህ በፈለከው ሰዓት ተነስተህ ትሬኒንግ ሰርተህ ትመለሳለህ በፈለከው ሰዓት ታርፋለህ አሁን ያ ትንሽ ይከብዳል ለምን ለልጆች ጊዜ መስጠት ስላለብን ትንሽ ከበፊቱ ቀደም ብሎ መነሳት ሊኖር ይችላል ስትመለስም ላታርፍ ትችላለህ አሁን ደግሞ ማለ ህጻናትም ገና አልገቡም 3 አመት ስላልሞላቸው ከኛ ጋር ነው የሚውሉት ለቤተሰብ ጥለን ስንመጣ ነው የምናገኛቸው ከትሬኒንግ ያ ትንሽ ከበድ ሊያረጉ ይችላል አንዳንድ ስራውም ከባድ ነው ያው እየታገልን ነው
0: ሌላ ስራም ትሰራላችሁ ከዚህ ከስፖርቱ ውጭ
2: አይ ከስፖርቱ ውጭ አንሰራም ስራችን ስፖርቱና ስፖርት ብቻ ነው
0: ያሙኖ ጥንካሬያችሁን የሚያሳይ ነው እስራኤል ሀገር ያለው የስፖርት ድጋፍ ይህን ያክል እንደ ሌላው ዓለም ባይሆንም ያን ሁሉ ተቋቁማችሁ አሁንም ልጆች መጥተው በስፖርቱ ዓለም አብራችሁ ለመጓዝ መፈለጋችሁና መጣራችሁ በጣም የሚደነቅ ነውና ምናልባት በአንድ ሙያ መሆናችሁ ለመተጋገዝ ይበልጥ አግዟችኋል ማሩ
1: አንድ ሙያ መሆናችን ያግዛል በጣም ትተሳሰባለህ አሁን እኔ ድካም እሷ ይገባታል የእሷ ድካም ደግሞ እኔ ይገባኛል ይሄ ብዙ ጥቅም አለው አንድ ላይ ስቶን በሚያመለካከት
0: ስለዚህ እንጀራ ባትጋግርም አይደክሞሻል ብለህ ትተዋል ሳትበላም ልተኛ
1: ሳልበላማ አልተዋት
2: አይ በላ ይተኛ
0: የግድ ነው መጋገሩ እንጀራ
1: ያው ስራውን ምናምን አዝንላታለሁ አግዛለሁ ግን ሆዴን ግን ያው ሳልበላ ልተኛ
0: ጥሩ ነው። ቀደም ገለጻችሁልን ኢትዮጵያ ነው ያላችሁትና ይሄ ለምምድ ለየትኛው ውድድር ነው?
2: ያው ያሁን ፕሮግራማችን እንግዲህ ሚኒማል ማሟላት አለብን። ሚኒማል ለማሟላት ነው ለዓለም ሻምፒዮና የመጣ ነው። ያሁን ውድድር ከወር በኋላ አለን። ለሱ ዝግጅት ነው ወደዚህ የመጣ ነው። በአብዛኛው እዚህ ነው የምንሰለጥነው። ምክንያቱም እስራኤል አይመችም ልጆች ይዘህ መሮጥ ሁለታችንም ሯጭ ስለሆነን አይመችም። ለዛ እዚህ ስለሚመቸን ኢትዮጵያ ቤተሰብም እዚህ ስላለ ያገዘን ቤተሰብም አብረን ስራችንን እያስኬድን ነው ባንድ ላይ። በአብዛኛው ውድድርም ኖረ አልኖረ እዚህ ነው የምንመጣው። ለምን የሚመቸን ቦታ እዚህ ስለሆነ እዚህ ነው የምንሰራው። ለሚቀጥለው አመት አሁን ሰዓት ማድረግ ያስፈልጋል። ለእሱ ዝግጅት እያረገን
0: ይሄ ሚኒማ የሚባለው እንግዲህ በዓለም አቀፍ ደረጃ ማሟላት የሚገባ ነው። ዓለም አቀፍ ሩጫዎች ለማከናወን ስትፈልጉና ፈተና አለው ወይ? ትንሽ ያው በፈጣን ሰዓት ማስመዝገብ አለባችሁ?
1: አዎ አሁን ደግሞ እንትኑ እንደ ድሮ አይደለም ሰዓቱ። አሁን ኦሎምፒክም ስትሳተፍ፣ የዓለም ዋንጫ ስትሳተፍ፣ የአውሮፓ ሻምፒዮና ሰዓቱ በጣም የከበደ ነው።
0: እየተሻሻለ ሰዓቱ
1: ከአመት አመት እየተሻሻለ ነው እና እሱን ለማድረግ ያው ትንሽ መስራት ያስፈልጋል በደንብ። እንደ ድሮ ቀላል አይደለም።
0: አሁን ኢትዮጵያ የሚመቻችሁ ለልምምድ አየሩ ነው? መልካም ድሩ ነው ወይስ ቅድም ሰላም እንደጠቀሰችው ቤተሰብ ሁኔታ ነው?
1: ሁሉም ነው። አንደኛ በመጀመሪያ አየሩ ልጅም ኖርና ልኖረን እዚህ ነው ስንሰራ የነበር የእኛ ጓደኞችም እዚህ ነው የሚሰሩ። አልቲቲዩዱ ከፍታው ያግዝሃል። ከዚህ ይመቻል አየር ንብረቱ ማለት ነው አቀማመጡ። ከዛ ውጭ ደግሞ ቤተሰብና የሰው ኃይል ይባላል። አሁን እስራኤል ስንሰራ አሁን ቤቢሲተር ልቅጠር ብትል ታውቋል ለሰዓት ስንት እንደሆነ እሱ አይቻልም በየቀን። እዚህ ግን በቀላል ገንዘብ ሰው ቀጥረ እኛ ትሬኒንግ ስንመጣ እና ደግሞ ቤተሰብም ስላሉ የሰላም ቤተሰቦች እዚህ አዲስ አበባ ያግዙናል። ለእኛ የተመራጭ ቦታ ሆኖ ስላገኘ ነው።
0: ጥሩ ነው። እንዲህ አይነት ነገሮችን የሚያግዙ መንግስታዊም ሆነ እንደው ስፖርታዊ ድርጅቶች የሉም ወይ? የሚደረግላችሁ ድጋፍ እንዴት ነው? ሰላም
2: ለጊዜው ያው ስንመጣ ያው እንደ ማንኛውም አትሌት እንድንሰለጥን ሁላችንም እዛ እስራኤል ያለነው አትሌቶች ረጅም ርቀቶች አልቲቲዩድ ከፍ ያለበት ቦታ ይልካሉ። እንደ ማንኛውም ሰው ይልኩናል። ያው ሌላ የተለየ ድጋፍ የሚደረግልን ነገር የለም ለጊዜው። ግን በዚህ ድሮም እንደሚያግዙን ያው አሁንም እንደ ድሮ ያግዙናል እንደ ማንኛውም አትሌት እንጂ የተለየ ነገር አይደረግልንም።
0: ማሩ መጨምረዋለ እዚህ ላይ
1: እዚህ ስንመጣ በእኛ ወጪ አብዛኛው ጊዜ አንመጣም። ጉድ አትሌቲካ ያግዛል፣ ባዳ ኦሎምፒ ያግዛሉ፣ መካቢቴ ላይ የኛ ክለብ ያግዙናል በተለያዩ ነገሮች እና በዚህ አጋጣሚ ያው እነሱን ማመስገን እንፈልጋለን።
0: ጥሩ። ሌላው መቼም በስፖርት ዓለም እንዲህ ተሰማርታችሁ ብዙ አመታትን ስታሳልፉ እንደው በውድድርም ሊሆን ይችላል በአጋጣሚ ስፖርት መለማመጃዎች ውስጥም ሊሆን ይችላል እንደው የሚያሰቅ ወይም የሚያሳዝን ገጠመኝ አላችሁ ወይ ለአድማጮቻችን የምታካፍሉት?
1: ውድድር ቦታ ለአስፋልት ላይ ስትሮጥ በምልክት አይደል? አንድ ጊዜ መሮጥ ያል የሚባል ውድድር አለ። ተሳስቼ መንገድ አቅጣጫ እኔ ብቻ አይደለም ብዙ ሰዎች ተሳስተን በቃ ውድድሩ ኪሳራው ነው። እንደዚህ ከሆነ የራስ ጥፋት ነው።
0: ተጽዕኖ ያመጣል የግድ። ያንን እኩል ለመሆን ደግሞ እንደገና ኃይላችሁን ትጨርሳላችሁ።
1: አዎ ከተሳሳትህ ቦታ ተሳሳትህ ነው። ምልክቱን እያየ መሄድ አለብህ። ወይም ደግሞ ከፊት መኪና ውጭ ሀገር አትሳሳትም ከፊት ወይ ሞተር ሳይክል መኪና አለ ብዙ ከታት። እስራኤል ግን ደስ ስለሌለ ያው ብዙ ሰዎች ተሳስተው ያውቃሉ።
0: አዎ ቀላል አይደለም። እንግዲህ እናንተ ለወጣቱም አርአያ ምትሆኑ ናችሁ። ብዙ ነገሮችን ብዙ ሰርታችኋል ለራሳችሁ ለሀገሪቱ። እንደው ለወጣቶች የምታስተላልፉት መልእክትና ከእናንተ ልምድ ወጣቱ እንዲማር የምትሉት ነገር ካለ?
1: ለወጣቱ ያው ከኛ ልምድ የኛ ልምድ ያው ስራ ነው። ጠዋት ማታ ስራ መስራት አለበት፣ ስነ ስርዓት መኖር አለበት። ምመክር በትልቁ ህልምህን እንትን ማለት ገደብ ላንተ ማበጀት የለ። ማንኛውም ሰው ያለ ገደብ እዚህ ቦታ ደርሳለሁ ካለ ያው ጠንክሮ መስራት አለበት፣ በራሱ መተማመን አለበት። ይህን ካደረገ ከማንኛውም ቦታ መድረስ ይችላል። ልክ እንደ ሩጫው ሁሉም ነገር መቼም ልፋት ይጠይቃል። ከለፋ ልፋትህን ታገኛለህ ነው
0: ሰላም
2: ያው እኔ የምጨምረው በቃ ተግቶ መስራት ተስፋ ሳይቆርጡ በትግስት መስራት ነው ሳይሰላቹ ሁልጊዜም መውደቅም መነሳትም አለ በትግስት ያንን ሁልጊዜም መስራት ብዬ ነው የምመክረው
1: እና የምሰራውን ነገር መውደድ
2: ዋናው እሱ
0: ለወደዳችሁትም ነው እናንተ አሁንም ራሱ ብዙ ፈተና ለልጆች ሲመጡ ያን ሁሉ ይችላልችሁ ተቋቁማችሁ እየቀጠላችሁ አለውና በጣም የሚደነቅ ነው ምሳሌ የምትሆኑናችሁ ቀጥሉበት ሌላው እንግዲህ ኢትዮጵያን አሁን ያላችሁ ለልምምድ እንደው ሰላም ቤተሰቦች እዛ እንዳሉ ነው ማሩ የተናገርክና እንደው እንዳማች በግታር ዶልሃል
2: ሁሉ ጊዜ
0: በጣም ጥሩ ነው በጣም ነው እናመሰግናለን

0: ገባ እየረዱን ያሉት አሁን እና በጣም እነሱንም እናመሰግናለን። ማሩንም አመሰግናለሁ። ወልጄ ስነሳ በጣም ገፋፍቶኝ እንድመለስ ቶሎ ያረዳኝ እና እሱንም አመሰግናለሁ።
1: ሰሩ ማሩ
2: እኔም እሱ አንደረቹ እዚ በተለይ ኢትዮጵያ ሁን ሰላም ወልዳ ከተመለሰች በኋላ ሁለት ማራቶን ሩጣለች። እዛ በአንድ ጊዜ ሚኒማ አድርጋ አውሮፓ ሻምፒዮና ተሳትፋለች። በመጀመሪያ ጎበዝ አድናቂሽ ነኝ፣ አንደኛ አድናቂ። ሲቀጥል ቤተሰቦቿ
1: አድናቂ ማፍቃሪ ምን
2: እሺ፣ ቤተሰቦቿ በጣም ያገዙን ያሉ እዚ ኢትዮጵያ ሁልጊዜ 24 ሰዓት በተለይ እናቷ እነሱ ባይኖሩ ያው ይሄን ማድረግ አንችልም። ሀገራችንም መወከል በጣም ይከብደን ነበር። ልጆቹን በጣም ትንሽ ስለሆኑ እናመሰግናቸዋለን። የእኔ ቤተሰብም አመሰግናቸዋለሁ። እስራኤል ስመጣ በጣም ያግዙናል። እነሱም
0: ሁሉንም ቤተሰቦቻችንን በዙሪያችን ያሉትን ሁሉ እናመሰግናለን። በጣም
1: ጥሩ ነው። አትሌት ማሩ ተፈሪ እና አትሌት ሰላማዊት ተፈሪ ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። እንግዲህ ለመምዳችሁ የተሳካ ሆኖ ሚኒማ ያላችሁትን አሟልታችሁ በዓለም ሻምፒዮን ሀገራችን የምትወክሉ እንድትሆኑ ምኞታችን ከፍተኛ ነው። ስትመጡ ደግሞ እንነጋገራለን። ለዛሬው በዚህ እናብቃ። በጣም አመሰግናለሁ። ሰላም ጊዜ።
2: እሺ፣ እኛን ማክበር ስለጠራን ሰጠኝ በጣም እናመሰግናለን።
0: በጣም እናመሰግናለን። ቻው
1: ቻው። እናመሰግናለን። ሰላም ጊዜ። ሰላም ተመለሱ።
2: እናመሰግናለን።
1: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወደ ወቅታዊ ጉዳዮች እንመለሳለን። እንደሚታወቀው ከትናንት ጀምሮ አመታዊ የተባበሩት መንግስታት ድርጅት ጉባኤ በኒውዮርክ እየተካሄደ ነው። የተለያዩ መሪዎች ንግግር አድርገዋል። እንግዲህ እስካሁን ንግግር ካደረጉ መሪዎች መካከል በርካቶቹ ስለ እስራኤል በሚመለከት ተናግረዋል። እስራኤልን በሚመለከት ብቻ ሳይሆን እስራኤልን በመቃወም ነው እንግዲህ ንግግር ያደረጉት። በዚህ ዙሪያ የምንወያየው የቀድሞ የክነሴት አባል በሰሆኑት አይሁዲት መስሪያ ቤት ደግሞ የኢትዮጵያውያን ተወካይ ሆኖ ወደ ኢትዮጵያ ተልኮ ተወካይ ሆኖ በርካታ አመታት አገልግሏል። እንግዲህ ሌሎች ኃላፊነቶችም አሉት። አሁን ደግሞ የአንድ አዳር ትምህርት ቤት ኃላፊ ነው። አቶ ፈንታሁን ስዩም ስልክ መስመራችን ላይ ይገኛል። ወደ እሱ ነው የምናልፈው። ጤና ይስጥልን አቶ ፈንታሁን፣ እንደምናመሸ።
1: ሰላም፣ ጤና ይስጥልኝ ወርቅነሽ፣ እንዲሁም ለአድማጮች
0: እናመሰግናለን። እንግዲህ ኃላፊነትህን ተሳስቼ ይሆናል፣ ብዙ ኃላፊነት ስለነበረ ያው እንግዲህ አሁን ባለው እንነጋገር።
1: ምንም ችግር የለም።
0: እሺ፣ እናመሰግናለን። የተባበሩት መንግስታት ድርጅት አመታዊ ጉባኤ በመካሄድ ላይ ነው። እንግዲህ ትናንት ከተከፈተ ጀምሮ ብዙ መሪዎች ንግግር እያደረጉ ነው። እንዴት አየኸው?
1: የተባበሩት መንግስታት የሚገርም ድርጅት የሚገርም ተቋም ነው እና በአመት ስብሰባም ሲያደርጉ ሁልጊዜ ይሄ ድርጅት የተቋቋመው እስራኤልን ለማውገዝ ብቻ መስሎ ይታያል እና ጸረ እስራኤል የሆነ ድርጅት መሆኑ ዛሬ ብቻ ሳይሆን በታሪክ የታወቀ ነው። አወሳሰኑ ሁልጊዜ የሚናገረው እስራኤል እንግዲህ በዓለም ስናስተያየት የበሬ ግንባር የምታክል ትንሽ ሀገር ነች። ከተቋቋመች እድሜዋም አጭር ነው። ግን ብዙውን ጊዜ እነሱ ጸረ እስራኤል ስላላቸው፣ በእስራኤል ላይ ጥላቻ ስላላቸው፣ በይሁዳውያን ላይ ጥላቻ ስላላቸው ሁልጊዜ በአረቦች እያመካኙ ለአረቦች አዝነው አይደለም፣ አረቦችን ምክንያት አድርገው እኛን ለማወገዝ ነው። አሁን ብዙውን ጊዜ ከዚያ መጥቶ የሚናገሩት ምንድን ነው? በእስራኤል ላይ ተጽዕኖ መፍጠር አለብን። በእስራኤል ላይ ለምሳሌ መሳሪያ የመሸጥ ኤምባርጎ ማድረግ አለብን። በእስራኤል ላይ የኢኮኖሚ ማዕቀብ ማድረግ አለብን እና እስራኤል መቋቋሟን ይቃወሙ ነበር ድሮ። እስራኤል መሰረት ይዛ ደግሞ ራሷን የቻለች አገር ስትሆን ደግሞ ሁልጊዜ በአረቦች ምክንያት እያደረጉ ነው። አሁን አንዳንድ ጊዜ ፍልስጤም ተብሎ የሚጠራው ህዝብ ሁልጊዜ የሚበሉት የለም የሚጠጡት የለም እየተባለ ሁልጊዜ ዓለም ለእነሱ ተነስቶ ነው የሚኖረው። እንደዚህ ድሃ ከሆኑ መሳሪያው መንግስት ይሰጣቸዋል። መሳሪያ አልቀ

0: ምግብ መብላት ያቃተው ሰው ይህን ያህል መሳሪያ ይኖረዋል? እና እነሱን ምክንያት እያደረጉ ውስጥ ያላቸውን ጥላቻ በተግባር በእስራኤል ላይ እርምጃ ለመውሰድ የሚያደርጉት ስብሰባ ነው። አንድ ሁለተኛ አረቦች በዓለም ከሀያ አንድ ሀገር በላይ አላቸው። ለአረቦች ለሙስሊሞች ለይሁዳውያን በዓለም አንዲት ሀገር ነው ያለች። ከዚች ሀገር ብሳም እንኳ በተለያዩ ወቅቶች በታሪክ እየተባረርን በዓለም እየተሰደርን እየተመለስን እንደገና በሁለተኛው ቤተ መቅደስ ተባረር እንደገና በአውሮፓ ያን ሁሉ ታሪክ ያን ሁሉ ችግር ያን ሁሉ ጭፍጨፋ አሳልፎ ይሁዳውያን ወደዚህ ሀገር እንዲመለስ ተመልሶ ሀገሩን ካቋቋመ በኋላ ይች ሀገር እንዳትኖር የሚያደርጉት ጥረት ነው እና የጠላትን እንዲያው በዲሞክራሲ መልክ አድርገው የጠላትን አጀንዳ የሚያራምዱ የጠላትን ሀሳብ የሚያራምዱ ናቸው። እና እኔ ሁልጊዜ ምንድን ነው የምናገረው፣ ዋናው ጠላቶቻችን የሚናገሩት ሳይሆን የእስራኤል መንግስት የሚወስነው ከእግዚአብሔር በታች የእስራኤል ህዝብ የሚሰራው ብቻ ነው የሚሰምር። ስለዚህ አትኩረን ለሀገራችን መታገል። አሁን አንዳንድ ጊዜ ይገርመኛል። አሁን ለምሳሌ እንግሊዞች እስከ 1948 እስራኤል በእነሱ ቁጥጥር ከእንግሊዝ አንስተው እስራኤልን ይገዙ ነበር። እስራኤልን ሲገዙ በዓለም የተበታተኑ ይሁዳውያን እኮ ወደዚች ሀገር እንዳይመጡ ሲቃወሙ የነበሩ ናቸው። እንኳን ሌላ በመርከብ መጥተው እስከ ተለያዩ እስከ ሄፋ ደረሰው እስከ መርከቡ እንደገና የመለሷቸው እንግሊዞች ናቸው። ያን ታሪክ እኮ አልፎ እስራኤል ሀገር ተቋቁማ ራሷን የቻለች ሀገር ነች። አሁን ስለ እስራኤል ሀገር ይህን እናደርጋለን የሚሉ የድሮ ግዛቱን ማክተሙና ማቆሙን የረሱት ይመስለኛል። አንዳንድ መሳሪያ እንሸጥ የሚላሉ አንዳንድ ጊዜ ደግሞ መሳሪያ ሽጡልን እያሉ ደግሞ እኛን ይገማመናሉ፣
1: ይገዛሉ ከእስራኤል። አዎ የሚገርም ነው። እንግዲህ እንዳልከው የተባበሩት መንግስታት ድርጅት በዓለም እውቅና ያላቸው ሀገራት አባል የሆኑበት እስራኤልም አባል ሆናበት እንግዲህ እየተከፈለው ያለ ድርጅት ነው። ግን በተደጋጋሚ የሚያስተላልፈው ውሳኔ የሚገርም ነው። አንዳንድ የአሜሪካ ባትኖር ኖሮ እንደ እስራኤል የምትባል ሀገር እስካሁን መቋቋሙም ይረሳ ነበረ። የድምፅን በድምፅ የመሻር መብት ያው ስለምትጠቀም መብቷን አሜሪካ በአሜሪካ ኃይል ነው እስራኤል ያለችው እንጂ እንደተባበሩት መንግስታት ድርጅት ውሳኔ ቢሆን እንደተባለው እንዳልከው ነው። ይሄ ድርጅት ጸረ እስራኤል ድርጅት እንደሆነ በግልጽ እየታየ ነው። አንቶኒዮ ጉተሬሽ ናቸው አሁን እንግዲህ ያው የስልጣን ጊዜያቸውን በቅርቡ ይጨርሳሉ። ግን አሁን ያው እሳቸው ናቸው እየመሩት ያሉት። ይሄ ጉባኤ ትናንት ሲከፈት ተቃውሞ እሳቸው ነው የጀመረው። እስራኤልን ተቃውሞ ተናገሩ። ከዛ በኋላ የቱርኩ፣ የዮርዳኖስ፣ የኳታር፣ የፈረንሳይ፣ የብሪታንያ፣ የብራዚል መሪዎች ንግግር አድርገዋል። ሁሉም እነዚህ መሪዎች እስራኤልን ተቃውሞ ነው የተናገሩትና እንደው እስከ ጉባኤው መጨረሻ በእስራኤል ላይ ምን ሊወሰን ይችላል ብለህ ታስባለህ? በዚህ ሁኔታ ከቀጠለ እስራኤል የሚደግፍ ሀገር ይኖር ይሆን?
0: አንዳንድ ጊዜ እኮ ራሴ የምጠይቀው ጥያቄ እስራኤል ባትኖር ኖሮ ስለምን ሊያወሩ ቆይተዋል? በቃ ካለ እስራኤል ሌላ እኔ አንዳንድ ጊዜ እኮ የሰው ለሰው አዛኞች ለሰው መብት ተሟጋቾች መስለው ይቀርባሉ። ለምሳሌ ኢራኖች ወደ 40,000 የገዛ ዜጎቻቸውን ሲያብጠለጥሏቸው፣ ሲያርሏቸው፣ ሲገሏቸው አንድም ተቃውሞ የለም። ሶሪያ ይሄ የነበረው ፕሬዚዳንት ከመባረሩ በፊት ወደ 500,000 ህዝብ ነው የጨፈጨፈ። ደቡብ ሱዳን የሚሆነው እናውቃለን፣ በአፍሪካ የሚሆነው እናውቃለን፣ በአፍጋኒስታን የነበረው እናውቃለን። ራሱ አሜሪካኖች ያደረጉት የተባበሩት መንግስታት የነበሩ የነዚያ ነፍስ እና አሁን እስራኤል ለምሳሌ በጥቅምት 7 የደረሰብንን እኛ እናውቃለን። ማንም አገር እንግሊዝም ሆነ ፈረንሳይም ሆነ አሁን እኛን የሚቃወሙት አገሮች በእነሱ አገር ላይ ጠላት ሽብር ፈጣሪ እርምጃ ወስዶ ዜጎቻቸውን ከኛ እንደደረሰው ግፍና በደል ቢደርስባቸው እነሱ እንዲያውም እኛ እንኳ እኔ እንዲያው በቃ አንዳንድ ጊዜ እኮ ደግሞ እኮ ያውቃሉ። እኛ ሀገር እኮ አየር አብራሪው ቦምብ ከመጣለው በፊት አካባቢው ህጻናት አለን፣ አካባቢው ንጹሐን ዜጎች አሉን ተብሎ ተጠይቆ አለቃው ፍቃድ ከፈቀደለት በኋላ ነው መተኮስ የሚችለው ቦምቡን መጣል የሚችለው። የእግር ጦርም እኮ እንደገቡ ነው። የእግር ጦርም እንኳ ሲገቡ አካባቢው ንጹሐን ዜጋ ካሉ እንዳትተኩሱ፣ እንዲያውም ህንፃው ምናልባት ምንድን ነው በቦምብ እያጠመዱ ያንን ህንፃ ከሩቅ ሆኖ በታንክ በተለያዩ መሳሪያዎች ማፍረስ ይቻላል። በድንገት ምናልባት ንጹሃን ዜጋ እንደንገል እየተባሉ እኮ ወታደሮች ሞቱ አሉ እየተደብቁ ሽብር ፈጣሪዎች ገደሏቸው እና ንጹሃንን ላለመግደል እኮ የኛ ወታደሮች እየተሰው ነው እኛም እያበዛ ነው እና በዚህ መልኩ የሚዋጋን ወታደር የህዝብ የማጥፋት ጭፍጨፋ ያካሄደች እስራኤል ብሎ መናገር የውሸት ውሸት ፕሮፓጋንዳ የጥላቻቸው በቃ መንስኤ ምንጭ ነው እንጂ ይሄ እኛ የምናደርገው እኔ አንዳንድ ጊዜ እኛም እያበዛሩ ብዬ አስባለሁ። ምክንያቱም ሽብር ፈጣሪ እውነቴን ነው ሽብር ፈጣሪ ከህንፃ ካለ ከዚያ ያንን ህንፃ ደጀን አድርጎ ከዚያ ሆኖ የሚተኩስ በወታደሮች ላይ ጉዳት የሚያደርስ ከሆነ ከነ ህንፃው መረሸን አለበት። አራት ነጥብ
1: መከላከያ ሰራዊቱ ግን እስራኤል መከላከያ ሰራዊት እዛ ሌላ ሰው ሊኖር ስለሚችል ተብሎ እንዳልከው ሩንጃ ማይወሰድበት አጋጣሚ በጣም ሰፊ ነው።
0: ግን ይሄም ሆኖ እኮ እያወገዝን ነው።
1: ይሄም ሆኖ ወግዘቱ አለ። የሶሪያው ፕሬዝዳንትም እንግዲህ ባሰሙት ንግግር እዚህ ጉባኤ ላይ እስራኤል መሬታችን ያው ተወስድም ለቃቱ ጣበደው ሶሪያ አካባቢ ባሻራ ሰርጥ ስልጣን ለቀቀ በኋላ መከላከያ ሰራዊት እስራኤል መከላከያ ሰራዊት ያዘው መሬት አለ ራማታ ጎላን ማን ለቀም ብሏል። እንግዲህ ከዚህ ሁሉ በኋላ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነገ የንግግር ያደርጋሉ። ነገ ምሽት 9 ሰዓት ተኩል በእስራኤል ሰዓት አቆጣጠር ተብሎ ይጠበቃል። እንደው ንግግራቸው በምን ዙሪያ ያተኩር ይችላል ይሆን?
0: እንግዲህ የሶሪያው ፕሬዝዳንት እኛ ስለ ራማታ ጎላን መሬት እንመለሳለን የሚል ቅድ ሀሳብ አለች ደግሞ ያነሱት። እንግዲህ የራማታ ጎላን ቦታው በእስራኤል ቁጥጥር ስር የሆነ በ1967 ዓ ም ነው። እስከዚያን በ1967 ደግሞ የስድስቱ ቀኑ ጦርነት የመካከለኛ ምስራቅ አረቦች ተነጋግረው ወስነው በእስራኤል ላይ ጦርነት ሊያነሱ ስሉ እስራኤል ቀድማ ጦርነት አንሰ በስድስት ቀን ጦርነት በስሜን በኩል ራማታ ጎላን በእኛ ቁጥጥር ስር ውሏል። ድሮም በታሪክም የእስራኤል ሀገር ነው። አሁን ከ67 ራሳቸው በተዘጋጁበት ጦርነት አሸንፈን ሀገራችን ነው፣ ለወደፊቱም ሀገራችን ይሆናል። ዋናው ምንድን ነው? አረቦች ጠላቶች ከኛ ጋር ሰላም የሚፈጠረው እነሱ በጦርነት በአፈሙዝ እስራኤልን ማሸነፍ አንችልም አቅማችን በላይ ነው ብለው ሲያምኑ ብቻ ነው። ያ እስካልሆነ ድረስ እንኳን ራማታ ጎላንን ተላቪቭና ሀይፋ እንድንለቃቸው ፈቃደኛ ናቸው። ፍላጎታቸው እቅዳቸው አላማቸው እሱ ነው። መካከለኛው ምስራቅ እስራኤል የምትባል ሀገር እንድትኖር አይፈልጉም። ራማታ ጎላን ይልቀቁ የሚሉ መነሻ ነው። ይሁዳና ሰማርያን ይልቀቁ የሚሉት መነሻ ነው። ከጋዛ ይውጡ የተባለው መነሻ ነው። ከጋዛ ይውጡ ተብሎ ከጋዛ ወጥቶ የለም እንዴ? ወገኖች ሀይቤታቸው ተፈናቅሎ ጸሎት ቤቱን አፈርሰው ዜጎችን አስለቀቃቸው የለም እንዴ? ለምንድን ነው ከዚያም በኋላ በህዝቡ እንደገና እኛ በሸሸን ቁጥር ይከተሉናል? ይህን እኮ ለእኛ ማህበረሰብ መረዳት ያለበት የእስራኤል ዜጋ ይህን ነው ማወቅ ያለበት።
1: አስቸጋሪ ነው። እንግዲህ ያው ብዙ በእስራኤል ላይ ብዙ ነገሮች ይነሳሉ እስራኤልን በመቃወም ጦርነቱ ደግሞ ውጊያው በተለይ አሁን ባለፉት 2-3 ዓመት የዘለቀው ጦርነት አበቃ ማለት አይቻልም። አሁንም ጦርነት ላይ ናት እስራኤል። የኢራን ዛቻ አሁንም ያው ቀንሶ ሊሆን ይችላል እንጂ ኢራን እስራኤልን ከማጥፋት ወደኋላ አትልም። የኢራኑ መሪም ንግግር አድርገዋል ዛሬ በነገራችን ላይ በተባበሩት መንግስታት ድርጅት ጉባኤ አሜሪካ ላይ ያው ትኩረት አድርገዋል ተብሏል። ዞሮ ዞሮ ግን ከእስራኤል ጋርም ስጋት አለ። እንዲያውም እስራኤል መሪዎች ላይ እርምጃ የመውሰድ ሀሳብ ይኖራቸዋል እየተባለም ስጋት አለ። እንደው በዚህ ዙሪያ የምትለው ነገር ካለ?
0: ኢራኖች ምን ቀን በእስራኤል ላይ እርምጃ ለመውሰድ ሳያስቡ ቀርቶ ያውቃሉ? አላዋጣቸው ብሎ ነው እንጂ እኛ ምንም አሁን በዚህ በሶስት አመት ውስጥ እንኳ የኢራን ተወካይ ሆነው ሰላዮች እዚህ ሀገር ይያዛሉ። በየጊዜው ሰላዮች ይያዛሉ። በእስራኤል መንግስትና ባለስልጣናት እርምጃ ለመውሰድ የሚዘጋጁ ይያዛሉ። ሚኒስትር ቤንግቪርን ለመግደል እየተዘጋጁ ይያዛሉ አስቀድመው። እና የኛው ደህንነቱ መከላከያችን የነቃ እግዚአብሔር በታች በመሆኑ ነው እንጂ እነሱ በእስራኤል መንግስት በእስራኤል ባለስልጣን እርምጃ ከመውሰድ ወደ ኋላ ብለው አያውቁም። አሁን የምንመለከተው በዚህ በሁለት ወር አካባቢ ኢራኖች ብዙውን ጊዜ እርምጃ የሚወስዱት በሳዑዲ አረቢያ፣ በአረቦች፣ በኳታር በዚያ ወደ እስራኤል የማይተኮሱበት ምን ሆኖ ለእኛ አዝነው ነው? በተለይ አገር ባለስ ለሆነ ይሁዳኖች ባለስ ለሆነ በባሏ እናስቸግራቸው ብሎ ለኛ አስበው ነው ለራሳቸው የሚደርስባቸው ተፈሩ ነው። አንዳንድ ጊዜ ምን ይባላል መሰለሽ ውሻ የሚጮኸው ለባለቤቱ አዝኖ ሳይሆን ለራሱ ስለሚፈራ ምን መጣብኝ ይላል። እና ስለራሳቸው ስለሚፈሩና ያዋጣነም ስለሚሉ ነው እንጂ ቢያዋጣቸው ኑሮ እርምጃ ይወስዱ ነበር። ለወደፊቱም እንዲሁ ብድግ ብለው በእስራኤል ላይ እርምጃ አይወስዱም። ምክንያቱም አጠፋው የከፋ እንደሚሆን ስለራሳቸውም ያውቃሉ።
1: በጣም እንግዲህ የሚሆነው እና ያለን ይሄ ተባበሩት መንግስታት ድርጅት ጉባኤ ዘንድሮ በተለይ እስራኤል ጋር ተያይዞ ጠቅላይ ሚኒስትሩ ማጭር ጊዜ ነው የሚቆዩ ከትራምፕ ጋር ማይገናኙም ብዙ ሐሳቦች እየተነሱበት ነው። እንግዲህ ደግሞ ደርሰው ከመጡ በኋላ ምን ወያይበታለን። ለማጠቃለል አጥራር ግምትለው ነገር ካለ አቶ ፈንታውን
0: ጠቅላል ባለመልኩ ያይ እንግዲህ አረብ ባል ነው የዳስ ባል ለመላው ወገኖችን በእስራኤል ሀገር ለሚገኙ ወገኖቻችን በውጭም ለሚገኙ ወገኖቻችን በተለይ በአዲስ አበባና በጎንደር በአገራቸው ላይ ስደተኛ ሆነው ወገኖቻቸው ለጋታ ተለይተው የሚኖሩት ወገኖቻችን ምኞት የተባረከ የተቀደሰ አመት ባል ይሁንላቸው። ምኞቴና ጸሎቴ ደግሞ መጥተው ከዘመዶቻቸው ጋር ሊገናኙ ያድርገው። የአባቶቻችን እናቶቻችን የቀሳውስቶቻችን ጸሎት ደግሞ ያሰመረ ይሁን። እግዚአብሔር ጸሎታችን ይስማ። መልካም አመት ባለሁላችን።
1: በጣም እናመሰግናለን አቶ ፈንታሁን ስዩም። መልካም በዓል። እንግዲህ ስኮት የዳስን በዓል ልንቀበል ነው ነገ ወዲያ። እናመሰግናለን። መልካም በዓል
0: ይሁን። መልካም አመት ባል። ይሄው ካንቺ ጋር እንደጨረኩ ሱካ እየሰራ ሆነ ድንጓ እየሰራ ነው ሱካ ዳስ እየሰራ።
1: አዎ በጣም ጥሩ። እሺ መልካም በዓል።
0: ሰላሞኝልኝ።
1: ሰላም። እሺ መልካም በዓል። እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። እንግዲህ በቀደም ሲል እንደገለጽ ነው ሆን ተብሎ በመኪና በመግጨት የሽብር ጥቃት ደርሷል። አሸባሪው ጥቃቱን ያደረሰው አሸባሪ እንግዲህ በአካባቢው በነበረው 443 በተሰኘው ወይም 440 በተሰኘው ጎዳና ነው የተፈጸመው የሽብር ጥቃት። የጸጥታ ጥበቃ አባል ቆስሏል በዚህ ሽብር ጥቃት በከባድ ሁኔታ። አሸባሪው በአካባቢው በነበረው የጸጥታ ጥበቃ አካላት በከፈቱት ተኩስ እርምጃ ተወስዶበታል። በዚህ ምክንያት መከላከያ ሰራዊቱ በተለያዩ አካባቢዎች ኃይሉ እንዳጠናከረ ተገልጿል። እንግዲህ ስርጭታችን ተጠናቀቀ። በስርጭታችን ለተሳተፉ ሁሉ ከልብ እናመሰግናለን። ለቴክኒክ ባለሙያው ለያኢር ኒውማን ምስጋና ይድረሰው። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። አድማጮች ወርቅነሽ እሸቴ ነኝ። መልካም ሌሊት።